0: ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አደራችሁ።
1: ካን ሬዲዮ ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ የሚያሰራጨውን ዝግጅት እነሆ ጀመረ።
2: ሰላም ሰላም የተከበራችሁ አድማጮቻችን እንደምን አደራችኋል። ነው የዕለት ሐሙስ የጧት ስርጭታችን ይዘን ቀርበናል። ከዛ በፊት ዛሬ ዕለቱ እንደ ብራያን ዘመን አቆጣጠር ዮም 5 ካፍዘን በያር ታፍሽን ፔቫቭ እንደ አውሮፓ ዘመን አቆጣጠር በ14 2026 እንደ ኢትዮጵያ ዘመን አቆጣጠር ግንቦት 6 2018 ነው። የቴክኒክ ባለሙያችን ናቲ ብላንኬቲ ስቱዲዮ ትረኛ እቾ ባይነኝ። ለሰላማዶ ስርጭታችን እስከ ጧቱ 7 ሰዓት ድረስ ይቀጥላል። በዚህ አንድ ሰዓት ስርጭት ውስጥ እንደተለመደው ዜና ይነበባል። ክርስቶስ ላምባቢያን ምን ይዞ ቀረብ ምሉት እንመለከታለን። በማከታተልም የሀገራችን ተጨባጭ ሁኔታ ፖለቲካ ትንታኔ እንዲሁም በዛሬው ዕለት ከኢትዮጵያ ወደ እስራኤል ሲመጡ መንገድ ላይ የነበሩ ወገኖቻችን የተሰውቱን ምክንያት መታሰቢያ ቀን በዛሬው ዕለት በኢየሩሳሌም መታሰቢያው ላይ በዚህም ሰፋ ያለ ውይይት ይኖረናል። እስከ ስርጭታችን ፍጻሜ ድረስ ቆይታችሁ ከኛ ጋር ይሁን እያልን አሁን ወደ ዜናው ስዳችኋለሁ። በቅድሚያም አርስተ ዜና ጠቅላይ ሚኒስትር ቢንያሚን ኔታንያሁ በአንበሳው አገሳ ዘመቻ ወቅት በተባበሩት አረብ ኤምሬት ጉብኝት ማድረጋቸው ይፋ ሆነ። መከላከያ ሰራዊት በደቡብ ሊባኖስ የሚያደርገውን ዘመቻ ቀጥሏል። የጥምር መንግስቱ ሊቀመንበር የክኔሴት አባል ኦፊር ካትዝ ለክኔሴት የሚበተንበትን ህግ አቀረቡ። ለጉብኝት ውጭ ሀገር የሚገኙ እስራኤላውያን በመኪና አደጋ ተጎዱ። አሜሪካ የውጭ ጉዳይ ሚኒስትር ሮቢ የአሜሪካ ቻይናን አትፈልግም በኢራን ዙሪያ ቻይናን አትፈልግም ሲሉ ምን ተናገሩ የሚሉት የጠዋቱ ዋና ዋና ዜናዎች ናቸው። ዝርዝሩን እነሆ። ጠቅላይ ሚኒስትር ቢንያሚን ኔታንያሁ ከአንበሳው አገሳ ዘመቻ ወቅት በተባበሩት አረብ ኤምሬት መጎብኘታቸው በትናንትናው ዕለት ይፋ ሆኗል። በትናንትናው ዕለትም ጠቅላይ ሚኒስትር ቢንያሚን ኔታንያሁ በተባበሩት አረብ ኤምሬት በሚስጥራዊ ደርሰው ጉብኝት አግኝቶ መመለሳቸው ይፋ በሆኑ አነጋጋሪነቱንም ቀጥሏል። በተለይ ደግሞ የኢራን የውጭ ጉዳይ ሚኒስትር አርካቺ እንዳሉትም በተባበሩት አረብ ኤምሬት ላይ ዛቻ ዝተዋል። የተባበሩት አረብ ከእስራኤል ጋር ያላትን ሚስጥራዊ ግንኙነት በዝምታ አናልፎም ሲሉም ተናግረዋል። ንግግራቸውን በመቀጠልም በዚህ ዙሪያ እጃቸው ያለበት ሁሉም ከፍተኛ ዋጋ ያስከፍላቸዋል ሲሉ ተናግሯል። የተባበሩት አረብ ኤምሬት የውጭ ጉዳይ ሚኒስትር በጉዳዩ ላይም ሐሰት ነው ሲሉ ማስተባበያ አውጥቷል። ቀደም ብሎም በተባበሩት አረብ ኤምሬት በዚህ ዘመቻ ከወቅት የእስራኤል የሞሳድ ዋና ኃላፊ ሆኖት ባርኒያ በዚህ አካባቢ ጉብኝት አድርገው እንደነበር ተጠቅሷል። እንደ ውጭ ሀገር ዜናም እንደውም በዚህ ጉብኝት ጊዜ በእስራኤልና በተባበሩት አረብ ኤምሬት ያለው ግንኙነት የበለጠ በመጠናከሩ ምክንያት የጸረ ሚሳኤል እስራኤል ሰራሹንም ለአረብ ኤምሬት እስራኤል አሳልፋ እንደሰጠችና እንደሸጠች የሚናገሩት ማሉ። ይሄንም እስካሁን ድረስ እስራኤል በዚህ ዙሪያ ያለችው ነገር የለም። መከላከያ ሰራዊታችን በደቡብ ሊባኖስ የሚስቱን እርምጃ እንደቀጠለ ነው። ምንም እንኳ የተኩስ አቁም ስምምነት ከሊባኖስ ጋር ቢኖርም መከላከያ ግን በደቡብ ሊባኖስ የሚስቱን እርምጃ በመቀጠል የተለያዩ አደጋ ሊደርሱ የሚችሉትን ነገሮች እያመከነ ይገኛል። በተለይ ደግሞ በትናንትናው ዕለት ሰራዊታችን ደቡብ ሊባኖስ ውስጥ በሚደርሰው ዘመቻ ከላተኒ ወንዝ በመሻገር እስከ 10 ኪሎ ሜትር ድረስ ዘልቆ መግባቱ ታውቋል። ሂዝቡላ ሲጠቀምበት የነበረውን ከተማንም አንድ የልብስ ሱቅ ውስጥም ዋሻ መገኘቱና ሂዝቡላ በዚህ ዋሻ ወደ ሰሜኑ የሀገራችን ክፍል የሽብር ፈጠራ ድርጊቶችን ሲያደርግበት የነበረና ሲያስወነጭፍበት ቦታ እንደሆነ ታውቋል። ይህም ከ25 ሜትር ድረስ ርቀት ያለው ዋሻ መገኘቱ ተገልጿል። ሂዝቡላ በደቡብ ሊባኖስ በሚገኝ ሰራዊታችን ላይም የሽብር ጥቃት ለማድረስ በተለያዩ የሽብር ፈጠራ ስራዎችም እያካሄደ ይገኛል። በተለይ ደግሞ እነኚህ ትናንሽ ድሮን ያል ምንጠራቸው በእነሱን ጥቃት ለማድረስ እየጣረ ነው። መከላከያ ምንኝ ነገሮችን አስቀድሞ ማምከኑን ቀጥሏል። የጥምር መንግስት ወደፊት ወደ ምርጫ መሄድ መሆኑ እስካሁን ደስ ይነጋገሩበት የነበሩትም በትናንትናው ዕለት የጥምሩ መንግስት ሊቀመንበር የክኔሴት አባል ኦፊር ካትዝ ለክኔሴት ላይም ሚክነሴቱ የሚበተንበትን ህግ አርቅቀው አቅርበዋል። ይህም በጥምሩ መንግስት ፓርቲ መሪዎች ስምምነት በሆነ ሁኔታ 25ኛውን የእስራኤል ክነሴት ለመበተን ወደ ምርጫ ለመሄድ የክነሴት አባል ኦፊር ካት ረቂቅ ህጉን በ መስማማት በትናንትናው ዕለት ለክኔሴት አቅርበዋል። በህጉ መሰረትም የምርጫ ቀን በቅርቡ ይወሰናል። ይህ የተደረገበት ዋናው ምክንያትም ወደ ምርጫ ቀን ከመሄዳችን በፊትና በዚህ ወቅት ያለውን ሁኔታ ሂደት በበላይነት ሆኖ ለመቆጣጠር ታስቦ እንደሆነም ተገልጿል። ተቀናቃኝ ፓርቲዎችን በበኩላቸው ክነሴቱን ለመበተን የራሳቸውን ሂደት ለክነሴት እንደሚያቀሩ ተጠቅሷል። በዚህ ዙሪያም በጠቅላይ ሚኒስትር ብለሚን ናታኑና በጥምር መንግስቱ መካከለም የፊቱ ምርጫቸው የምርጫው ቀን ከጥቅምት 7 ይቅርታ ምርጫው ቀን በመስከረም ወር እንዲሆን ፍላጎት እንዳላቸውና በተለይ ጠቅላይ ሚኒስትር ብለሚን ናታኑ ወደ ጥቅምት 7 የሚያደርሰውን ቀን ለምርጫ እንደማይፈልጉት ከወዲሁ እየተገለጸ ይገኛል። ለጉብኝት ውጭ ሀገር የሄዱ የእስራኤላውያን ላይ በደረሰ የመኪና አደጋ አንዲት እስራኤላዊት ሕይወቷ ማለፉ ተገለጸ። በመካከለኛው አሜሪካ የምትገኘው በፓናማ ከተማ በጉብኝት ላይ ያለች አንዲት እስራኤላዊ በደረሰ የመኪና አደጋ ሕይወቷ ሊያልፍ ችሏል። በዚህ የመኪና አደጋ 5 ሌሎች እስራኤላውያን ሲቆስሉ አንዱ በጽኑ ቆስሏል። 4ቱ ቀላል የመቁሰል አደጋ ደርሶባቸዋል። በቦታው ወደሚገኝ ሆስፒታል በመሄድም ህክምና እርዳታ እየተደረገላቸው ይገኛል። በዚህ አደጋ አውቶቡስ፣ ሚኒቡስ ወይም ቀላል አውቶቡስና የቤት መኪና ጋር የደረሰ መኪና አደጋ እንደሆነ ተገልጿል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሲን ለይፋይ ጉብኝት ወደ ቻይና መጓዛቸው ትናንት ይፋ መሆኑ ይታወቃል። በአሁኑ ሰዓትም ከቻይናው ፕሬዚዳንት ጋር ውይይት እያደረጉ ነው። ቀደም ብሎም የአሜሪካ የውጭ ጉዳይ ሚኒስትር እንዳስታወቀው አሜሪካ ቻይና በኢራን በኩል ያለውን ተጨባጭ ሁኔታ ምንም አይነት እርዳታ ከቻይና አትጠይቅም ሲሉ አስቀድመው ተናግረዋል። ከኢራን ጋር ያለውን አለመግባባት ለሰላማዊ መንገድ ለመፍታት አሜሪካ ቻይናን አትጠይቅም፣ የቻይና እርዳታም አያስፈልገንም ሲሉ ተናግረዋል። በአንጻሩ ግን ቆይቶ እንደወጣ ዜና ከሆነ በተለይ የሆርሙዝ መተላለፊያ በር ላይ ቻይና ከኢራን ጋር ያላትን ወዳጅነት በመጠቀም የራሷን አስተዋጽኦ እንድታደርግ ፕሬዚዳንት ዶናልድ ትራምፕ የቻይናውን ፕሬዚዳንት ይጠይቃሉ ተብሎ ይጠበቃል። የአሜሪካ የውጭ ጉዳይ ሚኒስትርም ከፎክስ ቴሌቪዥን ጣቢያ ጋር በነበራቸው ቆይታ ይህን አስታውቀዋል። በመጨረሻም የአየሩ ጸባይ ሁኔታ ከነበረው የሙቀቱ መጠን ይጨምራል። በተለይ በዛሬው ዕለት ደግሞ ከሙቀቱ መብዛት አንጻር ሐሩር ይሆናል ይላሉ። የሙቀቱ መጠን በዲግሪ ሴንቲግሬድ ኢየሩሳሌምና አካባቢዋ 31 ዲግሪ ሴንቲግሬድ፣ ቴል አቪቭና አካባቢዋ 32፣ ሃይፋና አካባቢዋ 30፣ ቤርሼባና አካባቢዋ 36፣ ኢላት እስከ እኩለ ቀን ድረስ 40 ዲግሪ ሴንቲግሬድ ይደርሳል ይላሉ የዘርፉ ባለሙያዎች። ክብራትና ክብራን አድማጮቻችን፣ የጠዋቱ ዜና እስካሁኑ ነበር።

የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ደግሞ ጋስቶሽ ላምባቢያን ይዞ ቀረው ቢልትን መለከታለን። ከዛ በፊት ግን በዛሬው ዕለት ቀደም ሲል እንዳስታወቁትም በዜና ወጃችንም በዛሬው ዕለት ከኢትዮጵያ ወደ እስራኤል ሲመጡ መንገድ ላይ ለተሰዉ ወገኖቻችን መታሰቢያ ቀን ነው። እነኚህ በእውነት መታሰብ መዘከርም አለባቸው። ነፍሳቸውን ይማር እያልን ወደ ኋላ ሰፋ ያለ በዚህ ዙሪያ ውይይት ይኖረናል። ወደ ጋስጦች አምድ በምንመጣበት ሰዓት ጋስጦች ላምባቢያን ምን ይዞ ቀረው የሚለውን ስንመለከት በተለይ አራቱም ጋዜጣ ሲፊል ለፊት ላይ ያሉት በሰፊው የዘገቡት ሀገራችን ወደ ምርጫ መሄዷና በአለፉት ሶስት ቀናት በተለየ አህዶታ ተወራ የተሰኘ የሚጠራው ፓርቲ ክንሴት እንዲበተን በሚል ያቀረቡትን ሀሳብ በመቀበል ወደ ምርጫው በተለይ ከተወሰነለት ጊዜ በፊት ከሁለት ወር በፊት እንደሚሆን የተነገረ ይመጣል። በዚህ ዙሪያ ሁሉም ጋዜጣ በመጀመሪያ ሽፋናቸው ላይ በትልቁ የጻፉት እና ያስታወቁት ነው። እንግዲህ ወደ አያንዳንዱ ገብተን እንመለከታለን። ማሪብ ስንጀምር ውርጫ ወደ ምርጫ ወይም ለምርጫ በማለት በሰፊው በማስቀመጥ የአህዶታ ተወራን ለዚህ አሁን በፍጥነት እንዲሄድ ላደረጉት የሳቸውን እንዲሁም የራብደሪ እንዲሁም የጠቅላይ ሚኒስትር ቤሚን ነተርን ፎቶግራፍ በማስቀመጥ ተጽፏል። በዚህ ላይ እንግዲህ ኦፊር ካትስ የጥምር መንግስቱ ሊቀመንበር ለክነሴት በትናንትናው ዕለት ወደ ምርጫ የምንሄድበትን ህግ የሚያበስር ይዘው እንደቀረቡ የሚናገር ይታያል። ፕሬዚዳንት ዶናልድ ትራምፕ በትናንትናው ዕለት ወደ ቻይና ማምረታቸውን በዚህ ጋዜጣ ላይም ተጽፏል። በተለይ ከእሳቸውም ወደ ቻይና ሲሄዱ ከፍተኛ የአሜሪካን ኢኮኖሚ የሚያንቀሳቅሱ ነጋዴዎች ባለሀብታሞችን ጨምረው ይዘው እንደሄዱ በዚህ ጽሑፍ ላይም በሰፊው ተጽፎ ይታያል። ከመሬት በታች ሱቅ መስሎ ከመሬት በታች ግን ዋሻ ያለበት ቤት በማለት በዚህ ዙሪያም በሊባኖስ በደቡብ ሊባኖስ ውስጥ መከላከያ ሰራዊታችን በሚወስዱ እርምጃ ዙሪያም በሰፊው የተጻፈ ጽሑፍ አለ። ጠቅላይ ሚኒስትር ቢንያሚን ኔታንያሁ ምርጫው በሴፕቴምበር ወር በመስከረም ወር እንዲሆን ጥረት እያደረጉ ነው የሚል ጽሑፍ እናያለን። እዚህ ላይ በተለይ በትናንትናው ዕለት ክንሴት ህግ እንደሚያስገድደው የክንሴቱ አባል ወይም የጥምር መንግስቱ ሊቀመንበር የሆኑት ኦፊር ካትስ ክንሴቱ እንዲበተን የሚል ህጉን በማስመልከት ለክንሴት ያቀረቡት አለ። በዚህ ዙሪያም ጠቅላይ ሚኒስትሩ ግን ሰፕቴምበር አካባቢ ምርጫው እንዴት ማለት የመስከረም ወር እንዲሆን ፍላጎት እንዳላቸው በአንድ ላይ በተለይም በመስማማት ይህን ቀን ለማስጠቅ ጥረት እያደረጉ ይናል። በተለይ የአህዶታ ተወራ የተሰኘ የሚጠራው ፓርቲ የሃይማኖተኞች ተማሪዎች ወደ ወታደር ቤት ለመውሰድ ለማስገባት የሚደረገው ጥረት ስለከሸፈ ብቻ በዚህ ዙሪያ ወደ ምርጫ እንሂድ በማለት የኒህ የሃይማኖት መሪ የተናገሩትን ቃል ምክንያት በማድረግ ነው አሁን በፍጥነት ወደ ከተያዘለት ውጪ ከሁለት ወር አስቀድሞ ማለት ነው ይሄ ምርጫ ሊደረግ አሁን ሩጫ ላይ ያለው። በተለይ እኒህ የሃይማኖት መሪ እንደተናገሩትም እስካሁን ድረስ ከጠቅላይ ሚኒስትር ቢንያሚን ኔታንያሁ ጋር የነበረን ጥምር ግንኙነት ያበቃለት ነው። ከአሁን በኋላ ግን ማንኛውም ፓርቲ እኛን የምንፈልገውን ሊያሟላልን ከቻለ በተለይ ተማሪ ልጆቻችን ወደ ወታደር ቤት እንዳይገቡ የሚለውን ህግ የሚያጸድቅልን ፓርቲ ከመጣ ከሱ ጋር አብረን በመሆን መንግስት ማቋቋም እንችላለን። እስከዛ ድረስ ግን ያው ከሊኩድ ፓርቲ ጋር ብቻ ፍላጎት ነበረን። ካሁን በኋላ ግን ይህን ሰርዘናል አንሰተናል በማለት ለነኚህ ተቀናቃኝ ፓርቲዎች በተለይ የሃድ የተባለ የሚጠራው የላፒድና የቤኔት ፓርቲ እንዲሁም ሊበርማንም አሉ፣ የአይር ጎላን ዲሞክራቲ ፓርቲ አሉ፣ የሺር የአይዘንኮርት ፓርቲም አሉ። እነኚህ መሪዎች ከወዲሁ አስቀድሞ እያሳወቋቸውና መልእክት የላኩላቸውም ይመስላል።
በዚህ ዙሪያ በእነሱ መካከለም ሽኩቻ እንደቀጠለ ነው። በአንድ የኢራንን ምክንያት በማድረግ በተለይ በኒውዮርክ ታይምስ በአሜሪካ የታተመ የሚወጣው ጋዜጣ እንደሚያሳውቀው ከሆነ ኢራን እጅ ከመስጠት እጅ ለመስጠት አልተቃረበችም። እንደውም ገና ብዙ ያልተነኩ መሳሪያ እንዳሏትና በዚህ እስራኤልና አሜሪካ በወሰዱት ጦርነትም ምንም አይነት ለውጥ የመጣ የለም በማለት በሰፊው ለአንባቢያን ይዞት የቀረበው ጽሑፍ በከፍተኛ ደረጃ አነጋጋሪ የሆነ ይገኛል። በተለይ ደግሞ የፕሬዚዳንት ዶናልድ ትራምፕን መንግስት የሚወቅስ ነው። ለዚህ ጦርነት የወጣንበት ብዛት ብዙ ብር አሜሪካ ብዙ ዋጋ አስከፍሏታል፣ ነገር ግን እስካሁን ደስ የተገኘው ድል ውጤት አሜሪካ አይደለም በማለት ያስጻፉት ይህን የፕሬዚዳንቱም በእጅጉ የሚናገሩት ምንድን ነው? የተገኘውን ድል ጥላሸት ለማልበስ እና ለማንኮታኮት የሚደረግ ጥረት እንጂ መረጃው ትክክል አይደለም በማለት ይህን ነገር እንደውም ይሄ ታሪካዊ ድል ነው በማለት ይደመድሙታል። ፕሬዚዳንት ትራምፕ ይህን አስመልክቶ ወደ ቻይና በትናንት ሮልስ በሩ አለኝ፣ ይሄም ኢራን ብቻ ሳትሆንም ሲን ከአሜሪካ ጋር ያላትን ግንኙነት የበለጠ ለማጠናከር በተለይ ደግሞ በንግዱ ወይም በንግዱ እንቅስቃሴ ዘርፍ ጥሩ እንቅስቃሴ ለማድረግ አቅደው የሄዱበት ምክንያት ነው። ፕሬዚዳንት ትራምፕ ወደዚህ ጉብኝት ለመሄድ አስበውት የነበር በቀደም ብሎ ነበር፣ ነገር ግን ከኢራን ጋር በተከሰተው ጦርነት ምክንያት ይህ ጉብኝታቸውን ለትናንትና እንዲሆን አድርገውታል። ያም በድል ኢራንን በማሸነፍ ወደዚህ ጉብኝት ይሄዳሉ ብሎ አስበውት የነበረም አልተሳካላቸውም ሲል እዚህ ጋዜጣ ላይም በትልቁ ጽፎት እናያለን።

ሳቋቁም የነበሩት የህዱታ ቶራ ፓርቲ ጠቅላይ ሚኒስትር ቢለሚና ተውን አልፈልግም ብለው መሄዳቸውን የሚያሳይ ከነ ምስል ፎቶግራፎት እንሞታለን እንጂ ወደ አታድር ቤት አንገባም የሚል መፎክር ይዘው እንደሚሄዱ የሚያሳይ ጽሑፍም ከነ ምልክቱ አለ። ምርጫውን በተመስመልክት በሰፊው የጻፈው ጽሑፍ አለ። በመከታተልም እስራኤልና ሊባኖን ተወካዮች በዛሬ ሁለት ዋሽንግተን በመገኘት የሰላም ድርድሩን ይቀጥላሉ ተብሎ ይጠበቃል። ቀደም ሲል ባለፈው ሳምንት ስንወያይበት እንደነበረው የሊባኖስ መንግስትን በዚህ ዙሪያ አንዳንድ መስፈርቶችን ሲያስቀምጡ ሰምተን ነበር፣ አዳምጠን ነበር። ዛሬ ያው ወደ ሰላም ለመነጋገር ዋሽንግተን ውስጥ ተቀምጧል። በመርጫውም በመምጣት በዛሬ ሁለት በኢየሩሳሌም እንግዲህ ኢየሩሳሌም የተዋሃደችበት 59ኛ ዓመት ነው። ዛሬም እንደተለመደውም እንደ ማሶሬት እንደ ህግ ወይም እንደ በዓል ተደርጎ የሚወሰደው የባንዲራን ከፍ አድርጎ በኢየሩሳሌምን በተለይ የጥንቷን ኢየሩሳሌም ከተማ መዞር በዝማሬ በጭፈራ የሚዞር ስነ ስርዓት አለ። በዚህ ዙሪያም ስጋት ስላለ በተለይ አንዳንድ የክርስትና ሃይማኖት ተከታይ የሆኑ ቦታዎች መዘጋታቸውን በዛ አካባቢ የሚያሳይ ጽሑፍ አለ። ምክንያቱም በዛ አካባቢ ምናልባት በእምመናን መካከል ግጭት እንዳይኖር ስጋት በማድረግ ነው። ከእስልምና ሃይማኖት ተከታዮች ጋርም ቢሆንም ከፍተኛ ስጋት አለ። በየአመቱ ይህ የሚጻድ አደጋሊም የሚሉት ወይም የባንዲራ ማውለብለብ ጉዞን በማስመልከት ሁሌም በየአመቱም የሚደረግ ስርዓት እንደሆነ ግን ከፍተኛ መነጋገሪያ መሆኑም ደግሞ የቪኳህ ወይም የመከራከሪያ የአምባጓሮ የማስነሻ ሁኖም ይታያል ይወሰዳል። ይህን በሰፊው የዲዮት አሮኖትን በዚህ ዙሪያም እስካሁን ስን የጻፈው ይህ ነው። ወደ እስራኤል ሀዮም በምንመጣበት ሰዓት በእስራኤል ሀዮም በከፍተኛ ደረጃ የጻፉት ፕሬዚዳንት ዶናልድ ትራምፕ እና የምርጫን ሁኔታ ነው። መከላከያ ሰራዊታችን በደቡብ ሊባኖስ የሚወስደውን እንቅስቃሴ በማስመልከት በተለይ የአሁኑ ሰዓት በአንድ ከየሃደቃ ጉዞ በሚመስል ሁኔታ ከሊባኖስ እስከ ሰሜኑ የሀገራችን ክፍል ድረስ በየሃደቃ በሚወስድ ጊዜ ብቻ መከለ ሂዝቡላ አንድ የልብስ ሱቅ በማስመሰል ነገር ግን ውስጡ ግን እስከ 25 ኪሎ ሜትር ድረስ የሚጓዝ ዋሻ የተቆፈረበትና ከዛ ሁኔ ሽብር ፈጥራ ድርጊት ማለት እንግዲህ 6 ኪሎ ሜትር ርቀት ማለት ነው። ከሞላ ጎደል ከእስራኤል ደንበር ከሰሜኑ የሀገራችን ክፍል ከዛው ነው ግን የሽብር ፈጠራ ድርጊቱን ሲያካሄድ እንደነበር የሚያሳዩ ምልክቶች ታይቷል። እንደዚህ አይነት ዋሻም ተገንቷል። ከላይ ሱቅ ከታች ግን የሽብር ፈጠራ ድርጊት የሚያደርጉበት። ከዛ ኢራን እያጠቃጫቸው ያሉ የፋርስ ባህረ ሰላጤ ሀገራትን በማስመልከት በሰፊው የተጻፈ ጽሑፍ አለ። ከእነዚህም የተባበሩት አረብ ኤምሬት ካታር እንዳለችበት ባህሬንም ኩዌት በማስከተል ሳዑዲ አረቢያም እነኚህን ሀገራት ኢራን በጦርነቱ ወቅት በከፍተኛ ደረጃ በተለይ ወደ ተባበሩት አረብ ኤምሬት ላይ በከፍተኛ ደረጃ ጥቃት ያደረሰችበት ነው በማለት ይህን የሚያሳይ ጽሑፍ አለ። በኢራን ውስጥም በአሁኑ ሰዓት ያሉ መሪዎች የትኛው መሪ ነው የበለጠ አክራሪ በማለት እርስ በራሳቸው ሽኩቻ እንደጀመሩ የሚል ጽሑፍም በዚሁ በሰፊ ተጽፏል። ክነሴት ምርጫም በማስመልከትም በዚሁ የተጻፈ ሁኔታ አለ። በተለይ ኢየሩሳሌም የተዋሃደችበትን 59ኛ ዓመት ምክንያት በማድረግ በጥንቲቱ ኢየሩሳሌም የሚኖሩ የአረብ እስልምና ሃይማኖት ተከታዮች ዙሪያ ያለውን ሁኔታ በኢራት ኢየሩሳሌም ወይም ኢየሩሳሌም ከንቲባ እያስተዳደረ እንዳልሆና በዛ እንዳውም እጁ እንዳጠረ የሚያሳይ ሁኔታ አለ። ወደ 60 ዓመት እየተጣጋን ነው። በዚህ ውስጥም በተለይ በዚህ የአረብ መንደሮች ውስጥ ምንም አይነት ስራ የማስከበር ሁኔታ እንደሌለና ብዙ ገንዘብ በጥቁር ገበያ እየተንሸራሸሩ እንደሆን በዚህ ዙሪያም ሀገሪቱ ወይም ከተማይቱ ልታገኝ የምትችለውን ግብር እያሳጣት ነው። ይህም የሚያሳየው የከተማዋ ከንቲባ ሙሉ በሙሉ

የሚሆኑ አካባቢዎችን ባለመቆጣጠርና ባለማስተዳደሩ ምክንያት ነው በማለት በሰፊው ተጻፈ ጽሑፍ አለ። ወጣቶች ትምህርት ቤትን በማስመልከት ምናልባት የረፍት ጊዜያቸውን በማራዘም ወደ ስድስተኛ ወር ውስጥም ትምህርት ቤት ሳይዘጋ ከአሁን በፊት ሲወጡበት እንደነበረው በመቀነስ የረፍት ጊዜያቸው በመቀነስ የትምህርት ጊዜያቸውን ለማራዘም ጥረት እየተደረገ እንደሆነ በተለይ ጠቅላይ ሚኒስትር ቢናሚን ነታንያሁ የትምህርት ሚኒስትር ዮአብ ኬሽ እና የገንዘብ ሚኒስትር በጻለ ስሞትሪች በሰፊው የተወያዩበት ይገኛል ይላል እዚህ ገጽ ላይ እንደተጻፈው። ወደ ሐሬት በምንመጣበት ሰዓት ሐሬትም በተመሳሳይ መልኩ ሁሉም የጻፈበት ነው። ምንም የተለየ አዲስ ነገር ያስቀመጠው የለም። ክብራትና ክብራን ድማጮቻችን ከሞላ ጎደል ባጭሩ ገጾች ላምባቢያን ምን ይዞ ቀረቡ የሚሉት የስካውኑ ነበር።

የተከበራችሁ አድማጮቻችን አሁን ደግሞ ቆየት ብለን ከተለይ በዛሬው ዕለት መታሰቢያ ቀን ሆኖ የሚከበረውን እንግዲህ ኢየሩሳሌም የተዋሃደችበት ቀን ነው። ሁለተኛ ደግሞ የኢትዮጵያ ይሁዳውያን ወደ እስራኤል ሀገር ሲመጡ መንገድ ላይ ተሰውበት መታሰቢያ ቀን ተብሎ ተወስኗል። ይህ ውሳኔ ይህን ቀን ለመወሰን የተደረገው ከፍተኛ ውጣ ውረድ ቀላል አይደለም። በዚህ ዙሪያም በዚህ ትልቅ አስተዋጽኦ ካደረጉትም አንዱ አቶ ኦሪ ረዳን ከትንሽ ደቂቃ በኋላ ይዘን ቀርባለን። የሚገርም ሁኔታ ግን ቀደም ሲል ገጾቿም በተመልስ መለከት ነበር ሁላችሁም ያው እንዳዳመጣችሁኝ አንድ ጋዜጣ ላይ እንኳ ይህን የኢትዮጵያ ይሁዳውያን የከፈሉትን መስዋዕት መታሰቢያ ቀን መሆኑን ያውስ አንድ ጋዜጣ የለም። በጣም የሚገርም ነው። በትናንትናው ዕለትም በቴሌቪዥን ጣቢያዎችም በተለያዩ ቴሌቪዥን ጣቢያዎችም ተከታትያለሁ። ስለዚህ ጉዳይ የተነገረ ጉዳይ የለም። ለምን? ያንዳንዳችን ልንጠይቀው ጥያቄ ነው። እስቲ ከትንሽ ደቂቃ በኋላ ተመልሰን እንመጣለን።

0: ቀደም ሲል ተከብራችሁ አድማጮቻችን እንዳስተዋወቅኩት በተለይ በዛሬው ዕለት ኢትዮጵያውያን ወደ ቅድስት እስራኤል ሀገር ሲመጡ መንገድ ላይ ተሰውት የነሱ መታሰቢያ ቀን ነው። በዚህ ዙሪያ ይሄ ቀን እንዲከበር ለዚህ ቀን እንድንደርስ ከፍተኛ አስተዋጽኦ ካደረጉት ከታገሉት አንዱ አቶ ሪ ረዳ ናቸው። መስመር ላይ ይገኛሉ። እንደምን አደሩ አቶ ሪ ረዳ?
1: እግዚአብሔር መስገን ተላቸው እንደምን
0: ናይቸው ነኝ። አሁን እሺ፣ እንግዲህ አንተ ያልኩ እንድናወራ ፍቃድ ይሁንልኝ በቅድሚያ።
1: አረ ምንም ችግር የለም። እኔ በዚህ እንቅስቃሴ ስለሆንኩበት ነው እንጂ አዛውንት ትልቅ ሰው የሚባል ሰውም አይደለሁም። ለወላጆችም የመጨረሻ ልጅ ነኝ።
0: አይ መቼስ እንግዲህ አንተ ዘሎ አንተ ማለቱ ባህላችንም ትንሽ አልተማርንም ወይም አላስተማሩንም። ይሄ እንደ ሌላ ነው የሚቆጠረው። አንቱ ብሎ ከዛ ወደ አንተ መምጣቱ ግን ይበለጠ የተከበረና እንግዲህ ባህላችን ከሰጡን ስነስርዓት ብዬ ነው የምወስደው እኔ። አመሰግናለሁ ስለሁሉም። ኦሪ እንግዲህ ከአንተ ጋር መነጋገር የምንፈልገው ቀደም ሲል እንደተናገርኩትም ይህ ቀን በጣም ለኢትዮጵያ ይሁዳውያን ትልቅ ታሪካዊ ቀን ነው። ኢትዮጵያ ይሁዳውያን ለዘመናት ወደ ቅድስት ኢየሩሳሌም እንመለሳለን ወደ ሀገራችን እያሉ ሲያልሙ ሲጸልዩባት የነበረችው ኢየሩሳሌም ነች። በዕለቷ ዕለትም ኢየሩሳሌም በተዋደችበት ቀንም እንደዚህ መንገድ ላይ ለተሰውት ወገኖቻችን መታሰቢያ ቀን ሆኗል። እዚህ ቀን ለመድረስ ከፍተኛ አስተዋጽኦ ከከፈሉት አንዱ አንተ ነህ። እስኪ እንዴት ነበር? በቅድሚያ ለአንተ ይህ ቀን ምን ማለት ነው? ከዛ ወደዚህ ቀን መወሰን ሁኔታ የነበሩን ውጣ ውረድ።
1: ይሄ ቀን ለእኔ የደስታ የትካዜ ድብልቅልቅ ያለ ብዙ ስሜትን የሚያስተባብር የሚያቀነባብር ቀን ነው። ይሄ ቀን እኔ አስታውሳለሁ ለመጀመሪያ ጊዜ ኤቨን ፒና ወይ መሰረታዊ ድንጋይ ስናስቀምጥ በኪቦስ ራማት ራሄል እዚህ ቦታ ነው ሲባል እና የሙታን ቤተሰቦች የትግል አጋሮች በወቅቱ የተሰማን ስሜት ትልቅ ስሜት ነበር። በእርግጥ ወገኖቻችን በባህላቸው በዝርያው ሲወርድ ሲዋረድ መጥቶ መቼም ሱዳን ሀገር ብዙ ያ ሁሉ ሞቶ ይቀራል የሚል እንትን አልነበረ ነው
0: ሀሳብ አልነበረ።
1: ያን ሀሳብ በጭንቅላት ያችላል። ኢየሩሳሌም የተቀደሰችው ምድር እኔ ያደግኩት በካህናት ቤተሰብ ነው እና ያ ካህናት ቤተሰብ ሲወርድ ሲዋረድ ስለ ኢየሩሳሌም በሸባቶት በአመታዊ ባላቶች በሙሉ ኢየሩሳሌም በሚቀጥለው አመት በኢየሩሳሌም እንደርሳለን የሚል ጸሎት ዙሪያ ነው እንግዲህ ያደግኩት። ማህበረሰቡ እንደዛ ነው የነበር። ሌላ ምንም ጥርጣሬ የለውም። ያው ሌላው ኑሮ እንዳለ ሆኖ የዕለት የዕለት ኑሮ እንዳለ ሆኖ ከሃይማኖት ከባህል ከትውፊት ጋር የተያያዘ ጉዳይ ግን ኢየሩሳሌም እንሄዳለን ነው ሁሌ የሚነገረው። በማህበራዊ ግንኙነት ባህል ርኩቤ ሰንበት ሰርግ ሀዘን ትካዜ ምናምን ባለበት ጊዜ ያ ሁሉ ሁልጊዜ በሚቀጥለው ጊዜ ኢየሩሳሌም ነው። ሁልጊዜ መጥታ መንገድ ተከፍቷል ነው። ደግሞ ነቢዮች ናቸው ብዙ ህልም ራእይ እኮ የሚያዩ ወገኖቻችን ሁሉ ነበሩ። ወደኋላ ስታስበው ያ ሁሉ ይነገራል። ጊዜው ደርሷል። በኔቱ እድሜ ክልል እንኳን ህፃኑኝ እያዳመጥኩ እንደዛ ሁሉ የሚነገሩበት ሰዓት ሁሉ ነበር እና በዛ ሰዓት ያደርሱ እንግዲህ የእግዚአብሔር ፈቃድ ሆኖ ያው መንገዳችን ያንኑ ኪሎ ሜትር አቋርጠን ሱራን ሀገር ደርሰን በኔ ትውልድ ያ የሚያልቀው ወገኖቻችን ሁሉ አልቆ ኢየሩሳሌም ደርሰን ያን የሞቱ ወገኖቻችን ደግሞ በምን እነሰባችሁ ተብሎ ደግሞ እኔ በለቱ ወቅቱ ያው እናቴ እኔ ለወላጆቼ የመጨረሻ ልጅ ስለሆንኩ ጥሩም ቁርኝት ስለነበረኝ እናቴ ጋር በምን ይታሰው ነገር ሐውልት የሚባል ነገር አፈለኩ። 10 ጥያቄዎች ነበሩ አስተውሳለሁ። የተለየ ወቅቱ ጥያቄዎች ነበሩ። ያቺ ጥያቄ እንደዋዛ ተነስታ በብዙ ሰዎች ላይ ተቀባይነት አግኝታ ያው ቀጣሚውን ተፈጥሮ ያን ጊዜ ያቆብ ነበር። በዛን ጊዜ እሱም የቅቡስ ሰው ነው። በረስታ በእንትን ባለበት በነበረበት ስልጣን ቅቡስ ራማታሄል ይሁን ተብሎ በዛ ሰዓት ያው እዛ ተፈጠረ። ያው ሁሉም በየአመቱ ሄዶ ማክበር ጀመረ። ነገሮቹ ያው በእስራኤል የሚታወቀው የተለያዩ ባለስልጣናቶች የኳሊሽን የጥምር መንግስቶች ጉዳይም በተመለከተ በተለያየ ምክንያት ያ ነገር ተጓተተ ሳይሰራ ማለት ነው። እና አሁንም እንዳልኩ በሻና አባ በኢየሩሳሌም እንደሚባለው ሁሉ በሚቀጥለው አመት ይሰራል፣ በሚቀጥለው አመት ይሰራል እያለ ተስፋ እያደረግን ይነግሩናል እንመለሳለን፣ ይነግሩናል እንመለሳለን። ያው ዕለታት አንድ ቀን ግን ያው እኔም በየአመቱ እናቴ በሞተችበት ቀን በአስረኛው ወር ስለሞተች እዛ አምራኩባ ሱዳን ሀገር በዛ ሰዓት እየሄድኩ ያው ብቻዬን የግል እንትኔን የመብራት አበራለሁ እና ያን በማበራበት ጊዜ ያልተጠበቀ ነገር ቅቡጹ ነዳጅ ማደያ ሊሰራበት ግሪደሩን የአካባቢን በሙሉ እንትን ያደርጋል። አረ የኛ ነው ብዬ ብናገር ያኔ የሚሰሚ አላገኘሁም። እና በዛ ተያይዘ እልህ አስጨራሽ እንቅስቃሴ የተፈጠረው እዛ በኋላ ነው። እልህ አስጨራሽ ያለ የሌለህን አቅምህን እንኳን ያለው የሌለውን አቅም ሁሉ እንትን አድርገ ብዙ ለውጥ የተካሄደው እዛ በኋላ ነው።
0: በ2022 አካባቢ በወቅቱ የክንስ የተባለ የነበሩትኝ ጋዲ ባርኬን እንዲሁም ጠቅላይ ሚኒስትር አሁን ጠቅላይ ሚኒስትር ነው የቀድሞው የተቀናቃኝ ፓርቲ ሊቀመንበር ነበሩ ቢንያሚን ነታንያሁ የተፈረሙበትን የመታወቂያ ወይም የምስጋና ደብዳቤም ተቀብለዋል በዚህ ላደረጉት ጥረት ይላልና፣ ዛሬ ሁን እዚህ ላይ ቆመህ አሁን አንተ ስታየው ስትመለከተው ህዝቡ በዚች ቀን እየሄደ በዚህ ባህር ህርጸል በተከበረው በአገራችን በእስራኤል ጀግኖች በተመስዋዕት ያደረጉት ህይወታቸውን ታሪክ ያስቀመጡት በዚህ ተራራ ላይ የኛ ኢትዮጵያውያንም ሐውልት ተሰርቶ በየአመቱ እየሄድን እዛ ስናከብር ያከባበሩ ስነ ስርዓት እንዴት አየህ አንተ እንዴት ትመለከተዋለህ?
1: አሁን በጣም ቅድም እንዳልኩ በጣም ስሜታዊ ያደርጋል። አንደኛ የትግል በቃ የትግሉ ውጤቱን ስታየው ነው የተፈ በዚህ አካባቢ የከፈልኩትን
0: ዋጋ
1: እኔ ፈጣሪ ብቻ ነው የሚያውቀው። ለማንም እንት የምታደርገው አድርገም በእውነትም የነሱ የሟቾች ሮሮ ብዙ የዛ ሰለባ ሁኔታ ነው መሰለኝ ኃይሉን ሰጥቶኝ እንደዋዛ ነው ስም ዝርዝር የጀመርኩት። ያኔም ስም ዝርዝር በጀ ባይኖር ነው እኮ ይሄ ሁሉ እኔም ሽንጤን ገትሬ ልከራከርበት ማልችልበት ጉዳይ ነው ነበር። ብቸኛ ነው እያሉ ሊያሳጡኝ ሰዎችም የራሳችን ሰዎችም እና
0: በእኛ ውስጥ ከፍተኛ ሽኩቻ ነበር።
1: በጣም በቃ እንደው እንዴት ነው
0: አለመታደል ነው ነው እንደው ራሳችን ጉዳይ ብዙ ነገሮችን ያበላሸን ነው
1: አለመታደል ሆኖ ለባንዳንድ ቦታ ያው ብዙዎችንም ብዙ ነገሮችም ተዋቅቻለሁ የዘረኝነት ጉዳይ እኔ በሰማን በብዙ ጉዳዮች ላይ በግንባር ቀደም ያርኩ እየተገኘሁ ታገያለሁ ብዙ አለመግባ ብዙ ነገሮችንም አድርጌያለሁ ግን የሚከፋው ግን የርስ በርሳችን ጉዳይ ነው አንዱ ስልጣን ሊያገኝ አንዱ ሄዶ ኦብስታክል ምንድነው ይሄ መሰናክል ይሆናል አንዱ የህዝብ ጉዳይ ምን በውስጣችን እኔ አይነት ጸባያችን በምን በኩል ሊታረም እንደማይችል የፔቴ
0: ከባድ ነው
1: አንዳንድ ነገር ያ በፔቴ የራስ ጓደኞች እኮ ናቸው እዛም ይቀመጡት በፔቴክስ ያስተላልፉት ያቸዋል ውስጥ ለውስጥ የሚሰራ ነገር እና ይሄ ያን ስታይ
0: ለዚህ ሁኔታ መድረሱ በርግጥ የሚያስደስት ቢሆን በአንድ በኩልም በእውነት ይሄ የውስጥ የርስ በርስ ችኩቻ ሁኔታ ብቻ መስዋዕትም ያስከፈለ ዋጋም ያስከፈለ ነው። ኦሪ መስመር ላይ አለ? እሺ መስመሩን እስከምናድሰው እንመለሳለን።

0: በመስማሩ ታድሷል ኦሪኛ ጋነ
1: ያ
0: ነው እሺ ቅርታ እንግዲህ ተቋርጦ ነበር የኮንዳክሽን ችግር ነው እናው ቀደም ሲል እንዳልከው በእውነት ብዙ ዋጋ የሚያስከፍልንም አንዳንዴም በቀላሉ ሊሰሩ የሚችሉ ጉዳዮች የውስጥ አለመግባባት ራስ በራሳችን የምናደርገው አከሄድ ነገሮችን እንዲራዘሙና ጊዜ እንዲወስዱ ያደረገ ብዙ ዋጋ ያስከፍለንም ይገኛል እና ዞሮ ዞሮ ዛሬ አንተ ያን ሁሉ ጣውረድ አልፈን ለዚች ቀን መብቃት ማየት በዛ ቦታ መገኘት የሚሰማ ስሜት ምንድን ነው?
1: እኔ ያው የወገናችን ሀዘን እንደ ሀዘን ያለ ሀዘኑ የትግል የብዙ ትግል ውጤት በመሆኑ ደግሞ በደስታ መልክ አየዋለሁ። ሁለተኛ ኢየሩሳሌም የተዋሃደችበት ቀን ነው። በዚህ ቀን ይሁን የተባለው መልእክቱ ብዙ ጀግኖች ናቸው በእግራቸው ልክ እንደ አውሮፓ በባቡር ሄዱ አይደሉም፣ በአየር የመጡ አይደሉም፣ በመኪና አይደሉም፣ በእግራቸው የሄዱ ለኢየሩሳሌም የቆሙ ወታደሮች ናቸው በሚል ነው። በኢየሩሳሌም ቀን በደስታው ቀን በዛው ቀን እየተደሰትንም እየተከዝንም እንውላለን ተብሎ በዛሬ ቀን እንዲሆን የሆነውም ይሄ ነው ዋናው ምክንያቱ። እና ትልቅ መልእክት አለው። እንዲሁ ዝም ብሎ ብድግ ተብሎ የተወሰነ ውሳኔም አይደለም፣ ተጢኖበታል። አንዳንዶቹ በትግሉ በእንቅስቃሴው ያልነበሩ ሰዎች ሁሉ እንግዲህ ትውልድ ሲቀያየር የክኔሴት አባል ነን የሚሉ የተለያዩ የወቅቱ የጊዜው የትውልዱ ባለስልጣኖች ቀኑን ሊቀይሩ ሁሉ ብዙ ዛሬ ሁሉ እረፍት አልሰጡኝ እና ይሄ ነገር ይሰመርበት እና በዝም ብሎ የተወሰነ ሳይሆን ብዙ ዋጋ የተከፈለበት ብዙ ውይይት የተደረገበት ብዙ አዛውንቶች የነበሩበት በጊዜው እግዚአብሔር ስታቸው አሁን እኔ እንትን አልኩ ብዬ ነው እንጂ ብዙ ረዳቶች ነበሩ በጊዜው። ያው ብዙ ያው ተፈጥሮ ግድ ነው እና ትውልድ እየተቀያየረ እኔም ልጅ ስለነበርኩ ነው እንጂ እየተከታተልኩ ነው እንጂ ብዙ አዛውንቶች ሁሉ ወሬ አንተ እንደዚህ ነው እና ብዙ አጋሮች ነበሩኝ።
0: እንደው ለመጨረሻ ያህል ያው እንግዲህ በእስራኤል መንግስት ውስጥ ይህ የመታሰቢያ ቀን ከኢትዮጵያ ወደ ሱዳን ቅርታ ከኢትዮጵያ ወደ እስራኤል ሲመጡ መንገድ ላይ ለተሰውት ይሁዳውያን ኢትዮጵያውያን የሚል ነው። በእኛ ውስጥ ግን አሁን በአዲስ አበባ የመጣንና በሱዳን የመጣን የሚልም ክፍፍል አለ እና እንደው በዚህ ዙራስ የምትለው እንደው እስቲ ባንዴ ይቃጠር አድርገ
1: ያው ልጅ እኔ በጣም ይሄ በጣም ጠባብ አመለካከት ነው የወረደ ጠባብ። በኔ በኩል አንተ ትላንትና ብትመጣና እኔ 40 አመት ብትኖር እኔ አንድ ወገኔና አንድ ወገኔና የዛው ስሜት ነው ያለው እንጂ በዚህ መጣ የሚል አመለካከት ብታይ እኔ የማገኛቸው ሰዎችም ከትላንት ወዲያ የመጡ ወይም በዛሬ ሁለት ወር የመጡ ሰዎችም ባገኛቸውና ማነጋግራቸውን ሆኖ ያንን እኔ ያለፍኩትን እንትን ሊያልፉ አልፈልግም። የዛኑን ምክር ነው የምሰጣቸው እንደው
0: አዎ ምክንያቱም አንዳንድ ቦታዎች
1: የማህበራዊ ግንኙነትም ቢሆን ያቆኛል እዚህ በመዘዋወርበትም ቦታ ያቆኛል አንዳንድ ምክሽል መሰላክል ሲያጋጥማቸው እኔ ያሳለፍኩትን የተለያየ ውጣውረድ ያሳለፍኳቸውን እንትን እንዲያሳልፉ አልፈልግም እና በዛ መልክ ነው የምመክራቸው።
2: በማታን ከካኔስ ለራዲዮ አክሽን
0: እሺ
1: በዛ ምክንያት ብዙ ለውጥ ያመለካከት ለውጥ ሁሉ ያደረግ ተጨንቀው ሳገኛቸው ሁሉ የተለያየ ነገር ወይም ደግሞ የሞያዊ ስራ ሁሉ የተለያየ ነገሮች ሁሉ እንትላቸው እና ይሄ በጣም ከኔ የራቀ ነው። ይሄ ሰብአዊ ጉዳይ ደግሞ የጋራ ጥያቄዎችን በጋራ ምን መልስበት ነው እንጂ ይሄ ትላንት መጣ ይሄ ዛሬ መጣ ከዛሬ 40 አመት መጣ የሚለው እንትኑ ከኔ የራቀ ነው። ብዙ ጥያቄዎች አሉ፣ ወቅቱም ይጠይቃቸው ብዙ ጥያቄዎች አሉ፣ የማህበረሰቡ ብዙ ጥያቄዎች አሉ፣ ብዙ መልስ ማግኘት የሚገባቸው አሉ። ያን መጋፈጥ ነው እንጂ ይሄ ብዙ ጥያቄዎችን እንዲያንኮላሽ የሚያደርግ ጠባብ አሉ ሰዎች አዎ ዛሬም ቅርብ ጊዜም የመጡም ያከፋፍሉ እዩም የሚያከፋፍሉ ሰዎች አሉ። እኔ ጭራሽ በኔ በኩል ተቀባይነት የለውም። በዛሬው ዕለትም ቢሆን ያ ዛሬ መጣ ነገ መጣም ይባላል። የትግል ውጤት ስለሆነ ሁላችንም ስለሚመለከት ይህን ሐውልት ይህን ሰማዕታት በጥሩ ሁኔታ ለልጆቻቸው እያስተማሩ አብረው እየተጓዙ ቦታውን እያከበሩ ሁሉም ተሳስቦ የታሪኩ ባለቤት ሆኖ እንዲኖር ነው እንጂ እንድንኮራበት ነው የሁሉ የተሰራው ስራ እንጂ
0: እንድንከፋፈልበት አይደለም።
1: የግለሰብ ያው ሁሉ መስዋዕትነት የተከፈለበት የታሪኩ ባለቤት እንድንሆን ነው።
0: እሺ እሺ።
1: ይሁን ሻይና ዳቦ ፍለጋ የመጣንበት ነገር አይነት አይደለም።
0: አመሰግናለሁ። ያው እንግዲህ በስነ ስርዓቱም እንገናኛለን፣ እዛም ቢሆን እንወያያለን። እግዚአብሔር ይስጥልን አቶ ወሪረዳ።
1: አመሰግናለሁ። ያው ሰዎቹ አሁን በተለያየ መንገድ ያሉ ሰዎችም ቢሆን ያሰቡም ሆነ ያላሰቡ ዛሬ በዚህ ቦታ አብረው ተገኝተው አብረው
0: እንድናስባቸው ወንድሞቻችን
1: እናስብ ነው። ለመንግስት ጋርም በጣም ደስ ይለናል። ሁላችሁም ተገኙ፣ ሁላችንም እንገኝ የሚል ጥሪ ማቅረብ እፈልጋለሁ።
0: እናመሰግናለን። እንገኛለን። እሺ
1: እሺ እሺ።
0: የተከበራችሁ አድማጮቻችን፣ አሁን ደግሞ ከመንገደኛው ጋዜጠኛ ጀንበር መንግስቴ ጋር ቆይታ እናደርጋለን። ጀንበር መንግስቴ እንደምን አደርክ?
3: ጤና ይስጥልኝ ሻለቃይቸው፣ እንዴት አደርክ? እንዲሁም አድማጮቻችንና አሁን ከኔ በፊት የነበረው ደግሞ ወሪረዳ ሀቤሪቶ ጓደኛ፣ የትግል ጓደኛ እንደምን አላችሁ እያልኩኝ አመሰግናለሁ። አይቸው፣
0: ዛሬ ያው በወገኖቻችን መታሰቢያ ቀን ዙሪያ ነው የምንወያየው። በዚህ ዙሪያ በእውነት እንደው የመንግስት ጋዜጦችንም ያየሁ ነበርኩ ዛሬ። ከአንድ ጋዜጣ ላይም ይሄ የተጠቀሰ ሁኔታ የለም። በቴሌቪዥን መስኮቶችም አንድ የጠቀሰ ሁኔታ የለም። ለምን?
3: በመጀመሪያ ደረጃው ላይቸው ምን አለ መሰለህ፣ ባለቤቱ ያቀለለውን አሞሌ ባለዕዳ አይቀበለውም ይባላል ትላልቆች እንደሚተርቱት። እና እኛ እንዲያውም በዚህ ሰሞን በእውነት በራሴ በህሊናዬ ሳውጠነጥን የወሰነበትኩት ይህ መታሰቢያ ሲባል የጀርመን ይሁዳውያኖች እንደተጨፈጨፉ የእስራኤል የመከላከያ ሰራዊት ወይም ደግሞ አገሪቱን ሊያቋቁሙ ሲሉ የተሰዉ ህዝበ እስራኤል በሙሉ ያ ቀን መታሰቢያ ሲሆን፣ አንደኛ በትምህርት ቤቱ፣ በሁለተኛ ደረጃ በአገር አቀፍ ደወል የነፍስ ማር ደወል እንደሚደወለው ለምን የኛስ አይሆንም በማለት አሁን በይስተሞን እንዲያውም ለክኔሴት አባላቶችና ለሚኒስተሮች ይህን አንድ ላይ በጋራ ማመልከትና ህግ እንዲወጣ እያልኩ እያሰብኩት አለ። ምን አለ መሰለህ አይቸው እና የጀርመን ይሁዲ የተጨፈጨፉትን እነሱን ለማሰብ እንኳን እዚህ ሀገር ነውና አገሪቱን የተጨፈጨፉበትን ቦታም ለማየት በተለይ በትምህርት በረፉ ጊዜ ልጆቻችን ወደዚያ ነው ጉብኝትን የምንወስድ። ግን ከዚህ ስንመለከተው አሁን በትላንትናው ምሽት በመታሰቢያው በተለያየ ከተማ ስትመለከት ብዙ ድምቀትና ወይንም ደግሞ የበለጠ አስተያየት ሳናደርግ በዛን ጊዜ ላይ ምናልባት ከጊዜ ወይም ደግሞ ይህ ከሌላው አጀንዳ የበለጠ ትኩረት ሊሰጥበት የሚችለውን ወደ ኋላ እናደርገዋለን።
0: እዚህ ላይ አሁን እንደ ሰዓታችንም አጭርም ስለሆነች በዚሁ እንትን እያለ እንድንመጣ፣ ሌላው ቀደም ሲል ከአንተ በፊት የነበሩትም ከአቶ ወሪረዳ ጋር የተነጋገርንበት ነው። ይህም የምን የመከፋፈያ አንድ ዘዴ ሆኖም እያየ ነው ነው ይሄ መታሰቢያ ቀን በመንግስት ደረጃ የሚታሰበው ከኢትዮጵያ ወደ እስራኤል ሲመጡ ለተሰው ኢትዮጵያ ይሁዳውያን ነው የሚለው። አሁን አንዳንዶቻችን ግን አይ ይሄ በሱዳን የመጣ ነው እንጂ በአዲስ አበባ የመጣውን አይወስንም ወይም በሌላ ቦታ የመጡን አይወስንም የሚሉ አሉ። እና ይሄስ እኛን እየከፋፈለን አይደለም ወይ? ይሄን ከዚህ ይጀምራል ወይ? አሁን አንተ ያልከው ነገር በሙሉ በእውነት በአገር አቀፍ ደረጃ መንግስት እንግዲህ በመንግስት ደረጃ መታሰቢያነቱ ቀንድ ብሎ ሲሰጠን፣ እኛ ግን የእነሱን የእኛ ነው ይተባል እጣት እየተጠቋቁምንበት ነው።
3: ይኸውልህ ሰጠኝ ምንድነው ዱባና ቅል አበቃቀሉ የቅል ይባል እንጂ እኛ በበረሃው በሱዳን ብንመጣ በአዲስ አበባና በጎንደር ደግሞ ብዙ የሞቱ ወገኖቻችን አሉ። እንዲያውም በ2006 ዓመተ ምህረት በሆነ ተልኮ የቀብር ቦታዎች እና የተቀደሱ ቦታዎችን ለማስከበር በአባቴ ባባ መንግስቴ ምትክ እጄ አዲስ አበባ ከኮምፓውንድ ወይም ደግሞ ሰፈራ ጣቢያው በነበርኩበት ጊዜ ወደ 978 ሰዎች በጥቁር መጋረጃ ስማቸው የተጻፈ አዲስ አበባ ውስጥ የሞቱ ያው ከዚያ በፊት ያው መቀበሪያ ሁሉ እንዳልነበር ይታወቃል። አሁን ደግሞ በሱዳን የመጣ ነው፣ በጎንደር የመጣ ነው፣ በአዲስ አበባ የመጣ ነው ሳይባል እነዚህ የሙታን ወገኖችን ወይም የሙታን ወገኖችን ለማጽናናት ሙታኖችን ደግሞ ለማሰብ ዛሬ እነሱ ከዚህ ከኛ ጋር በአካል ባይቆሙ ሩሃቸው ነፍሳቸው ከዚህ ከኛ ጋር አብራት ቆማ ትገኛለች። ለምሳሌ አንድ ሰው ሰርግ ተጠርቶ ወይም የሚፈልገውን ዘመድ ጠርቶ የዛን ጊዜ ማየት እንደሚፈልግ ነፍሳቸው ደግሞ በዚህን መታሰቢያ ቀን ልክ ይጠብቀናል። እኛ ባናያቸው እነሱ ያዩናል። አሁንም እዚህ በአካል ባይቆሙ አብረውን ሁልጊዜ ከልባችን ከህሊናችን ከሐሳባችን ሁልጊዜ ልናስባቸው ይገባል። ሌላው በትምህርት ደረጃ እንዳልኩ ለልጆቻችን እንኳን ለልጆቻችን እኛን እያንዳንዱን የመጣውን ታሪክ ያሳለፍነውን ለመናገር ይታከተናል። እኔ በ2000 ዓመተ ምህረት የዚህ የባህልን ወይም ደግሞ የህይወት ታሪክን ለማደራጀት ሲባል ዩኒቨርሲቲ አይብሪት ወደ 10 ወር በባህላችን አማካይነት ተምሬ ሰርቲፊኬት ለመቀበል ወላጆቼን ነው የጠየቅኳቸው። ያን ጊዜ የ40 ዓመት ጎልማሳ ነበርኩ እና ከ40 ዓመት በፊት ስለወላጆቼ ምንም አላውቅ ነበር። ከዚያን የተረዳሁት ከዚያን እነሱን ጠይቄ ያወቅኩት እስካሁን ድረስ ወደ ለህይወቴ ከፍተኛ አስተማሪ መምህሬ ነው። አሁንም ደግሞ ይሄን ያለፍነውን ታሪክ ያሳለፍነውን ሰቆቃ 4000 ወገን በቁጥር እንኳን በግምት የሆነ እንጂ በቁጥር በትክክለኛ የሚያውቀው ለማዚያም በላይ ነው። ብዙዎችም ደግሞ ጠፍተው ይቀርዋሉ እና ይሄን ለማስተብ በዚህ ቀን አብሮ መገኘቱ ሌላው ደግሞ በተለያየ አስተባባሪዎች በሚያስተላልፉት መልእክት እንዲሁም ደግሞ ቤተ መዘክሮችን በከተማ ደረጃ ሁሉ ተቋቁመው ያሉትን ይህን ሰቆቃ ያሳለፉትንና ወገኖቻቸው የሞቱባቸውን እነሱንም ቃለ ምልልስ በማድረግ ጉዳዩ እንዴት እንደነበር መረዳት ማስረዳት አስፈላጊ ነው ላለሁ አይቸው።
0: እሺ እግዚአብሔር ይስጥልን በጣም ነው እናመሰግነው። እንግዲህ በኋላ ሁላችንም እንገናኛለን በመተሰቢያው ቀኑ።
3: ያው በዛሬው ዕለትም ወደዚያ ለመጓዝ ሀርሄርሰን ተልቁ መካነ መቃብር ጀግኖች ከተቀበሩበት ብዙ ለሀገሪቱ ታሪክ የሰሩ በመንግስት ደረጃ በፕሬዝዳንት በመከላከያ ሰራዊቱ አዚያውን እንገኛለን። ነፍሳቸውን ይማር
0: እናመሰግናለን። የተከበራችሁ አድማጮቻችን ስርጭታችን የተገባደደ ነው። እነኚህ ለሞቱት ወገኖቻችንም ነፍሳቸውን ይማር በእውነት እኛም ሳንከፋፈል አንድ ላይ በመሆን በዚህ ቦታ የመታሰቢያ ቀን ሁላችን በመገኘት እንድናስባቸው ይሄም ሲያንሳቸው ነው። የውስጥ መከፋፈሉ ግዴ ለሚቀርብን ወደ ጎን እናስቀምጠው። መልካም ቀን ለዚህ ፕሮግራም መሰካት ለተባበረን ምስጋና ይድረሰው እንድላለን ለአጠናካሪ መልካም ቀን ላችሁ ለልችሁም።

0: ክቡራትና ክቡራን አድማጮቻችን እንደምን አላችሁ?
1: ካን ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከቀኑ 1 ሰዓት እስከ 2 ሰዓት
1: የሚያስተራጨውን ዝግጅት እነሆ ጀመረ።
2: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አላችሁ? ለተ ሐሙስ የከሰዓት በኋላ ፕሮግራማችን እነሆ ጀመረ። እለቱ እንደ ዕብራውያን ዘመን አቆጣጠር ዮም ኻሚሺ ካፍ ዛይን በኤር ታፍሽን ፔቫቭ ሲሆን እንደ አውሮፓውያን ዘመን አቆጣጠር ሜይ 14 ቀን 2016 ዓመተ ምህረት ነው። እንደ ኢትዮጵያውያን ዘመን አቆጣጠር ግንቦት 6 ቀን 2018 ዓመተ ምህረት ነው። የቴክኒክ ባለሙያችን ኢላን አዙላይ ነው። የስቱዲዮ ተረኛ አስተናጋጆች ከመታሰቢያው ስነስርዓት ከሀረድ ጼል ወርቅነሸቴ ሻያው ደጉል እና አይቸው ባየ ከኢየሩሳሌም ሰጠኝ ዘመነ። የተከበራችሁ አድማጮቻችን ሰዓቱን ዜና እናቀርብና በቀሪው ጊዜ በሱዳን አድርገው ወደ እስራኤል ለመምጣት ህይወታቸው ያለፉ የኢትዮጵያውያን መታሰቢያን ከሀረድ ጼል በቀጥታ እናቀርባለን። ቆይታችሁ እስከ ፕሮግራማችን መጨረሻ ድረስ ከእኛ ጋር እንደሆነ አስቀድመን እንጋብዛለን። አሁን የሰዓቱን ዜና በቅድሚያ ማርስተ ዜና። በሱዳን አድርገው ወደ ሀገረ እስራኤል ለመምጣት ሞክሩ የሞቱ የኢትዮጵያ ይሁዳን መታሰቢያ ዛሬ በኢየሩሳሌም እየተካሄደ ነው። የኢየሩሳሌም ውህደት ቀን ዝግጅት መካሄድ ጀመረ። የእስራኤል መከላከያ ሰራዊት በደቡብ ሊባኖስ የሚያካሄደውን ዘመቻ እንደቀጠለ ነው የሚሉት የሰዓቱ ዋና ዋና ዜናዎች ናቸው። ዝርዝሩ እንሆ። በሱዳን አድርገው ወደ ሀገረ እስራኤል ለመምጣት ጥረት ያደርጉ የሞቱ ኢትዮጵያ ይሁዳን መታሰቢያ ዛሬ በኢየሩሳሌም እየተካሄደ ነው። ብሔራዊ መታሰቢያው በኢየሩሳሌም ከተማ በሚገኘው ወታደራዊ መካነ መቃብር ሀርሄል ጽር እየተካሄደ ሲሆን በመታሰቢያው ስነ ስርዓት ቀሳውስት፣ ራባናት፣ የመንግስት ከፍተኛ ባለስልጣናት፣ ሀዘንተኛ ቤተሰቦችና መታሰቢያውን ለመከታተል የሄዱ በርካታ ዜጎች ይገኛሉ። ከባለስልጣናት መካከልም ፕሬዚዳንት ሄርዞግና ጠቅላይ ሚኒስትር ናታንያሁም ተገኝተዋል። የመታሰቢያው ዝግጅት በኢየሩሳሌም ቀን የሚካሄድ መሆኑ ይታወቃል። በሱዳን አድርገው ወደ እስራኤል ሲመጡ ከ4000 በላይ ቤተ እስራኤላውያን ህይወታቸው ማለፉ ይታወሳል። ብዙዎች በመንገድ ብዙ መከራና ግፍን አሳልፏል። ከአሜሪካ የአማርኛው ራዲዮም ከዜናው በኋላ ስርጭቱን በቀጥታ ከሀረር ጤል በማድረግ የመታሰቢያውን ስነስርዓት በቀጥታ ያስተላልፋል። የኢየሩሳሌም ውህደት ቀን ዝግጅት መካሄድ ጀመረ። ቅድስቷ ከተማ ኢየሩሳሌም የተዋሃደችበት ቀን የሚከበረው ነገ ቢሆንም ቀኑ አርብ በመሆኑና ለዝግጅት በማይመች ስለሆነ ዛሬ ጀምሯል። ዛሬ ምሽት በታሪካዊ የኢየሩሳሌም ክፍል ሻር ሸኼም በተባለው በር የባንዲራ ማውለብለብ ሰልፍ የሚጀመር ሲሆን ጉዞውም የፈረሰው ቤተ መቅደስ ሆቴል ሀማረቢ ወደሚገኝበት ቦታ የሚያመራ ነው። የባንዲራው ሰልፍ ከመካሄዱ በፊት ከምሽቱ 7 ሰዓት ጀምሮ የተለያዩ ሙዚቃዊ ዝግጅቶች ይካሄዳሉ። ከምሽቱ 8 ሰዓት ደግሞ በጊባት አታክ ሞሸት መንግስታዊ ዝግጅት ይካሄዳል። ኢየሩሳሌም የተዋሃደችበት 59ኛ ዓመት መንግስታዊ ዝግጅት ዛሬ ምሽት ሲካሄድ ጠቅላይ ሚኒስትር ናታንያሁ፣ ፕሬዚዳንት ሄርጾግና የከተማዋ ከንቲባ እንዲሁም ሌሎች ከፍተኛ ባለስልጣናት ይገኛሉ ተብሏል። ጠቅላይ ሚኒስትር ቢንያሚን ናታንያሁ በሁለት ጋዜጠኞችና በአንድ የህዝባዊ ሰልፍ መሪ ላይ በስም ማጥፋት ያቀረቡት ክስ ዛሬ በቴላቪቭ የአውራጃ ፍርድ ቤት መታየት ጀመረ። ጠቅላይ ሚኒስትሩ በሁለት ጋዜጠኞች ኡሪና ቤን ካስፒት እንዲሁም የህዝባዊ ሰልፍ መሪው ጎኔን ቤን ኢስሐቅ ላይ የስም ማጥፋት ክስ የመሰረቱት ስለ ጤንነታቸው የተሳሳተ መረጃዎችን አቅርበዋል በሚል ነው። የእስራኤል መከላከያ ሰራዊት በደቡብ ሊባኖስ የሚያካሄደውን ዘመቻ እንደቀጠለ ነው። በደቡብ ሊባኖስ የሚገኙ 8 ገጠር ነዋሪዎች ቤታቸው እንዲለቁ ማስጠንቀቂያ መስጠቱን የጦር ቃል አቀባይ አስታውቋል። ሂዝቦላ የተኩስ አቁም ስምምነቱን በመጣሱ ምክንያት እስራኤል በደቡብ ሊባኖስ እርምጃዋን አጠናክራ ቀጥላለች። በመጨረሻም የአየር ንብረት ትንበያ በዛሬው ዕለት በጣም ሞቃታማ የአየር ጸባይ አለ ብለዋል የዘርፉ ባለሙያዎች። የተከበራችሁ አድማጮቻችን አሁን የሰዓቱ ዜና ይህን ይመስላል። ከዚህ በኋላ በቀጥታ ወደ ሀረር ጼል እናልፋለን። ከዛ በፊት ሙዚቃ

0: የተከበራችሁ አድማጮቻችን እንግዲህ እንደገለጽ ነው ያው በኢትዮጵያ ዩዳን በሱዳን አድርገው ሲመጡ ህይወታቸው ማለፉ ብዙ መከራና ስቃይ ማለፋቸው ይታወቃል። አሁን መንግስታዊ መታሰቢያ ስነ ስርዓት በሃርሄልጼል የተካሄደ ይገኛል። ከቦታውም ባልደረቦቻችን ወርቅነሸቴ ሻያው ደግና አይቸው ባየ ይገኛሉ። ወደ እነሱ ቀጥታ እናልፋለን። ሻያው እንዴት ናችሁ?
1: ደናትልን እንዴት ዋላችሁ? በያላችሁበት ሰፊው አድማጮቻችን እንዴት ናችሁ? ዛሬ የስነ ስርዓቱ የሙታና መንግስታዊ የመታሰቢያ ስነ ስርዓት ኢየሩሳሌም ሃርሄልጼል ከ11 ሰዓት ጀምሮ እስካሁን ሲካሄድ ቆየና አሁን ተፈጽሟል። ያላነሱ አዘንተኛ ቤተሰቦች፣ ከፍተኛ የመንግስት ባለስልጣናት፣ ጠቅላይ ሚኒስትር ቤንያሚን ናታንያሁ፣ የፕሬዚዳንት ይስሐቅ ሄርዞግ፣ የክነሴቱ አፈ ጉባኤ፣ የሳቅሊጣ ሚኒስተር እንዲሁም የድርጅት ከፍተኛ ኃላፊዎችም በተገኙበት ስነ ስርዓት የሙታን ስነ ስርዓት ተከናወነ። ጠቅላይ ሚኒስትር ቤንያሚን ናታንያሁ ባደረጉት ንግግራቸው ከብዙ በጥቂቱ እንደው በጣም የደረሰው ጉዞው የቤተ እስራኤል
0: ከንግግራቸው በፊት እንደው ጠቅለል ያለ አሁንም እንሰርቶች ስላሉን ንግግሩ እናሰማለን ትገልጸዋለ። በአጠቃላይ የመታሰቢያው ጠቅላላው ዝግጅት ምን ይመስላል? ብዙ ሰዎች ነበሩ ወይ?
1: ሰጠኝ ስነ ስርዓት አዎ ስነ ስርዓቱ የተከበረ ነበረ። ስነ ስርዓት ባለው መልኩ ነው። በብዙ ሺህ የሚቆጠሩ አዘንተኛ ቤተሰቦችም መጥተዋል። በእርግጥም ምናልባት በዚህ በከረምነው ጦርነት ምክንያት ይህን ያህል ሰው ለዚህም ዓመታዊ መታሰቢያ አይመጣም የሚል ስጋት ነበረ። ግን በብዙ ሺህ የሚቆጠሩ ወገኖቻችን ተጋይ ተሳትፈዋል። ልቅሶ እናያለን። በአንዳንዶቹ ይገርማል። የመታሰቢያ ስነስርዓት ላይ ሆኖ የሚያለቅሱ ሰዎችም ሰቅሰቅ ብለው የሚለቅሱ ሰዎችም አጋጥሞናል እና በእውነትም በጥሩ ሁኔታ በተከበረ ሁኔታ ነው ስነስርዓቱ እስካሁን የተፈጸመው እና ከዚህ እንዳልከው እንግዲህ
0: ጠብቀና በቄሶች ዝማሬ ነው የተጀመረ። የቄሶችን ዝማሬ እናሰማና ሌሎች ባልደረቦቻችን ጋር ደግሞ
2: ወሰበካ አድወናይ እግዚአብሔር

0: ይህን ይመስላል። አይቸው ወይ ወርቅነሽ ከሁለታቸው አንዳችሁ እንዴት ነው ያለው?
1: ሰማኛለሽ? ሰማ ጠና ስልን እንደምንላቸዋል አድማጮቻችን። ያው እንግዲህ ቀደም ሲል ባልደረባ ይሻየው እንደገለጸው እዚህ ፓርክስል ስልተራና ያለ ነው። ይህ መታሰቢያ ቀን በሱዳን ለመጡት ብቻ ሳይሆኑ ከኢትዮጵያ ወደ እስራኤል ለመጡት ለመላ ኢትዮጵያዊዳውያን መንገድ ላይ እንደተሰዉት ለእነሱ መታሰቢያ ቀን ተብሎ የታሰበ ቀን ነው ይሄ። በዚህ ዙሪያ እንግዲህ ይሄ ቀን እንደዚህ እንዲከበር በእንደዚህ መንግስታዊ ስነስርዓት እንዲከበል ከፍተኛ አስተዋጽኦ ካደረጉት አንዱ አቶ ኦሪ ረዳ እዚህ አጠገቤ ይገኛሉ። እሳቸው ጋር የተወሰኑ
0: ከዛ በፊት አንዴ ጠብቀን አይቸው ወርቅነሽ እንዴት ነው?
2: ሰጠኛው እናመሰግናለን። ያው እንግዲህ እኛ ሶስታችንም ባልደረቦች እንደገለጹልህ አይቸውም ይሻያውም እንደም ያው በየአመቱ እንደሚካሄደው ነው ስነ ስርዓቱ። በጣም ያው ያሳዝን ነበር። ለክ ዛሬ የዛሬ ቀብር የዛሬ ለቅሶ ይመስላል ሰውን ስታየው። በጣም በሚገርም ሁኔታ ወጣቶች ህጻናትም ብዙ አይተናል። የመንግስት ባለስልጣናት ያሰሙት ንግግር በጣም ልብ የሚነካ ነው። እንደው የእስራኤል ሀገር ህዝብ በደንብ ይሄን ታሪክ እያወቀው ከልቡ እየገባ ነው ማለት ይቻላል። ዛሬ በሰማነው ታሪክ በመንገድ ሲመጡ ደግሞ ያጋጠማቸውን ታሪክ ራሳቸው በምስክርነት መድረክ ላይ ወጥተው የገለጹ አሉ። በአምስት አመቷ እስራኤል ሀገር የደረሰች አንዲት እናት አሁን የልጆች እናት ናት። እናቷ፣ እህቶቿ፣ ወንድሞቿ መንገድ ላይ ሙተውባታል። እሷ ታሪኳን ስትናገር ሁሉም ነው ያለቀሰው ማለት ይቻላል። እንግዲህ በጣም ብዙ ሰው ነው የተሳተፈው። እንደው ቁጥሩን በትክክል በአንትን ማንን በሺዎች እንግዲህ በብዙ ሺዎች የሚቆጠሩ ሰዎች ተሳትፈዋል። በጣም የሚያሳዝን ነበር። ጠዋት ሰባት ሰዓት አካባቢ ነው የደረስነው። መግቢያው እንዳይዘጋብን ሰው እንዳይበዛ እንዳይጨናነቅ ብለው በዛ ሰዓት በግል መኪና የመጡ በራሳቸው ከአሽዶድ ከተለያየ ቦታ መጣን ያሉ ሰዎች ነበሩ። እንግዲህ አንዳንዶች በ13 ዓመት በ10 ዓመት መጣን ያሉኝ አሉ። በጣም በሚገርም ሁኔታ ግን እናቴ ናቴ ሞቶች ሚላል እናታቸው ነፍሰ ጡር ሆና በጣም ታሪኩ በጣም እያንዳንዱ ስትሰማው ያሳዝናል። ነፍሰ ጡር ሆነው ህይወታቸው ያለፋሉና
0: ቃለ ምልልስ ያደረጋችሁትም አለን
2: ቅርቡ ያሳዝናል። በአጠቃላይ ያው
0: ባለስልጣናት በዚህ ዝግጅት ቀርበው ፕሬዚዳንት ሄርጾግና ጠቅላይ ሚኒስትር ናታን ያሰሙትን እስኪ እናዳምጥ።
3: לאט לאט פורסמו הסיפורים על כוחות הנפש והגוף שמצאתם בעצמכם לעבור מסעות בלתי אפשריים, כוחות של אהבה ואמונה. המסע שלכם אל ארץ אבותינו, אל ארץ הקודש, גבה בתוכו מחיר כואב וכבד. אלפים נספו בו בסבל בל יתואר, בכאב גדול, נשים וגברים, קשישים וטף.
4: היום ביום ירושלים אנחנו מעלים על נס את עוז רוחם של משתתפי המסע המפרך מאתיופיה לסודן ומסודן ארצה. ואם אתם מחפשים לדעת את שורשי הגבורה של גיבורי היום, הם שם, בגיבורי המסע הכביר הזה. בין יוצאי אתיופיה שצעדו מאות קילומטר בתנאי סכנה קיצוניים, זה היה סיפור של מימוש הציונות בכפות הרגליים, בלבבות, בדורות. וקיבלתי המחשה מעשית לעוצמת הלהט הציוני שהוליך נהר הדם מאפריקה.
0: בלדורוביץ' יסמצ'ו נו ידלון הונייתה ננטה גר למד תנקר ימוקר ננו גדי קטלו
1: שאתה ינדג זה
0: אש הייצ'ו ענדי
1: איזה קטע גבי לזה כאן קדם סינדת נגר כותי כאן בנדזיין סלסעת מיקבר ከፍተኛ አስተዋጽኦ ካደረጉት ተፈጻሚዎች አንዱ አቶ ኦሪ ረዳ እዚያ ተገቢ ያሉ። ጤና ይስጥልኝ አቶ ኦሪ።
5: ጤና ይስጥልኝ አይቸው እንደምን አለ?
1: እና እንግዲህ ከጭስ ነው ያለው አሁን እንግዲህ አድማጮች እየሰሙን ያሉ ባልደረቦችም እዚህ ያሉ። ይህ ቀን እንደዚህ እንዲከበር እንግዲህ ከፍተኛ አስተዋጽኦ ካደረጉት አንዱ አንተ ነህ። በጠዋት ስብሰባችንም ተነጋግረናል። ኮምቤሽን በሌሎች ፕሮግራሞችም ቆይተናል። ዛሬ ስነ ስርዓቱን አከባብሩ እንዴት አየው? እኔ እንደተመለከትኩት ከሆነ ውጤቱ ትንሽ ሰው ያነሰ የመጣበት ሁኔታ አለና አንተ ስነ ስርዓቱን እንዴት ተመለከትከው?
5: እኔ ስነ ስርዓቱን አየህ ከመጀመሪያ በ80ዎቹ አመተ ምህረት ጀምር መዝገባ ጀምር ያው እናቴ ሟች ስለሆነች በዛ ይዝዳሁ ዲሽት የሚባል ሀገር በግል ደረጃ ከፈልኩት መስዋዕትነት ብዙ ቤተሰቦች 10 15 20 ቤተሰቦች የሞተባቸው ሁሉ እየመዘገቡ የነበረ እነኛን ሁሉ ወላጆቻቸው ሁሉ በዚህ ዓለም ተለይተው ወይ ልጆቻቸው ተለይተው ቁጥራቸው ያነሰ ሲሄድና ሰው ደግሞ የሰው መቀነስ ጥሩ አይደለም። የሰው የመቀነስ እንት
6: ይሄ ምክንያቱም እንደዚህ አይነቱ ጉዳይ በመንግስታዊ ደረጃ እንደዚህ ስነ ስርዓት በዚህ ስነ ስርዓት እየተከበረ ነገር ግን የኛ ሰው እኛ ራሳችን አንዳንድ የራሳችን ካላከበርን የራሳችን በራሳችን ቦታ ካልሰጠን ለሌላ ሰው ላይ እንዲተውን ብሉ መናገሩ ታሉና ያለ መንታቱ ጉዳይ ነው። እንግዲህ ካምቶዳም እየቀነሰ መጣበት ምክንያቱም እንደነው
5: እኔ አንደኛ እኔ ሁሉ የራስህን ጉዳይ ራስህ አላከበርክ ማን ያከብረልሃል? ማንም አያከብረልህም። ብዙ እኔ ፈረምኩበት እዚህ ነጭ ወዝ እየወዛው ነው ሀሪየር ጸሌ እንዲሆን ያደረኩት። ብዙ ጓደኞቼን ሁሉ ባልደረቦቼን ሁሉ ያጣሁበት ብዙ መስዋዕትነት የከፈልኩበት ያው እንደምታውቀው ብዙ ነገር አሳልፌያለሁ። የሆነ ሆኖ እንደዚህ እንዲሆን ነው መንግስታዊ ክብር እንዲሆንና በግለሰቦች ወይም በድርጅቶች ተከፍቶ እንዳይቀር ነው።
0: አይቸው ጠብቀን ለሌሎች ባልደረቦችም አንድ
5: ወርቅነሽ ታይቋል።
2: አቶሪ የሰማይን ከሆነ ቅድም እንደው ታሪፋን ያሳተፈችው ልጅ 5 አመት ሆና አያቶቿ መጥተዋል ይገዋት እናቷ ነው መታስተዋልሽ በመንገድ ላይ ያው ያንተን ታሪክ እናውቃለን እናት በዚህ መንገድ ነው ያለፈው ህይወታቸው ያለፈውና ምን ተሰማህ ቅድሙን ታሪክ ሲሰማ? ሁሉም ሰው አልቅሷል በርግጠኝነት አንተ ምን ተሰማህ?
5: እንደው እንትኑን እችላለሁ ብዬ አልተቋቋምኩትም ለቅሶ። አንደኛ ቤተሰቦቿን አቃቸዋለሁ ያው እንዳልኩሽ በ80ዎቹ አመተ ምህረት ሁሉ መዘገብ ስለነበረ በዚህ ለምን ነው አሻግረው እዚህ አለ ለምን እንደዚህ ለምን አትናገርም ለምን ዚየር ፕራህ ብዙ እንትን አለ ብዙ ቁጣ አለ ግን ማምላክቲ መንግስታዊ ስለሆነ ብቻ ይሄን አስረዳቸዋለሁና በጥቅሻ ብቻ እየተያየን እያለቀስን ማለት ነው። ሁላችንም ስሜታችን ተቆጣጥረን እያለቀስን ነው ያሳለፍነው።
7: አቶ ኦሪረዳ አቶ ኦሪረዳ በእውነትም የጥያቄው አቶ ኦሪረዳ በእውነት ለዚህ ለመሰለኝ መታሰቢያ ሐውልት እንዲቋቋም ብዙ የሰራ አንተ ብቻ አይደለም ብዙ የእስራኤል ወገኖቻችን በተለያዩ ድርጅቶች ከመንግስት ጋር በመተባበር ይህን የመሰለ የሙታን መታሰቢያ ስነ ስርዓት እየተካሄደ ነውና ዳው በዛሬ ወለት ቅድም እንዳልከው የቁጥሩ ቀነሰ በመጥለው እኔ በበኩሌ ለት ባለ በኔይታ ያላነሰ ህዝብ ተሳትፏል። ለምን ደግሞ በዚህ ከሳምንት ይህ ዋዜማ የመታሰቢያ ዋዜማ ለሳምንት ላለፉ ሳምንት ያህል በተለያዩ ሀገራችን ከተሞች በያሉበት ቦታ እየተሰበሰቡ ሙታንን አስበዋልና በርግጥ ማሳሰቢያ ተከክልነት ራሳችን ማክበር አለብን ሙታንን ማሰብ አለብን ያላልከው ተከክለኛ ነህና በዚህ ላይ አንተ ስታየው ቀደም ሲል ባልደረቦች አነሱት እንዴት አይሆው እንዛሬው
0: ኢሳያውም ለሶስታችሁም አሁን በችግሮች ዙሪያ ትኩረት ከማድረግ አሁን ካለው የመታሰቢያው ስነ ስርዓት እንዴት እየተከደ የሰዎችን ስሜት ለማዳመጥ ችግሮችን ለወደፊት እንነጋገርባቸው። እሺ ቀጥል ወርቅነሽ ወይ
2: ጥሩ ነገር አው እንዳልከው ሰጠኝ በጣም ብዙ ምደነቅ ሊመሰገን ይገባዋል። በዚህ ወቅት በተለይ ጠቅላይ ሚኒስትሩ አከሮም ይገኙበት በአመታዊ ብሔራዊ መታሰቢያ ነው ጦርነት ይሁን ምን ይሁንና ጥሩ ነገሩን አው ማንሳት አለብን።
5: ፌስቲቫል እኮ አይደለም የዚህ ቀን እኮ ፌስቲቫል አይደለም የዚህ
2: ሀዘን ነው
5: የንጉርጉሮ የትካዜ ጊዜ ነው እና ለዚህ ጥረት ያደረጉ የተቃወሙ እንደም ነበሩ ሁሉ አይደለም የሚለው ኢሳያው ከፍተኛው ፍርድ ቤት ተሄደ እኔ ተቃወሙኝ ሰዎች ሁሉ ነበሩ እነዚህ ሁሉ በየአመቱ ተመጣም ሁሉ አይመጡ ለምን የኔ ብቻ?
2: አቶሪን ካንሳን ብዙ ጊዜ ጠይቀናል ለዚህ ተወያይተናል እናወያያለን። እንዴ አይነት ትልቅ ነገር ሲሰራ ብዙ መስዋዕትነት ይከፈልበታል ምንም ጥያቄ የለው ግን ይሄ ትልቅ ታሪካዊ ድል ነው።
5: በሙሉ እንደገና አዲስ በቅርብ ጊዜ መጡ ወደ እስራኤል ሀገር የመጡ ሰዎች ሁሉ ቢቀላቀሉ ቢያዩት ይሄ ምን እንትን አለ።
2: በነገራችን ላይ ብዙ ሰዎች አግኝቻለሁ እኔ አቶሪ ይጧት
5: ታሪክ ነው እንጂ አንድ የግለሰብ ታሪክ አይደለም።
2: አቶሪ ብዙ የመጡ ሰዎች አዲስ ገቢዎች አሉ።
0: ወርቅነሽ ኢሳያው አይቸው አቶሪ የምትሰሙኝ ከሆነ አሁን ችግሮች ካሉ አቶሪ የሚያነሳው ችግር ካለ ወደፊት እንወያይበታለን። አሁን የሰዎችን ስሜት እናዳምጥና ያለውን ሁኔታ እስኪ
2: እንደው ሰጠኝ እኔ መናገር መፈልገው አቶሪ የሚያለው አለ አዲስ ገቢዎች በጣም ብዙ ጧት ለ7 ሰዓት ላይ ነው ደረስኩና ዘጠኝ አመቴ ነው አምስት አመቴ ነው ሰባት አመቴ ነው ያሉኝ አሉ። በጣም ነው ይገረመኝ። እንደዚህ ነው መሆን ያለበት። እኔንም ያው ማንሳት ስላለብን ነው። ግን ያው አሁንም ይቀራል፣ አሁንም ይቀራል።
8: እዚህ ላይ ዋናው በችግሩ ችግር አለ እንጂ እኛ ችግር አይደለም። ለነገሩ ሰው በየአመቱ እየቀነሰ መምጣቱ መታወቅ አለበት፣ መነገር አለበት። አዎ ስነ ስርዓቶች ተደርገዋል፣ ብዙ ንግግሮች ነበሩ፣ ጠቅላይ ሚኒስትሩ የተናገሩት ብዙ ለመደጋግ ነገሮች አሉ። ነገር ግን እኛ መልካምን ነገሩን ብቻ አይደለም ማንጸባረቅ ያለብን፣ ጉድለታችንም ማንጸባረቅ አለብን፣ ጉድለታችንም ማሳወቅ አለብን። ማህበረሰባችን ሊያውቀው ይገባል። ይህ ቦታ ተዘጋጅቶ ግማሽ ወንበር ባዶ መሆኑ ይሄ ለእኛ ለራሳችን አፍረት ነው። ለምን እንደዚህ ይሆናል? ያለነው ህዝብ እኛ ለነኝህ ለሞቱት ወገኖቻችን በቂ ክብር አንሰጥም ማለት ነው? እኛ ወይስ ምንድን ነው ችግሮቻችን? መናገር
0: ችግሮች መነሳት አለባቸው። አይቸው ችግሮች መነሳት አለባቸው። አሁን ለአሁኑ ግን መታሰቢያውን የሰዎችን ስሜት ለማዳመጥ መፍትሄ ይሆናል ወይ ነው
8: ስሜት የሰዎቹ ስሜት አብዛኛዎቹን የጠየቀ አለመጠየቅ ያደረገነቸው አሉ። በማታው ስርጭቱም ታቀርባቸዋለህ፣ በአሁንም ከኛ ቀጥም ታቀርባል። ነገር ግን አሁን እዚህ ጋር አቶ ውሪ ያሉ እሳቸውን የሚሉትን ንግግር ይጨሩትና መስመሩ ወደ እናንተ።
9: አንድ ድክመት አለብን በእኛ በህብረተሰቡ መካከል። አንድ እኔ እንደ ባህል ልበለው እንደ እንጃ ድሮም ስመዘግብ ሙታኑን ምን ልታደርገው ነው? ደግሞ የሞተውን ምን ልታደርገው ነው? የዛሬ 40 ዓመት እኮ ነው እኔ ያሳለፍኩትን በእንትን አላሳለፋችሁትም። እዛ በኋላ ደግሞ የእርስ በርሳችን የራስ መግባባት አለመግባባት ሁሉ ብዙ ነገር አሳልፈናል። ደግሞ ዛሬ ደስታ ፌስቲቫል አይደለም እያልኩኝ ነው። ይሄ መስታወሻ መስዋዕትነት የከፈልንበት የህዝባችን ነው። የጠቅላይ ሚኒስተሩም አይደለም፣ የፕሬዚዳንቱም አይደለም። ህዝባችን እርስ በርሳችን ቅድም ጠዋትም ተናግሬዋለሁ። ዘረኝነት አለ የለም እያልኩ አይደለም። ዋናው መጥፎው ደግሞ የእርስ በርሳችን ጉዳይ ነው። ይሄ ደግሞ መሸፋፈን የለበትም። 40 ዓመት አልፏል። አንድነት አንድ አመት የሆነ እዚህ ሀገር 10 ዓመት ይኑረው 40 ዓመት ልምጣ፣ ሁሉም በኩል አይን ተያይቶ መተባበር መቻል ነው ያለብን እንጂ እየሸፋፈን ካለፍ ነው ችግር ላይ ችግር እየፈጠርን ነው ምንሄደው።
7: ኦሪ ረዳ ትክክል ነህ። ይቅርታ በእውነትም ሰጠኝ ዘመነ አሁን የወል ቅድም ያሳሰብከው ነገር አለ። የተቀረጸ የጠቅላይ ሚኒስትሩ የፕሬዝዳንቱ የከፍተኛ ባለስልጣን ንግግራቸው በቀጣይነት እንደሚቀርብ ተናግረሃል። በእውነት ጠቅላይ ሚኒስትሩ ያደረጉት ንግግር የዚህ እስራኤል ሀገር ለሚገኘውም በእስራኤላውያን በሙሉ ማህበራዊ ህይወታችን ለማሻሻል እና የተለያዩ ለሚቀጥለው ትውልድ የሚበጅ ተቋማት የባህልና ቅርጽ በኢየሩሳሌም እንደሚቋቋም ሁሉ ተናግረዋል። በጣም የተናገሩትን ቃል በቃል ተርጉመን እንደምናቀርበው እርግጠኛ ነኝ።
8: 2017 የተቋቋመ እኮ ነው፣ አዲስ አይደለም። ይሄ በ2017 የተቋቋመ እኮ ነው። ታላል ባለፈው ታላል ዶሌ እንትን አድርገው የነበረች ነው። ምን ለውጥ አለ ነው? እኔ እዛ ስላለሁበት ለውጡን ለዜጎቻችን ለህብረተሰባችን እኮ አልደረሰም። ተቋቁሟል ማለት ብቻ በቂ አይደለም። ይህንን ኪሱ መስጠት አያስፈልግም። የፖለቲካ አሁን የምርጫ ጊዜ ነው። የምርጫ ጊዜም ሆነው ደግሞ በእርግጥ መንግስታዊ መሆናችሁ ጥሩ ነው። እናንተ ይገባኛል፣ ያው የስርዓቱ የስራውን ጉዳይ ስለሆነ የሆነው ነው። ግን
0: አይደለ አቶ ኡሪ አንዴ የሰዎችን ስሜት እዛ ያሉት ቤተሰቦቻቸውን ለማሰብ የሄዱትን ትኩረት አድርገን በችግሮች ዙሪያ ማታ ወይም ነገ እንነጋገርበት ነው። አሁን እንደዚህ የሆኑ ሰዎች ለምን አልመጡም? እንደዚህ አይደረግም የሚለው ለዚህ ሰዓት አመች ነው ወይ የሚለውን ነው የምጠይቃችሁ ሁላችሁንም።
8: ህብረተሰባችን ውስጥ ይኸውልህ ችግር አለ። አሁን እንዳልኩ መፍትሄዎችን በየጊዜው ከማንሳት አልተቆጠብንም። ለመንግስትም ሆነ የክነሴት አባል ለተመረጡት በሙሉ ህግ ያውጡ ነበሩ። ጥሩ ነው መሳተፍ ጥሩ ነው። የሆነው ነው ግን ህግጋት ቢጨምሩ ኖሮ እነኚህ አሁን ዛሬ የምታለቅ ሲያለቅሱ ወይም ብሶታቸውን ሲገልጹ የነበረው ሁሉ የስነ ልቦና ሆነ የኢኮኖሚ ሆነ እርዳታ ቢሆንላቸው ኖሮ ይህም ሁሉ እንትን አታየውም ነበር።
0: አቶ ኡሪ ለሌሎችም ለማጠቃለል ሞክር፣ ለሌሎችም አድማጮች ያዛሉትም እድሉን እንድንሰጥ።
8: ከኛ የሚጠበቅ ከኛ ህብረተሰቡ ብዙ የሚጠበቅ ስራ አለ። መተባበር ይኖርብናል። መከፋፈል ሳይሆን ነባር ወይም አዲስ መባባል ሳይሆን ጠቅለል ባለ መልኩ የተጎዱ የህብረተሰቡ የዚህ የሚፍጣም ወሸሞነ የሌለው ሰለባ የሆኑ የህዝቦቻችን አካል አሉ። እንደው ዝም ብሎ ሩጫ በሩጫ ገሌ ሞተ ወይም ገሌ እንደዚህ የሆነ ሩጫ አይነት ሳይሆን አስቀድሞ ሊሆን የሚችለውን ነገር ማድረግ ነው የሚኖርብን እና በዚህ ላይ

0: ሰዎችን ማፈላለግ ይኖርብናል በህይወት ላሉ ሰዎች ነው። እናመሰግናለን
1: አቶሪ። እሺ ሌሎች እናንተ ጋር ያሉ ወደ መታሰቢያው የመጡ ሰዎች ካሉ እንግዲህ አናግራቸው።
2: ከወደ ሌሎች ሰዎች ትንሽ ለዘገየን ሰጠኝ። አሁን እንግዲህ ከአንድ ሰዓት በፊት ነው የተጠናቀቀ መንግስታዊ ዝግጅቱ። ብዙ መቆየት አልቻሉም። በጣም ይሞቃል በነገራችን ላይ ዛሬ ታሪክል በጣም ይሞቃል። ግን ያው እንግዲህ ቀደም ሲል የድምፅ የላክ ነው አለ ቀርጠም ወደ እናንተ እሱ ተዘጋጅቶ ከሆነ ይሰማ። ካልሆነ ደግሞ ያው የቆይቶ ነገም ማለት ነው ደማታም ይሰማል በማታው ስርጭት። በአጠቃላይ ግን የነበረው ነገር ከዚህ ያው እንግዲህ አሁን አቶ ሪ በርግጥ ግንባር ቀደም ካዘጋጆች መታሰቢያ ሀውልት እንዲሰራ ርጥል መስዋዕትነት ተከፈሉ ሰዎች መካከል አንዱ ነው። ያው ችግሮች ላይ ብቻ ትኩረት ከማድረግ የተሰራውን ጥሩ ነገር ይዞ ጎደለውን ለማስተካከል ጥረት ማድረጉ ጥሩ ነው ያልከው፣ እኔም በዚህ ነው የምስማማው። ብዙ ችግር አለ። ችግሩን ያው እንዲሟላ በማድረግ የተሰራውን ስራ ደግሞ እያደነቁ መቀጠል ነው። ብዙ ሰው ታያለህ እዚህ፣ በጣም ብዙ ሰው ታያለህ እዚህ። ያው ያየ ነው ህጻናት አሉ፣ አሁን የአያቶቻቸው በሱዳን የቀሩ ልጆቻቸው መጥተው እዚህ አድገው አግብተው ወልደው ልጆቻቸውን ይዘው መጥተው አይተናል። እና ጥሩ ነው ታሪኩ በትውልዱ እየሰረጸ እየቀጠለ አዲሱ ትውልድ እየተቀበለው ነው። ይሄንንም ማንሳት ግድ ይለናል። አዲስ ገቢዎች አሉ። በአጋጣሚ ጧት ስንጠይቃቸው በሱዳን ነው የመጣችሁ ስላቸው አበኛ መጣን 9 ዓመታችን ነው 8 ዓመታችን ነው እያሉ እምባ በዓይናቸው እየሞላ ግን በጣም ያሳዝናል። ይህን ታሪክ ማስታወስ አለብን እያሉ ብዙ ላይሆኑ ይችላሉ። እኔ የተወሰኑ ነው ያየሁት፣ ግን መቀጠል አለበት። አዎ መሰራት አለበት። ለሚቀጥለው ዓመት ለሚቀጥሉት ዓመታት የበለጠ ይህ ችግር እንዲሻሻል ያለው ነገር ግን እኔ ጥሩ ነው ነው የምለው። ያው
0: ለማጠቃለል ያለው ሁኔታ መቼም እስከምንም 40 ዓመት ብዙ ጊዜ አለፈ ይባል እንጂ በዛ ስቃይና መከራ በጎዳ በጉዞ ላይ እንዳሉ ሱዳን ከገቡ በኋላ በስደተኞች መጠለያ ሰፈሮች የደረሰው እልቂት ያንን እስካሁን ድረስ በፖስት ትራውማ
1: ሰዎች አሉ። ሻየው አንተም በሱዳን አድርገን የመጣህና ችግሩን ታውቀዋለህ። እስኪ እንደው ትንሽ ሰፋ አድርገህ ተመልከተው።
0: ያው ጉዞው ቀላል አልነበረም። በኢትዮጵያ የመንግስት ቀውስ ነበረ። የመፈንቅለ መንግስት እየተቃረበ በሆነበት ዘመን ነበረ በአብዛኛው ወጣቶች የወጣን። በአርማጭሆ በረሃ ጉዞ ላይ እንዳለን የሽፍታ ገንዘብም ሴቶችንም ለመድፈር ብዙ ሲያንከላቱ እንደነበረ፣ ግን በተሻለ መጠን እንመራችኋለን ብለው ቃል የገቡልን ወንድማማቾችም የሆኑበት ጠመንጃ ክላሽኒኮቭ ጠመንጃ የታጠቁ ነበሩና በሰፈራቸው በቤታቸው አስፍረው ለማታ ማታ ልጆቻችን ለመድፈር ባደረጉበት ጊዜ እኛን ግደሉ ብለን ተከላክለናል። እዛ ደረስን፣ በህይወት ደረስን ገባን በኋላ። በእርግጥ ይሄ እልቂት በሺህ የሚቆጠሩ ቤተሰባውያን እንዲህ ከማለቃቸው በፊት አምራኩባ ከተባለው ሰፈር ገባን። እዛ ስንገባ የመስቀል ቀይ መስቀል ድንኳን ሰጠን። ድንኳን
1: ያንዳችሁ ስልክ ይረብሸናል። እንግዲህ ከሶስት
0: ተራርቀናል። አሁን በብዙ በጥቂቱ የኔም ጉዞና እንደነሱ በብዛት በመጡበት እኛ ያን አካባቢ ያንን ሰፈር አምራኩባ ከለቀቅን በኋላ ነው በዛት ያላቸው ቤስራኤልያን ወደ ሱዳን የገቡና ከዛ በዚህ መጠለያ ሰፈር ቆይታቸው ላይ ምንም ዓለም አቀፍ የቀይ መስቀል ድርጅት በጎ ስራ ሰራ። በሌላ በኩል ደግሞ በጣም የተበላሸ ምግብ ሰጠና ብዙዎቹ ህይወታቸውን አጥተዋል። እና በጣም
3: ሻያን ላቋርጠና እዚህ ላይ አጠገቤ ወይዘሮ ሀፍታም የምትባላለች በሱዳን አድርጋ ነው የመጣችው። እሷም የጉዞውን ሁኔታ እዚህ ሀገር ውስጥ የአከባበር ሁኔታም ትነግረናለች። ሰላም ጤና ይስጥልኝ።
4: ጤና ይስጥልኝ ሻያው ደጉ፣ እንደምን ነህ? ደህና ነህ? እኔ ሁላችሁ ሰላም ናችሁ? እኔ የቴኔስ ማኒ ልጅ ነኝ። እሚታዬ ነጠሩ ዮሴፍ፣ እሚታዬ አሸነፈ ለውይ፣ ዘደስታ መድኃኔ። እኔ የመጣሁት በአዲስ አበባ ነው።
3: በአዲስ አበባ የመጣች በሱዳን
4: በሱዳን ሀገር ልነድ ስንል ተያዝነ፣ ታሰርነ፣ ዳባት ወር ታሰርነ። ከዛ ወደ ጎንደር 2 ዓመት ታሰርነ። 2 ዓመት ታስረን ተፈታነ። ወለቃ ተቀመጥነ። ከወለቃ ከአዲስ አበባ

0: አዲስ አበባ ለዚህ ሀገር
1: ወደዚህ መጣሽ? አዎ። አንቺ ለዚህ ቀን አሁን ዛሬ መጣሻል? የሙታን መታሰቢያ ነው። ማን እንዴት አንቺ ምንድን ነው የሚሰማሽ ለአንቺ ይሄ ቀን?
0: እኔ እነሱ በመሞታቸው ለእኛ ብለው ልናገለግል ብለው ከዚች ሀገር ብለው ሳያዩ በመቅረታቸው እነሱ ከዛ ቀርተው እኛ ከዚህ ሀገር መተን የእነሱን አውልት እኛ ካልጠበቅነ ሌላ የሚጠብቅልን የለም እና የእነሱን ነፍሳቸውን የማረው ሀረገነት የተኙ መልካም ጥሩ ነው። ይከብዳል፣ ዛሬ በጣም ይከብዳል። በምንደሰትበት ጊዜ በዮም ዮም ኢየሩሻ ላይም የእነሱን አውልት ስለምንጠብቅ እና የእነሱ እግዚአብሔር ይጠብቅልን፣ ከላይ ሆነው ይጠብቁልን፣ ሀገሪቱን ሰላም ያርግልን፣ ወታደሮቻችን ይጠብቅልን። እናንተ
1: በጣም ጥያቄ ካለ
2: ቀላል አይደለም እንግዲህ የታለፈው እና እንደው ይሄ በየአመቱ የሚደረገውን መታሰቢያ እንዴት ይመለከቱታል? እንደው የሚስተካከል አለበት የሚሉ ወይም ደግሞ አሁን ከሚያዩት አንጻር ለህብረተሰቡ የሚያስተላልፉት መልእክት ካለ?
0: እኔ በህብረተሰቡ ማስተላለፍ በእነሱ በጠለቱት እነሱ በሰገዱት እኛ ከዚህ ሀገር መተናለኝ ሀገሪቱን ሰላም ያርግልን። ማርና ወተት ከምትዘፍንበት ሀገር እንደ ሀገራችን የሚበላ አልታጣም፣ የሚለበስ አልታጣም። ጠርታ ክዶት ዘካሴላ ዝብር በማሀረታ ክዶት ሊዮት ሀዛካ ለአሚን በካዶች ባርኩ ብግላሸ ይማኑ በአሸም በእሙና ስለማ የጋኑ ለአረተ ዘ አኒ ባቲ በግል 14
2: ጥሩ በአማርኛ ቢሆን የተሻለ ነው እንግዲህ
0: እዚህ ዛሬ ብዙ ሰው ነው የተገኘ፣ አንድ የቀረ የለም። በአመት እመጣለሁ። እንደዛው ነው እየቆየ ነው የሚጨምር እንጂ አይቀንስም። እየቆየ ነው የሚጨምር እንጂ አይቀንስም። እና አመሰግናለሁ።
1: እሺ፣ እስጥልን። እናመሰግናለን። እንግዲህ ይሄን ይመስላል። ተጠይ
2: ጥሩ ለማጠቃለል ሞክሮ ወይ ሌሎች አድማጮችም ካሉ እሱ ታዳሚዎች ርምጦ የምታሰበው ካሉ?
3: በሙሉ ሄደዋል። በሙሉ መታሰቢያው ስንሳ ትኳ በቃና ማንም ሰው አልቀረም ማለት ይቻላል። በአሁኑ ሰዓት ቀደም ሲል አዎ፣ በሺዎቹ የሚቆጠሩ ወገኖቻችን ተሳትፈዋል። አሁን በእውነትም ለመናገር ቢፈልግ አለ ከዚህ ጎን ለጎን
1: እዚያ እንዳለ እስኪ ቆይ። ጤና ይስጥልኝ።
4: አይ ጤና ይስጥልኝ።
1: ስም ማን ይባላል?
4: ወርቆ ቢራ ያለው።
1: ከየት ነው የመጣኸው?
4: አሽዱድ።
1: አንተስ ቤት ነው? እንዴት ነው የመጣኸው? ይህን መታሰቢያ ቀን እንዴት አየኸው?
4: አዎ፣ ይህን መታሰቢያ ትንሽ በአማርኛ ይከብዳል የምናገር፣ ግን እኔ የምታይ ነው የመጣ ያለው ዮሴፍ ይባላል ሱዳን ሀገር የቀረ የሞተ። ስለዚህ እኔ ከምሽተ ጋር ከላጆች ከዋ ጋር አምስት ልጅ ያሉ እንመጣለን።
5: በብራይ ሲናገር አይቸው ተርጉመው
1: ትመጣለ። እሺ፣
2: በአማርኛም ጥሩ ነው። እንም አካሄዱት
5: ምናልባት መናገር የሚፈልገው እንዲናገር ብዬ ነው።
4: ኦኬ። ናዛኒ ሙሰማቲ ኮምሊ ወርቁ ያሎ ቢራራ ወቤቲ ተሽቲ ወተይላዲም כדי להבין, לחבר אותם למקום הזה.
1: איך הולכת היום הזה?
4: כן, אנחנו נעים ברוך השם 5 ילדים, הבאתי את כל הילדים כדי שנתחבר ליום הקדוש הזה. מבחינתי זה אחד הימים הכי קדושים בשנה, להזכיר למה אנחנו פה בישראל, איך הגענו, למה, בזכות הקדושים, כל אחד מהקהילה שאיבדו אותם, ביניהם זה סבא שלי, יאלו יוסף, שהקריבו את עצמם, בשביל להעלייה לארץ
2: ישראל. תרגומו, אללה דמר.
5: תרגומו, תתניה
2: אללה דמר.
1: אללה גן תרגום עליה. האם אתה מעביר את זה לילדים שלך, מספר להם כאילו על היהדות אתיופיה, בכלל על המחיר ששילמו, במיוחד אלה שעלו?
4: כן, אז זה מאוד חשוב לי להעביר את זה לילדים שלנו, לדור הבא, לדור הצעיר, כי בסוף אנחנו כקהילה, הרבה פעמים כמבוגרים, שומרים את זה בבטן, את כל החוויות ששברו. מי שעבר מסודן, שזה אבא שלי גם, ואחים של סבא שלי, שעברו את הדרך בסודן, לא סיפרו הרבה. לא מספרים על המעשה, וזה אנחנו מדובבים אותם, שכן יספרו את העלייה, כן, שאין מה להתבייש בזה, הם עברו גבורה, זה מסע לא
2: ש... היי, צ'או, נהיה תרגום נהנטורנו.
4: ולהוציא אותו לספרות. והכי חשוב לי, שגם אמרתי את זה לנציגה הממשלה, שהסיפור הזה שלנו יהיה במשרד החינוך, שזה יעלה, כמו שלומדים על העלייה הראשונה וכל העליות האחרות, אנחנו נלמד על העלייה הזאת עוד, לא רק יוצאי אתיופיה, כל משרד החינוך, כל ילדי ישראל.
1: בסדר, תודה רבה לך.
2: היי, צ'נה ברלי.
3: אה, מתרגום בהספלגה, לדגף הזה, בלגעצ'ו. אה, הוא ביררה בזעם, בלגעצ'ו, כזה, በልጅነቱ እንደመጣ ነው በብራይስ ችሎታው እንደምታዩት እዚህ እንደተወለደ ስለሆነ እሱ ያለው ምንድነው ለዚህ የሙታን መታሰቢያ ስርዓትም በሰቦችን ድጆችን ባለቤቴን እየመጣውና ቅዱሳን በመጉዞ ላይ እንዳሉ የሙተ የቀሩ ወገኖቻችን እነሱ ለማሰብ ሲባልና
1: አሁን አያቱ እቹ ቀደማያት በሱዳን
5: እንደሞቱ አያቱ ንሚታው
3: ይሄን ለማሳወቅ ለተተኪው ትውልድ በቀላል ነገር አይደለም በፍቅር በቅዱስ ወደ ቅዱስ ኢየሩሳሌም ጉዞ ላይ እንዳሉ እና እንዴት ብለው እንዳሉ እንደሞቱ ለማሳወቅ ለከታይ ለልጅ ለከታይነት ለማሳወቅ
1: ለማሳወቅ ያስፈልጋል አሁን
2: በትምህርት ሚኒስተር
5: የትምህርት ሚኒስተር ያውቀው ይገባል ያው ለአስተምር ይገባል ነው ያለው ወደ ሁሉም ያው የእስራኤል ሀገር ልጆች በሙሉ ስለዚህ ያለ ስለዚህ አመጣጥ ስለኛ አመጣጥ በትምህርት ሚኒስተር በመጽሐፍ ውስጥ ተጽፎ ሁሉም ማወቅ አለባቸው ልጆችንም እንግዲህ እዚህ ተወለዱ ልጆችን ሚስቱንም ዘይ መጣው እሱ አያቱ ነው የሞቱት ሚታው አባቱ አጎቶቹ ሙተዋል አባቱ ነው እንግዲህ የመጣ እዚህ ሀገር ገብቶ እሱ እዚህ ነው የተወለደ ከባድ መሆኑን መገንዘብ ይቻላል ለምን እዚህ ተገኘን ለማለት ታሪኩን ለማወቅ ነው ልጆችን እዚህ የመጣሁት ነው ያለው በተለይ በመስራዳኪ ኑህ ዕውቅና ሰጥቶት ዕውቅና አለው በርግጥ ዕውቅና ስላለው ብሔራዊ ተሰቢያ ይታሰባል ግን ሁሉም ልጆች መማር አለባቸው በትምህርት ተቀርጾ ነው ያለው
2: ያ ትምህርት ክፍል ሆኖ ትልቅ ትኩረት ቢሰጠው እንደ መጀመሪያ ለተኛዋ ላይ ያለበት ሁኔታ ትልቅ መልክት ነውና
5: መልክት አለው አዎ
2: የመንግስት ባለስልጣናት ሊያስቡበት የሚገባ ነው በትምህርት ዘርፉ የሚሰሩ ሌሎችስ አድማጮች እዛ አሉ ወይ አሁን ወይስ ለማጠቃለል ተሞክሩ
1: እየተዘዋወርኩ ነው እኔ እንዳገኝ እንዳንዳን ፋልፋል ነገር ግን እዚህ በተጨማሪ እንደገና ቀደም ሲል ካነጋገርኳቸው አንዳንዶች ከተናገሩት ነገር እንደው ለማለት ብፈልግ ቢቀን የጠየቁ ሰዎች አሉ ይቀን በጣም የተከበረ ቀን የተቀደሰ ቀን ነው በመንግስታዊ ደረጃ መከበሩ በጣም ደስ ይሰማቸዋል ቀደም ሲል እንደተናገርኩት ግን አሁን እያንዳንዱ እንግዲህ እንዴት እንደሚመለከተው ነው የሰዎቹ ትንሽ የቀነሰ መምጣት ትንሽ ነው ማለት አይደለም ግን ከባለፈው አመት ጋር ሲነጻጸር ትንሽ ሰው ነው ለምንድን ነው እንደዚህ ትንሽ የሚመጣው እንደገና ደግሞ አንዳንዶች እንደምንሉኝ ምንድነው ቀደም ሲል አሁን እንጂ እንዳለው በትምህርት ሚኒስተር ደረጃ በትምህርት መጻፍ ወጣው በደንብ የእስራኤል ህዝብ ቻል እንዳቆመን አለበት ያሉኛሉ አንዳንዶች ደግሞ ልክ እንደሙታን መታሰቢያ ያደጋ ማስጠንቀቂያ ዶሎ የመታሰቢያ ዶል እንደሚሰማው ለምን እንደዛ ይሆንም ይያሉ
5: የጠየቁትም
1: አሉ አዎ እና
5: መታሰቢያው
1: እንደዚህ አይነት የሚጠይቁ ሰዎች አሉና በአንድ በኩል በመናይበት ሰዓት በእውነት ይሄ ቀን መታሰበነት የመታሰቢያ ቀኑ በዚህ በእለተ ኢየሩሳሌም በኢትዮጵያ ወደዚህ በመንመጣበት ሰዓት በመጣንበት ሰዓት ኢየሩሳሌም ይያሉ ነው እንጂ እስራኤል ሀገር ይያሉ አይደለም የመጡተኝ ወደዚህ አክስ መጣና ያን ምሳሌም ማለት በዚህ ቀን መሆኑ አንድ ትልቅ ነገር ነው
3: አንድ
2: ችግሮች አሉ በሚላቸው የበለጠ በሰፊው ነው አይበታውን
3: የችግር አንድ ምለው ነገር በፈቃዳችሁ አንድ ምለው ነገር ሙታን ነው ምድረበዳ ሱዳን ሙተው ቀሩ ነፍሳቸውን ጻድቃን ሙተው ቀሩ አሁን የቀረው በህይወት ወደዚህ መጣን በሱዳን ምድርኩ ወደ 8000 የሚሆን በእስራኤል ነው የገባን በህይወት አሁን ከዛ በኋላ ያሊያ ከኢትዮጵያ ወደ እስራኤል ጉዞ ከቀጥሎ እንደምታውቁት በሚብሳ ሽለሞ በ1991 ዓመተ ምህረት ደግሞ በ4000 በላይ ባንድ ቀና ለሊት የመከላከያ ሰራዊት ያየር ኃይላችን አመጣቸውና ከዛ አሊያው የተጠንቀው ቀስ ብሎ የተወሰኑ ሰዎች በየጊዜው አስካው ድረስ ይመጣሉ እኔም ማለት የምችለው ሙታንን ነፍስ ማር ይያልኩኝ አሁንም ቢሆን የቤተሰብ ወገኖቻችን እስካሁን ለብዙ አመታት ያል ወደ እስራኤል በመምጣት ከቤተሰቦቻቸው ጋር ለመቀላቀል በጎንደር በአዲስ አበባ ያሉ ወገኖቻችን ደግሞ እንዲያው መተው እንዲገናኙ የፈጣሪ አምላክ እርዳ ይስጥላለው ከዚህ አጋጣሚ
2: ጥሩ ጥሩ ነው እንግዲህ ችግሮች አሉ በሚባሉት በሰፊው እንወያያለን የምታሰቢያው ቀን አይደለም ችግር የሚፈታው ለማንኛውም
5: እንወያያለን አሁን ያልከው ነገር በመታሰቢያው ቀን ችግሮች እነሱና የመታሰቢያው ሰሞን እዛ ደግሞ አመት እስኪ ድረስ ይረሳል እንደዛ ባይሆን ጥሩ ነው ግን ሰው የቀነሰበት ምክንያት ይቅርታቸው ሰው ቀነሰ የሚባለው አሁን ብዙዎች ማግሌዎች ቅድም አንዲት ሴትዮዋ አለ በትራክተር መንገድ ላይ እንትን ያሏቸው እግራቸው ሁለት እግራቸው መራመድ አቅቶት ግን ልጄ 47 ዓመት ይሆናት ነበር አሁን ሱዳን ቀብሪያት ነው የመጣው አሉ እንደው ለማነጋገር አልቻለም በጣም አማቾ ስለነበር አምቡላንስ ይጠራ ወደ ህክምና ይሄዱ እየተባለ በጣም ያሳዝናል አሁን እንደነዛ አይነት ሰዎች አይመጡም ቤት ሆነው በተለያዩ ከተሞች ደግሞ አሁን በየከተማው ይመታሰጋት እየተሰራ ነው በስጋን ለሞት ወገኖቻችንና እዛው ላይ ሻማብርተው ይቀራሉ አይመጡም ወደዚህ አቅማቸውም እየደከመ ስለሆነ እና መስቲያው ነው የሚመስለኝ ወጣቱ ትውልድ መተካት አለበት በታላላቆቹና እንግዲህ ይሄ መፍትሄ የሆነ ይላል ብያምናለሁ ብዙዎች የማይመጡበት ምክንያትም ይሄ እንደሆነ ዛሬ ራሱ በየከተሞች አለ መታሰቢያ ዛሬ ምሽት ጀምሮ ነገ እና ይሄም ማነው አንዱ ችግር ተብሎ የተጠቀሰው
2: ጥሩ እንግዲህ ማጠቃለል ሞክሮ ከዚህም ለማሰማት እንፈልጋለን የጧት ቃለ ምልልስ የተደረገላቸውን ሰዎች ማጠቃለያ ከሻየውን ጀምር
3: እንግዲህ ማጠቃለያ ይባል እንጂ በቀጣይነት የምንዘገበው ነገር ነው እናቀርበው ነገር ነው
2: አሁን ስርጭት ነው ያለው
3: አሁን ያውል ከኔ የድምጽ መጋጨት ሁኔታ ስላለ አድማጮች ጽናት ባለው ሁኔታ
2: ነው አይ ጥሩ ነው እየሰማናችሁ ነው በጥሩ ሁኔታ ኢሻያው ባጭሩ ማጠቃለያ እናቀር
3: አው እንግዲህ በአንድነትኛችን በመካከላችን በሙታን ነፍሳቸውን ይማር በየጊዜው በሚደርስ ማር ሎኝነት ልበለው ዘረኝነት ልበለው በሚከሰተው ነገር ሁሉ መቋቋም የምንችል በድሮ የመጣ በአዲስ የመጣ የሚለውን ወደ ኋላ ተወጣ አድርገን በአንድ ላይ ነው መታገር ያለብን በእውነት ወደ አሁኑ በእውነት ህብረተሰባችን እንደዚህ አይነት እያስወገደ በፍቅር በአንድነት እየተሳሰረ ያለ ስለሆነ የኔ አዲስ ገቢ በመሆኔ የሚል መጥፎ ስሜት ያላቸው ሰዎች ካሉ ትክክል አይደለም እንፋቀራለን አሁን ባለፉት ቅርብ ቀናት በፔታቲክባ ከተማና በቨርሴባ የተፈጸመው የግፍ ግድያ ወጣቶችም የመገደላቸው ምክንያት በማድረግ ነፍሳቸውን ይማርና ብዙ የነባር ሳይራውያን ህዝብ አዲስ ገቢ ሳይባል የማህበረሰባችን አባላት በአንጀት ሀዘን ተሰምቶናል በጣምና ይህ መቼም እነዚህ ህይወታቸውን አጠፉ ወጣቶች ተሰዉ ተገደሉ ይህ ችግር ጊዜ መቼም እኔ እንደማስበው አንድነት እንድንሆን መስዋዕትነት ከፍሏል ማለት ያስችላል እና ነፍሳቸውን ይማር
2: እናመሰግናለን አይቸው ማጠቃለያ
1: ለማጠቃለል ያህል እኔ ማለት የምፈልገው ነገር በዚህ ዙሪያ አንዳንድ ምናልባት ችግሩን ጎልተ ተናገር የሚባል ሁኔታ ካለ ሁላችንም እናውቀዋለን ትኩረት ሊሰጠው የሚገባ ጉዳይ ነው
2: አው ተኩረት መሰጠት እኮ አለበት ልክ ነው ችግሩ ግን አሁን ስሜታቸውን ብናዳምጥ የሰዎችን ለማለት ነው እሺ
1: እና በአዲስ አበባ በሌላ የመጡት መታሰቢያ ተቀን የሚል ወደፊት እንዳይመጣ ነው ቤታቴክባ አካባቢ እንደዚህ ለሙታን መታሰቢያ ተብሎ በአዲስ አበባ ለመጡት ተብሎ የተዘራ አንዳርታ አለ በቤተሰመሽም እንደዚህ ተብሎ የተሰራ አንዳርታ አለ ይህ መከፋፈል እንዳይኖር ነው ዛሬ የሁላችንም ነው የሁላችን እንደ አንድነታችን በአንድ ተምብሎ ትኩረት ለመስጠት ነው ከዛሬ ውጭ ደግሞ ይሄን ርዕስ በሌላ ጊዜ አንስተን ደግሞ አናወራውም አንዋይበትም ሁላችን እናውቀዋለን ለምን ስለዚህ እንዳጠቃለይም ለማጠቃለል ያቀበሩ ወደ አንድነቱ ይውሰደን ሰላሙን ይስጠን እነኚህ የሞቱት መታሰቢያ ቀን ይከበርላቸው ነፍሳቸውን ይማር ማነች ህፃን ሃይማኖት ቤተሰቦችም ዛሬም እዚህም ተገንተው ነበር እነሱም ትንሽ ድምጣቸውን ለማስተማት ሞክረው ነበር ዞሮ ዞሮ እሷንም ቢሆን በሰላም ተመልሳ ከቤተሰቦቿ ጋር የምትቀላቀልበት ጊዜ ያምጣልን ነው መላው መሰክል
2: ጥሩ የወርቅ ነሽ ማጠቃለያ
5: ማጠቃለያ እንግዲህ ያው የሞቱትን ወገኖቻችን ነፍስ ይማር ጥሩ ነው መታሰቢያው የበለጠ መጠናከርና ማስፋት አለበት ያው እንግዲህ አዛውንት የቀደመው ትውልድ ሲያልፍ አዲሱ ነው የሚተካ አዲሱ ማስቀጠል አለበት ይሄ እንደው በሁሉም ነገር የመከፋፈል ነገር እንደንትን ማይነሳ እንደው ያያው ነው ጥሩ ነው ብያስባለሁ አንድ የሚያደርጉ ነገሮችን እያነሳን ነው መቀጠል ያለብን ግድ ያው ለወደፊቱም እንደዛ ነው እኛ ባናደርገውም ጊዜ ያደርገዋል የጊዜ ጉዳይ ነው ብዬ ነው የማምነው ጥሩ ነው የሃይማኖት ጉዳይ ቤተሰቦች ነበሩ ፎቶዋን ይዘው ጠቅላይ ሚኒስትሩም ተናግረዋል ስለሷ የሞቱ ወጣቶችም ሰሞኑን በፔታቲክባ በቤርሸባ የነሱ ጉዳይም ያው ባለስልጣናቱ አንስተውታል እንዲህ አይነት ነገሮች ቢጠፉ አንድነት እየተጠናከረ እንግዲህ መታሰቢያውም ሌሎች ነገሮችም ጎልተው ቢወጡ ብንተባበር ጥሩ ነው ብለው አንድነት ኃይል ነው ይባል የለ የሞቱ ወገኖቻችን ነፍስ ይማር ጀግኖች ናቸው እውነትም ጀግኖች ናቸው የነሱ ህይወት ማለፍ መቼም አንዱ ሰው አንዱ ሲሞት አንዱ ለማትረፍ ነው እና በእስራኤል ታሪክ እንደዛ ነው የነሱ ህይወታቸው ማለፉ በበረሃ ለዚህ ለመጣው ሰው ትልቅ መታወቂያ ብሔራዊ ምልክት ናቸው ነፍሳቸውን ማለት
2: አሁልቱ እንደው የቀራለ ሻያው
3: እንደው ፈቃድ ይሁንና ቀደም ስንስተዋውቅ በዚህ የሙታን ስነ ስርዓት ላይ ከፍተኛ የመንግስት ባለ ስልጣናትን በከብዙ በጥቂቱ ተክሰናል ለፍንና የማህበረሰባችን አብራክ የወጡ ባለ ስልጣናት የክነሴት አባል ዶክተር ባካ መላኩ የቀድሞው ምክትል ሚኒስተር ጋዲ ባርከን የመሳሰሉ እና ሌሎችን ድርጅቱ ማህበረሰባችን የሚወክሉ አስተዳዳሪዎችም ሳይሳተፉ ለማለት ነው።
2: ጥሩ ለሶስታችሁ
5: ከሳውትና ራባናትም አሉ። ያው ንግግር ያደረጉት ስለጠረጠስን ነው እዚህ ላይ ያው ስነበሩ ራባናት
2: ጥሩ እንግዲህ ያልተጠቀሱ ካሉ እናንተ ናችሁ በታው ያላችሁ ያያችሁትን ጥቀሱልን። በተረፈ እንግዲህ እናስደምጥ አዲስ ነገርም ካለ መጨረሻ ላይ እንገናኛለን። ሰላም ቆይታ።
5: ሰላም
2: ቻው ቻው
6: ተንስልኝ ቄስ መሰረት
7: ሰላም ጤና ይስጥልኝ። አይቸው
6: ይሄ ቀን ቀላል ቀን አይደለም። ወደ ከኢትዮጵያ ወደዚህ ወደ ሀገረ እስራኤል ስንመጣ መንገለ ለተሰውት መታሰቢያ ቀን ነው። እንዴት ሲያስቡታል እርሶ? ለርሶ ምን ማለት ነው ይሄ ቀን?
7: እውነት ነው ይሄ የዘወትር የሁሉ ጊዜ ተውሰት ነው። አባቶቻችን ወገኖቻችን አሁን ስለ ስንት አዛውንቶች ይችን ሀገር ለማግኘት ያንን ጉዞ ያንን የሱዳን በረሃ አሁንም የአርማጮህ በረሃ ትንሽ ትልቁ ሀዛዛውን ህጻናት ተጉዞችን አገር ለማግኘት ሲሉ በዛ በረሃ የቀሩት ወገኖቻችን በህይወታችን ልንረሳቸው አይገባም፣ በህይወታችን ልንረሳቸው አይቻልም እና ስለዚህ እነሱ በይችን አገር እንደ መርህነት ይችን አገር የመጀመሪያ መንገድ በመክፈት ብዙ አዛውንት እንሞታለን ብለው አላሰቡም ነበረ። ኢየሩሳሌም ቅድስት ኢየሩሳሌም ህንጽ ኢየሩሳሌም እንገባለን እያሉ አሁንም ምኞታቸው ሳይሳካ ብዙዎች ወገኖቻችን እዛ ቀርተዋል እና ስለዚህ በእስራኤል አምላክ እርዳታው በእስራኤል መንግስት አጋዥነት በእኛም በወንድሞቻችን አብራካችን ያሉ ወንድሞቻችን ሰዎቻችን በመጠናከር ይሄ ሀውልት እንዲሰራ እንዲያውም ለብ ኢየሩሳሌም ማለትም እንግዲህ ሃር ሄርጼል አይደለም እና በዚህ በትልቁ ደረጃ ይችን ሀገር መጀመሪያ የገነቧት ታላላቅ አዛውንቶች ታላላቅ ሊቃውንቶች ታላላቅ ለዚች ሀገር ያሰቡ ብዙ ስቶሪያ ያውስ የሰሩ ሰዎች የወደቁበት ቦታ እንዲያውም የኢየሩሳሌም ቀን ተብሎ በዚህን ቀን ወገኖቻችን ሲታሰቡ የኛ ትልቅ በእውነት ትልቅ ስሜት ይስማናል። ጋባ ነው ትልቅ ነው እና ስለዚህ እነ ነገር በህይወታችን እንዲረሳ መሆን የለበትም ለልጆቻችንም እንዲቀጥል መሆን ያለበት ሁኔታ ነውና ይሄ ለኔ በጣም ትልቅ ነው ብዬ አስባለሁ።
6: እግዚአብሔር ይስጥልኝ ነፍሳቸውን ይማር። አሜን። ተናስተልኝ አባባ።
8: ጤና ይስጥልኝ።
6: ስሙ ማን ይባላል?
8: ካሳው ማርፍሳ ይባላለሁ።
6: ዛሬ ለምንድን ነው የመጡት እርሶ እዚህ?
8: ያው የዘመዶች አስካራ ነው።
6: እርሶ በሱዳን ነው የመጡት?
8: በሱዳን ነው የመጣው።
6: ሲቱ ውስታው እንዴት ነው?
8: ካሽ ነው የሱዳን አመጣጥ። መቼም እኛ ሁኔታውን አጥንተን ወሬውን ሰምተን እየሰማን እንሙት ብለን የወጣነ ስንወጣም የሞተ ይሙት የቀረ ነው ንግባ ብለን የመጣነ እና ያ ችግርም ገጠመን። ከዛ አባቴ አጎቴ የእህቴ ልጅ ከእኛ ቤተሰብ 78 ሰው ነው የሞተ እና ብዙ ሰው አለቀ። ግን የተረፍነው ገባነ። አባታችን ቢሞት ልጆች ገብተናል እና አጎቴም እንደዚሁ ሞተ። እዛው ለው ቢሞቱም ቤተሰብ ልጅ ገብተናል እና አሁን መቼም ችን ሀገር የመሰለ አይገኝም። ችን ሀገር የሰጠና ብላክ ስሙ ይባረክ ስሙ ይቀደስ። ኋላም ደግሞ ታገልነ ለዚህ ነገር ያው ብዙ ታግለናል፣ ብዙ ለፍተናል፣ ብዙ ደክመናል። በኋላም ለዚህ ነገር በቅተናል እና አምላክ ክብር ምስጋና ይሙላ። በጣም አምላክ እናመሰግናለን። ከች ሀገር የጣለና አምላክ የተባረከ የተቀደሰ ይሁን።
6: ዘርስልኝ ነፍሳቸውን ይማር። እርሶ ማን ይባላል?
9: ማህባቡ ይመረው እባላለሁ። ወይቴ ተገድ ቢመረው ነፍሴ ማረልኝ። አውቃለሁ ደባቅ ነበርነ ነፍስ አረገነት ያግባ በመንገድ እዚያው ወዲያው ውድቅ ብላ ስለሞተች ሱዳን ሀገር ነፍሷን ይመረው ይታለ።
6: ነፍሳቸውን ይማር
9: ሲማር ሙላውን ሙላውን አረገነት ያግባ የሰራ መንግስት ያኖርልን እንደዚህ አርጓስ በማን ከዛ ወደቁት ነፍስ ይማርልን
6: ነፍሳቸው ነው
10: ማለት ስሞት ማን ይባላል
11: እኔ መስጋናው መልኬ ነው ባል ግን እኔ በሱዳን አልርኩም ወንድሜ 12 ራሱ ነው ሞቶ ይቀርበ ሱዳን
10: 12ቱን በተሰብ
11: 12 በተሰብ ነው ሞቶ እንዳለው መልኬ ይባላል በሱዳን ነው ሞቶ ፈልግ መለሰ ምሽቱ እና 12 ራሱ ነው ይቀርረ እኔ ግን በሱዳን አርኩም በአዲስ አበባ የመጣሁት እነሳቸው ነው ማለት
10: ሀውልቱ በመሰራቱ ምን ይስማውታል
11: በጣም ደስታ ነው ምን የእስራኤል መንግስት ይሄን ነገር ሰምቶ ግን በመተባበር ለህዝቡ እየመጣነ ሲማር ይያል እንዲል ይሄን የሰደረ ግን ያሰደሩትም መንግስትም ያሰደሩትም እድሜና ጤና ስታቸው እናንተ ጋዜጠኞች ሁላ ይሄው በሙሉ የሞተውላ ነው ሲማር ይያላችሁ ምታሳስቡነን እድሜና ጤና ስታቸው
10: እሺ ስላነጋገራችሁና መሰግናለን ስሞት ማን ይባላል
12: አባው ማህሪ
10: አታባው በሱዳን የመጡት?
12: በሱዳን ተወጀ አስወንዳ ስደርስ ሱዳን ይዞ መልሶ ለመተማ ከመተማ ሸዲህ ልጆችን 3 ልጆች ቀብሬ ነው ተመለስኩኝ። ወንድሜ እኔ ጋር ሄዶ ቀርቶ አሁን በ36 አመቱ የመጣው ጌታነህ ማህሪ የኔ ወንድም ነው።
10: እርሶ ወንድም ነው በቀደም አነጋግረን
12: ሄደው እሱ ነው መንገድ አብረን ሄደን ይሄ ልጅ እየተሸከመ እሱ ነው ሄደን መተማ ላይ ከዚያ መተማ ስንሰነብት መኪና እኔ ስራ ስሄድ መኪና ሲመጣ አልፎ በመጣ በተሰበን ተቀለው ወስደዋቸው ለምንትን ለሸዲህ በመጣ ዛዲያ ኋላ በል አንተ እንግዲህን ማልዳን ተራሃለን አምተው ሰዎች ዘነቁ እንጂ እንደዚያ ነው ልጅ
10: ከባድ ነው በወንድሞት መምጣት እንኳን ደስ አለዎት ደሞ ለሞቶት
12: ግነብስ ማንዳ
10: እዚህ አሁን ስታለቅሽ ነው ያየነሽ ነው ሻማ የለኮስሽ ከመታሰቢያው በሱዳን ነው የመጣሽው
13: አባቴ እናቴ እህቶች ወንድሞች በሙሉ ነው የመጡ
10: አንቺ
13: በባለቤቴ ጋር እንጠምሽ ነው የመጣው ሙሽሎሞ
10: ስምሽ ማን ይባላል
13: ድምቡሉ ድንቆ
10: ወይዘሮ ድምቡሉ ድንቆ ስንት ቤት ሰሞተብሽ በሱዳን
13: 3 ቀብሮ ነው የመጣ አባቴ
10: እና ምን እህት ወንድሞችሽ
13: ሁለት እህት አንድ ወንድም ከሽ ቅጣላተው ደንጊያ ተዋፈራ ለብሶ የመጡበት ጊዜ አለ አባቴ ከዚያ ሀገር ሁሉ ጊዜ ያሰው እንትን ሲል ሲያለቅስ ሁሉ ጊዜ ኬቭ ነው አሁን ከመጣ ወዲያ ተነው የተረዳሁት
10: አባትሽ በህይወት አልፈዋል
13: አዎ ልጆቹን ቀብሮ እዚህ ሀገር ገብቶ
10: እዚህ ነው የሞቱ
13: አዎ የልጅ አይቶ አይቶ ነው አባል ግና አከብ ታሚድ ኮይ ብሎ አያ አክሻፈር ጋሽቲ ከማ ኮይ
10: አባቲ ከሞት በኋላ
13: አባቲ ከሞት ነው የማውቃለ መስዳን እንዴት እንደንከላተው እንደመጣው አውቃለሁ ሰብሉ አውቃለሁ
10: አሁን እዚህ ሀውልቱ ላይ ስማቸው እንደማን ያለ ቆመሽ ፊት ለፊት ያለቀስሽ ነው ያገኘነሽ
13: ፈንቴ አፍታም አበራሽ ይባላሉ ድንቁ አበራሽ ድንቁ አፍታም ድንቁ ፈንቴ ድንቁ ይባላሉ
10: እንዴ ካውልቱ በመኖር ምን ይስማሻል አሁን እንደው እንደዚህ መጥቶን ባማፍሰስም ሻማ መለኮስም የተቻለው መቼም ካውልቱ መኖር ጥሩ ነው ይመስለኛል ብዙ ሰዎች እንደሚሉት አንቺ ምን ይስማሻል
13: ኬቪ ማች ሁሉ ይሞታል ሁላችንም እንሞታለን አባል የሱዳኑ የተለየ ነው የሱዳኑ በጣም የተለየ ይዘገነናል የለሞተበት ያውቃል አልሞተበት ግና ከዚህ ግና ከሰው ጋር ሆነሽ ከማንም ጋር ሆነሽ ኬቭን ታሳልፊዋለሽ ያሰብታት በተሰብ ጋር ሆነሽ ሻማ ማናለሽ ማንም ማናለሽ አለዝ ጋር ብቻ አከብ ታሚዲ ይታ ሳለቀት ለኮላኸይ
10: ነፍሳቸውን ይማር ከባድ ነው በዚህ ስሜት ውስጥ ሆነሽ ስላነጋገርሽን በጣም እናመሰግናለን ነፍስ ይማር
13: አሜን
6: በጣም ከባድ ቀን ነው ሁላችንም እንግዲህ ወርቅነሽ እዚህ ያያየን ያለን ሁሉም ይመጡት እዚህ ሻማ እየለኮሱ እየታሰቡ አንዳንዶቹ ወደ ሀውልቱ በመሄድ የቤተሰቦቻቸውን ስም በመፈለግ ነውና በእውነት በጣም የሚያሳዝን በአንድ በኩል የሚያሳዝነው በአንድ በኩል ደግሞ እንደዚህ አይነት ቦታ መዘጋጀቱና በዚህ ቦታ ላይ ሆኖ መታሰቢያ ቀኑን ማሰብ ትልቅ እድል ነው
10: መታሰቢያ መኖሩ እንዳልከው ብዙዎች ቢያንስ እንባ ማፍሰሻ ቦታ እንኳን መገኘቱ ትልቅ ነገር ነው ግን እያንዳንዱ ሰው ታሪክ ስትጠይቀው ይከብዳል ለመናገር ይከብዳቸው አሉ እንባቸው ብቻ እየፈሰሰ በእጃቸው ይከለክሉናል ተውኝ ማናገር አልችልም ይላሉ ነፍሰ ጡር ሆነው ህይወታቸው ያለፉ እናቶች አሉ በራ በጥም በወረርሽኝ በሽታና እያንዳንዱ ታሪክ ሲሰማ ከባድ ነው በጣም አዎ ያ ሁሉ ምንድነው ኢየሩሳሌም ለመግባት የተከፈለ መስዋዕትነት ነውና ይከብዳል። አዎ በረከቶች እየመጡ ነው እየገቡ ነው። እንግዲህ እንቀጥላለን ስርጭታችን
6: ነው። በጣም ትልቁ ጥያቄ ይሄን ያህል ዋጋ ተከፍሎበት ይሄን ያህል መስዋዕት ተከፍሎበት እዚህ ከደረስን በኋላ በእኛ በውስጣችን ያለው ሁኔታ ስናየው አንዳንዴ እንደው ለምን የሚል ጥያቄ የሚያስመጣ ሁኔታ ይመጣል።
10: አይቾስ ስማ ሰው ነኝና የሚባል ነገር አለ። መቼም ሰው ስንሆን ሁሉም ነገር አለ በህይወታችን። ችግርም ስቃይም መከራም አብሮ መኖር መረዳዳትም መነጣጠልም መለያየትም ብዙ ነገር ስለሚኖር ያን ነው እያየን ያለ ነውና እንግዲህ አዲሱ ትውልድ ጥሩ ነገር ይማራል ብለን ተስፋ እናደርጋለን። ቢያንስ ሁሉንም አይቷል።
6: አዎ እውነት ነው። እስኪ ወደ ሌሎች ሰዎች እንጠጋና እነሱንም እንጠይቃቸው። ጠናስጥልን ማዬ እንደምን ዋሉ?
14: ወቅርጡ
6: እንደምንወት
14: በሩሐሽም።
6: እዚህ ምን እያደረጉ ነው?
14: ማንም ነገር እዛ ሆቴል ይፍሰራ ጻሪ ልስኮሮታ ገምሳፍታ ሸሊን ሸሪፍ በሚድ በሱዳን አዝ በቴለር ሪክላይ ምንየር
6: ምን ይሰማውታል? ይህ ቦታ በመኖሩ መጦ እንባ ማፍሰሻ ቦታ እንኳ መገኘት ምን ይሰማውታል?
14: በአንድ በኩል በጣም ይሰማኛል፣ ያመኛል። በጣም ከባድ ነው፣ በጣም ሲበዛ ከባድ ነው። ግን በአንድ በኩል ደግሞ ክብሩ ይመስገን እንደዚህ ስማቸው ማስታወሱ በሀገሪቱ በእውነቱ እነሱ ወደ ኢየሩሳሌም ብለው መጥተው የሞቱት ወገኖቻችን በጣም ቅዱስ ናቸው። እግዚአብሔር መልአክ የሚቀበላቸው ነፍሳቸውን ይማረው። ምን ይደረጋል? የእሱ ስራ ነው እና
6: እሺ፣ ነፍሳቸውን ይማር።
10: ስሞት ማን ይባላል?
15: ወርቄ።
10: ወርቄ ማን
15: አለነ?
10: ከየት ነው የመጡት ዛሬ?
15: ናታንያ።
10: ናታንያ በሱዳን ነው የመጡት?
15: አዎ በሱዳን።
10: መንገዱ እንዴት ያስታውሱታል?
15: ዋው ዛሬ ይመልስ ያኑ ዱሃራት 40 አመት በላይ የሚንገድ እንክልት የውሃው ጥም ተዛ ታናሽ ወንድሜ ተጄ ሞተው በጣም ከባድ ነው።
10: ታናሽ ወንድሞት?
15: አዎ።
10: የስንት አመት ነበር?
15: የ13 አመት።
10: ስሙ አሁን አለ እዚህ ሀውልቱ ላይ?
15: አዎ አለ። ተዛ
10: ማን ይባላል?
15: ወረታው አቸነፈ።
10: የ13 አመት ዛሬ 50 ምናምን አመት ሲሆን ነበር።
15: አዎ ከ50 በላይ
14: ነፍሳቸውን ይማረው።

የተከበራችሁ አድማጮቻችን እንግዲህ በሱዳን አደረገው ወደ ቅድስት ሀገር ሲገቡ ህይወታቸውን ላጡ ቤተሰቦች መታሰቢያ ይህን ይመስላል። ምሽት ላይም ሌሎች ቃለ ምልልሶችን ይዘን እንቀርባለን። ከእኛ ጋር ለነበራችሁ ቆይታ ከፍ ያለ ምስጋና ነው የምናቀርብ። ዛሃር ጀልሁ ነው እዚህ ኢየሩሳሌም ዋና ከተማችን አደር ጀልሁ ነው ዝግጅቱን ላስተላለፉልን ባልደረቦች ወርቅነሸቴ፣ ሻየው ደጉና ይቸው ባዬ፣ እንዲሁም ደግሞ በቴክኒኩ በኩል እዚህ ኢየሩሳሌም ኢላና ዙላይ ዮሲ ሜርዛዮቭ እና ሀላፊያችን ያና ብሪስክማን በጣም እናመሰግናለን። ለሁላቸውም እናመሰግናለን። እንግዲህ ሁላችንም በትብብር ያቀረብነው ነው። አድማጮቻችንም በጣም እናመሰግናለን ከኛ ጋር ለነበራችሁ ቆይታ። ለሞቱትም ነፍስ ይማር እንላለን። ሌሎች ዝግጅቶችን ጥንቅሮችን ምሽት ላይ ይዘን እንቀርባለን። አሳዛኝ ነው እንግዲህ እነሱን ማስታወስ የሁላችንም ኃላፊነት ነው። ከእኛ ጋር ለነበራችሁ ቆይታ ከፍ ያለ ምስጋና እናቀርባለን። ምሽት ደግሞ 7 ሰዓት ላይ ሌሎችን ቃለ ምልልሶች ይዘን እንቀርባለን።

0: Представьте Европу. Теперь представьте ее в Бершеве. Канкун. Гастрономический рай. Морепродукты, деликатесы, сыры и мясо премиум-класса. Красная и черная икра. Новый стандарт гастрономической красоты в Израиле. Канкун Бершева. Илья Оанави, 28. Открыто в пятницу и субботу.
1: Максим Суханов и Чулпан Хаматова. Спектакль Дмитрия Крымова. Сумасшедшая любовь. Последний шанс и мир вокруг, который давно сошел с ума. Записки сумасшедших. С 16 мая в Израиле. Билеты 035-260-260.
2: Молочный шоколад с великолепным вкусом. Миллениум. Настоящий шоколад.
3: Миллениум нас. Нас. Миллениум нас.
4: Мадам. Уже падают листья.
1: Он покорил сердца миллионов. Олег Погудин с программой «Вертинский». Фортепиано Олег Вайнштейн с 16 июня в Израиле. Билеты 035-260-260.
5: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ
6: ካንሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
5: ከምሽቱ 7 ሰዓት እስከ 8 ሰዓት
6: የሚያሰራጨው ዝግጅት እነሆ ጀመረ
7: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ የለተ ሐሙስ የምሽት ፕሮግራማችን እነሆ ጀመረ ከሁሉ አስቀድመን መልካም ምሽት መልካም ጊዜ እንደሆነ እንመኛለን ለቱ እንደ እብራውያን ዘመን አቆጣጠር የኻምሺ ካፍ ዘይን በኢያር ታፍሽን ፔ ቫቭ ሲሆን ዳውሮፓን ዘመን አቆጣጠር ማይ 14 ቀን 2016 ዓ.ም ተመረጠ ነው ኢትዮጵያን ዘመን አቆጣጠር ደግሞ ግንቦት 6 ቀን 2018 ዓ.ም ተመረጠ ነው የቴክኒክ ባለሙያችን ዛፈር ሳሌም ሲሆን የስቱዲዮ ተረኛ አስተናጋጅ ሰጠኝ ዘመነ የተከበራችሁ አድማጮቻችን ሰዓቱን ዜና እናሰማን ነው ተዘገባና ቀለም ልሶችን እናቀርባለን ቆይታችሁ እስከ ፕሮግራማችን መጨረሻ ድረስ ከኛ ጋር እንድትሆኑ አስቀድመን እንጋብዛለን አሁን የሰዓቱ ዜና በቅድሚያ ማርስተ ዜና የኢየሩሳሌም 59ኛ ዓመት የሁደት ቀን ዝግጅት እየተካሄደ ነው በሱዳን አድርገው ደሃገረ እስራኤል ለመምጣት በመንገድ እንዳሉ የሞቱ ኢትዮጵያውያን መንግስታዊ መታሰቢያ ዝግጅት ዛሬ በኢየሩሳሌም ተካሄደ። በኢራንና አሜሪካ መካከል ያለው አለመግባባት እንደቀጠለ ነው ተባለ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በቻይና ይፋዊ የሥራ ጉብኝት አካሄዱ የሚሉት የሰዓቱ ዋና ዋና ዜናዎች ናቸው። ዝርዝሩ እንሆ። የኢየሩሳሌም 59ኛ ዓመት የሁደት ቀን ዝግጅት እየተካሄደ ነው። ቅድስቷ ከተማ ኢየሩሳሌም የተዋደችበት ቀን የሚከበረው ነገር ቢሆንም ቀኑ ለዝግጅቶች ለማመች ዛሬ እየተከበረ ይገኛል። ዛሬ ምሽት በታሪካዊቷ ኢየሩሳሌም ክፍል ሻር ሸኸም በተባለው በር የባንዲራ ማውለብለብ ሰልፍ የተጀመረ ሲሆን ጉዞም ወደ ኮቴል የሚያመራ ነው። የባንዲራው ሰልፍ ከመካሄዱ በፊት ከምሽቱ አሁን በሰዓት ጀምሮ ማለት ነው የተለያዩ ሙዚቃዊ ዝግጅቶች እየተካሄዱ ነው። ምሽት 8 ሰዓት ላይ ደግሞ በጊባታ ታህሞሸት መንግስታዊ ዝግጅት ይካሄዳል። ኢየሩሳሌም የተዋሃደችበት 59 ዓመት መንግስታዊ ዝግጅት ዛሬ ምሽት ሲካሄድ ጠቅላይ ሚኒስትር ናታንያሁ፣ ፕሬዝዳንት ሄርጾግና የከተማዋ ከንቲባና ሌሎች ከፍተኛ ባለስልጣናት ይገኛሉ። በሱዳን አድርገው ደሃገረ እስራኤል ለመምጣት በመንገድ እንዳሉ የሞቱ ኢትዮጵያውያን መንግስታዊ መታሰቢያ ዝግጅት ዛሬ በኢየሩሳሌም ከተማ ተካሄደ። ብሔራዊ መታሰቢያው በኢየሩሳሌም ከተማ በሚገኘው ወታደራዊ መካነ መቃብር ሃርሄልጼል ተካሂዷል። በመታሰቢያው ስነ ስርዓት ቀሳውስት ራባናት፣ የመንግስት ከፍተኛ ባለስልጣናት፣ የክነሴት አባላት፣ ሀዘንተኛ ቤተሰቦች እና መታሰቢያውን ለመከታተል የሄዱ በርካታ ዜጎች ተገኝተዋል። ከባለስልጣናት መካከለም ፕሬዝዳንት ሄርጾግና ጠቅላይ ሚኒስትር ናታንያሁም ተገኝተዋል። በሱዳን አድርገው እስራኤል ሲመጡ ከ4000 በላይ ቤተ እስራኤላውያን ህይወታቸው ማለፉ ይታወሳል። ብዙዎች በመንገድ ብዙ መከራና ግፍን አሳልፈዋል። የሄዝቦላ ድርጅት ወደ እስራኤል በየጊዜው የሚልካቸውን ራክፋን የተሰኙትን ቀላል ድሮኖች ጥቃት ለማስቀረት እየተሰራ መሆኑን የመከላከያ ሚኒስትር እስራኤል ካጽ ገለጹ። መከላከያ ሚኒስትሩ እንዳሉት የሄዝቦላ ራክፋን ተኩስ ጉዳይ ከፍተኛ ትኩረት የተሰጠው ነው። የራክፋኑ ስጋት እናውቃለን። መፍትሄም ለመፈለግ እንጥራለን። መከላከያውን ለመስራትም ቀን በቀን እየጣርን ነው። ራክፋን ብቻ ሳይሆን ለሌሎች ጉዳዮችም መፍትሄ ለመፈለግ ጥረት እየተደረገ ነው ብሏል። የመከላከያ ሚኒስትሩ በስድስቱ ቀን ጦርነት ለተሰዉ ሰማዕታት በሃርሄልጼል ወታደራዊ መካነ መቃብር በተደረገው መታሰቢያ ዝግጅት ባሰሙት ንግግር ይበንዲ እንዳለ ወደ ሰሜን እስራኤል ሮሻ ኒክራ ዛሬ ራፍካን ተተኩሶ አንድ ሰው በከባድ ሁኔታ መቁሰሉ ተገልጿል። የሮሻን ክራ ኮሚቴ ሊቀመንበር አቤ የእስራኤል መከላከያ ሰራዊት በመላ ሊባኖስ በሙሉ ኃይል ወርምጃ እንዲወስድና መንግስትም ለጦሩ ትዛዝ እንዲያስተላልፍ ጥሪ አቅርቧል። የእስራኤል መከላከያ ሰራዊት ከቱርክ ወደ አዛ በመርከብ ለመምጣት በጉዞ ላይ ያሉ ዜጎችን ለማቆጣጠር አስፈላጊውን ዝግጅት ማድረጉን አስታወቀ። እስራኤል በጋዛ ሰርጥ የጣለችውን ገደብ በመጣስ አዛ ለመድረስ የሚፈልጉ ከቱርክ ማርማሪስ ወደብ የተነሱና በ20 መርከቦችና ጀልባዎች የተሳፈሩ ዜጎች በጉዞ ላይ ሲሆኑ የእስራኤል ባህር ኃይል በህገወጥ መልኩ ወደ ጋዛ የባህር ዳርቻ ለመምጣት የሚጥሩ ዜጎችን ለመቆጣጠር ዝግጅቱን ጨርሷል ተብሏል። ከሁለት ሳምንታት በፊትም ከግሪክ ክሪቲም ደሴት የተነሱ ዜጎችን የባህር ኃይሉ መቆጣጠሩ ይታወሳል። ይበንዲ እንዳለ እስራኤል መከላከያ ሰራዊት በደቡብ ሊባኖስ የሚያካሄደውን ዘመቻ እንደቀጠለ ነው። ግዝበላን ትንኮሳ ለማስቆም ጦር ወርምጃ መውሰዱና ጠናክሮ ቀጥሏል። በአሜሪካና ኢራን መካከለ ያለው አለመግባባት እንደቀጠለ ነው። ሁለቱ ሀገራት ከስምምነት እንዲደርሱ በፓኪስታንና ካታር አማካይነት ዲፕሎማሲያዊ ጥረት ያለ ቢሆንም ውይይቱ እስካሁን ውጤት አላመጣም። የአሜሪካ የገንዘብ ጉዳይ ሚኒስትር ሀገራቸው በኢራን ላይ በምጣኔ ሀብት በኩል ጫና መፍጠሯ ተጽዕኖ ለማሳደሩ ምልክት እየታየ ነው፣ ኢራኖች ለወታደሮቻቸው ደሞዝ የማይከፍሉበት ደረጃ ደርሰዋል፣ በውጭ ሀገራት የጦር መሳሪያ መግዛት አይችሉም፣ እኔ እንደማምነው በእግራቸው ለመቆም ተቸግረዋል ብሏል የአሜሪካው የገንዘብ ሚኒስትር። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በቻይና ይፋዊ የስራ ጉብኝት አካሄዱ። ትራምፕ ቻይናን ሲጎበኙ ከ2017 ዓ.ም ወዲህ ለመጀመሪያ ጊዜ ሲሆን ሁለቱ ሀገራት በንግድ ግንኙነትና በታይዋን ጉዳይ የማይግባቡ መሆኑ ይታወቃል። ፕሬዝዳንት ትራምፕ በጉብኝታቸው ወቅት ባሰሙት ንግግር አሜሪካና ቻይና በጠላትነት ከመተያየት ይልቅ በወዳጅነት መንፈስ በዓለም ላይ ተባብረው የሚሰሩበትን ሁኔታ መፍጠር አለባቸው፣ እኛ ጠላቶች አይደለንም ብለዋል። በአውሮፓ ሀገራት መካከል የሚካሄደው የኢሮቪዥን የሙዚቃ ውድድር ሁለተኛ ዙር የግማሽ ፍጻሜ ውድድር ዛሬ ምሽት ይካሄዳል። ባለፈው ማክሰኞ በነበረው ውድድር እስራኤልን የወከለው ኖአም ቤታን ለፍጻሜ ውድድር ማለፉ ይታወቃል። ዛሬ የቀሪ ሀገራት ወኪሎች የሙዚቃ ዝግጅታቸውን ያቀርባሉ። የፍጻሜ ውድድር የፊታችን ቅዳሜ ማታ ይካሄዳል። ኖአምም ሚሸል የተሰኘውን ዜማ ይዞ ይቀርባል። የገንዘብ ምንዛሬ እስራኤል ንግድ ባንኮች ዛሬ ባካሄዱት የገንዘብ ልውውጥ አንድ የአሜሪካን ዶላር በ2 ሸቄል ከ91 አግሮት ሲመነዘር አንድ ዩሮ በ3 ሸቄል ከ41 አግሮት ተለውጧል። በመጨረሻም የአየር ንብረት ትንበያ፣ ነገ አርብ ሙቀቱ ይቀንሳል፣ ቅዳሜ ሙቀቱ ይቀንሳል። በአንዳንድ አካባቢዎች ቀላል ዝናብ ሊዘንብ ይችላል። ቅዳሜ፣ እሁድ በጣም ሞቃታማ አየር ጸባይ ይኖራል ብለዋል የዘርፉ ባለሙያዎች። የነገው የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢዋ 23፣ በቴላቪቭና አካባቢዋ በተመሳሳይ ሁኔታ 23፣ በሃይፋና አካባቢዋ 23፣ በኤርሸባና አካባቢዋ 28፣ በኤላትና አካባቢዋ 38 ዲግሪ ሴንቲግሬድ ይሆናል ብለዋል የዘርፉ ባለሙያዎች። የተከበራችሁ አድማጮቻችን ለሰዓቱ ያለን ዜና እዚህ ላይ አበቃ።

0: ጊዜ።
1: አቶ ተሳሃለን ያርኔ ንጋት ጤና ይስጥ እንደምን አሉ?
2: እግዚአብሔር ይመስገን የተመሰገነ ነው።
1: ዳን ምድር ብዙ ወገኖቻችን ሙተውቀሩ ነፍሳቸውን ይማር ዛሬ በመታሰቢያው ስነ ስርዓት ላይ ይገኛሉ። ኢየሩሳሌም ምን አጋጣሞ በሱዳን ምድር
2: ያጋጠመ ችግርማ? በሱዳን እንደ ሰውላ በ76 መንገድ ስንጀምር ስንወጣ ጥሩ ወጥተን ነበር። መንገድ ብዙ ነገሮች አጋጠሙን። ከዛ ወዲያም የውሃ ጥማት መጣ። በረሃ ላይ እንደገና ልጆች ነበሩኝ። ሁለቱ ልጆች ተመንገድ ውሃ ውሃ ብለው አለቁ፣ ሞቱ። ከዚያ በተረፈ ከሚስቴ ጋር አንዲት ጫቅላ ይዘን ህርነ ከዚያ ሂደን አብራኩባ ደረስነ። እንዳይደረስ የለም ዳግም የመፈጠር ነው። እንደገና ከዚያ ደረስነ በኋላ በሽታው ታወቅነ። ሁሉ የሚያውቀው ነው፣ ሙላው የሚያውቀው ነው። ያቺ ጫቅላ ደግሞ ገና
1: ምሮኮ አምራኩባ እያለች ነው ጨቅላ የሞተችው።
2: እሷ ወዲያው ተወልዳ 8 ወር እንዲያ ቢሆናት ነው።
1: ማን ነው ሟቿ? ስሟን ማን ነበር?
2: እሷ ብትሆነኝ ነው የምትባል የመጨረሻ ናት።
1: ነፍሲ ማር።
2: እነዚያ የሞቱት አንዲቱ ሂሩት አንዲቱ ዘባደር ይባሉ።
1: ሶ ልጆች?
3: ስንት ልጆች ነው በአምራኩባ ሙቶ የቀሩ?
2: በመንገድ ሁለቱ በመንገድ አንዲቱ ሱዳን አምራኩባ።
1: በጣም ያሳዝናል። እንዴት እናንተ ወላጆች ተረፋችሁ? ለምን የሞቱበት ምክንያት በምን ምክንያት ነው? ምግቡ የሆን የተሰጠው የተበላሸ ምግብ?
2: ተመንገድ የሞቱት ውሃ ነው። ውሃ ጥማት ውሃ ብለው ነው። እዚያ ግና ያቺ ገና ጡት ነው የምትጠባ፣ ተህሎ አልደረሰችም እና በእናቷ ጡት ነው። በእናቷ ጡት
1: ዎቹ አምራኩባ ሰፈር የነበሩት ደግሞ የነገሩ የተበላሸ ምግብ ከቀይ መስቀል ተቀበል። ምግቡ ጤና ጽዳት የሌለው የተበላሸ ምግብ ነው አሉ።
2: እሱ እርግጥ እውነትክ ነው፣ የተበላሸ ነው። ሙላው ያን እየበላነ ያው በሽታው ያው ቁልቁል ነው እና ሙላው የኔ ብቻ ልጆች ሳይሆን በአንድ ቀን 20 ሬሳ 25 ሬሳ 10 ሬሳ ነው የሚወጣ።
1: ተሳሃለኒ አርኔ ንጋት፣ በዚህ በቃ የሚባል አይደለም። የሀዘን ዳርቻ ይሁን በሱን ሁኔታ በሰፊው እንመለከታለን እርስዎ ጋር እንዴት እንደሆነ። ለዛሬው ግን የሀዘን ዳርቻ ይሆንልን። እሺ፣ ጠንካራ ይሆኑ።
4: ጤና ይስጥልን አባት፣ እንደምን ዋሉ?
5: ጤና ይስጥልኝ። አስማረ ፀሐይ ይባላለሁ።
4: አቶ አስማረ ጸሀዬ እዚህ ሀርሄር ጸልን የተገናኘ ነው መታሰቢያው ላይ። እንግዲህ በሱዳን ህይወታቸው ያለፈው ወገኖቻችን ቅድስት እስራኤል እንገባለን ብለው በእግራቸው ሲጓዙ መታሰቢያቸው ላይ ነው ዛሬ የተገናኘን። እርስዎ በሱዳን ነው የመጡት?
5: አዎ፣ በሱዳን ነው የመጣሁ።
4: እንዴት ነው ቤተሰቡ? ሁሉም በሰላም ገባችሁ?
5: አይደለም፣ ጨርሻቸው ነው የመጣሁ።
4: ምን ምን ሞቱቦት?
5: ሚስቴንም ልጄንም አማቴንም ዋርሳያንም ከልጇ መቼም በአጠቃላይ ወደ 10 ሰው ቀብሬ ነው የመጣው።
4: ተስማረ ጸሀዬ እንግዲህ ሀርሄር ጽዮን ለመታሰቢያው ነው የተገናኘን። እርስዎ በሱዳን ነው የመጡት?
5: አዎ።
4: ጉዞው እንዴት ነበር?
5: እንዴት ነበረ? ችግር ነበረ። እንግዲህ ባጭሩ ከታች ከሆነ ከችግሩ ላይ ከሆነ ችግር እንግዲህ በመጀመሪያ በ76 ስወጣ ከመንገድ ሚስቴን ልጄን ቀበርኩኝ ወልቃይት የሚባል ሀገር። ከዛ ከሁለትና 3 አመት በኋላ ጉዞ አድርጌ እንደገና ሱዳን ገብቼ፣ ሱዳን ደግሞ ያው ወርሳይም ልጇ ጋራ አማቴም ነበሩ፣ ነፍሲ ማር ሌላዎችም ነበሩ፣ ቀባበር ያጎቴ ሚስትም ነበረች፣ የካህኑ ሚስት፣ የቄስ ምረት ሚስት ልጆቿ ጋራ 3 ራሷን ማለት አማቴም 3 ራሳቸውን፣ ሌላ ደግሞ ስንዱ ምትባል ልጅ ስንዱ ፍቃድ የምትባል ደግሞ ነበረች እኔ ጋራ እሷንም ቀበርኳ ሱዳን።
4: በጣም ብዙ ቤተሰብ ሞቷል።
5: ከመንገድም አንድ ችግር አጋጥሞኛል። ስመጣ ገና ደግሞ ያው ተወልዶ ከመንገድ ተወልዶ መንገድ ጥዬው መጣሁ። መንገድ ህዋልካ ሆነ ቀዋልካ መጫሪያ የለንም ያለህነ ቀዋልካ አግብተ ነው መጣነ።
4: ህይወቱ አልፎ ነበር?
5: አዎ፣ ቀኑም አልሞላም። ቀኑ ያልሞላ ነው ጭራሽ የ5 ወር የ4 ወር አኒ ለወዲያ እኔ በቅጠል ሸፋፍኘ በልብስ ሸፋፍኖ ሴቶቹ ሰጡ ያገዛን እንደገና በቅጠል ሸፍኘ ሀዋልካው ነው አግብቼው የመጣ ሆይ አላሶተ ነቀዋልካ።
4: እንግዲህ ከዚህ በኋላ ያው እስራኤል ሀገር ገባችሁ። የከተረፈው ሰው መቼም ገባ። እንዴት ነው በእስራኤል ሀገር ያለው ኑሮ? አሁን እንደዛ መንገድ ላይ ቀሩ ቤተሰቦች፣ በተለይ ደግሞ እንደናንተ በጣም ብዙ ቤተሰብ የሞተበት እንደው ምን ይሰማችኋል? አሁን የእስራኤል ሀገር ኢየሩሳሌም ሆናችሁ ይህን ስታስቡ
5: ምን ይሰማናል? ያው እህታ ነው ጀውያ በየአመቱ እየመጣሁ እዚህ አስታውሳታለሁ አስታውሳቸዋለሁ። ገርምሻል ስትታመም አይ እንዳዩ አይ ወገኛ የኢየሩሳሌም ሰው ብላ ይሞተሽ አይ የኢየሩሳሌም ሰው ብላ ይሄ እስከ መቼ ወራሽ አይወርድም።
4: ባለቤቱት ከባድ ነው። ልጆቹ አሉ ከሱ አይተወለዱ
5: አሉኝ አሉኝ ልጆች አሉኝ።
4: ከዛ በኋላ አገቡ ቤተሰብ እንደገና?
5: አዎ አገባው እንደገና ቤት መሰረትኩኝ። ለ23 አመት ያህል እንዳንድ ቀን በደስታ ኑሬ ደሞ ሞተሽብኝ በመቀርሳ ሞተሽብኝ። እዚህ ካሳያ ውቤ ዋሴ የምትባል የኖራ ሰው ነበረች ሞተሽብኝ ሄደሽ ሞኝ አርጋኝ ነው የሄደሽ እናቴ።
4: ከባድ ነው እንግዲህ ደግሞ ያው ሀዘን በተደጋጋሚ ሲመጣ ከባድ ነው። እዛም ባለቤቱ መንገድ ላይ ሞቱ፣ እዚህም መንገድ እንደገና። ኢየሩሳሌም በየአመቱ ሲመጡ መታሰቢያውን ሲያዩ የሞቱ ቤተሰቦችን ስም ተጽፎ ሀውልቱ ላይ ሲያዩ ምን ይሰማዎታል?
5: ደስ ይለናል እንጂ አሁንማ እንዲያውም በየደጃፉ አድርገውልናል። እዛም አለን በየቤቱ ደስ ይለናል። መስታወሻ እንደው ወድቀው አልቀሩም ነበር ተብሎ መቅረቱ ችግር ነው። ግን እየታየ ሀውልቱ መታየቱ ግን በጣም ስማቸው በመንግስት በሀገር መታወቁ ደስ ይላል።
4: የት ከተማ ነው የሚኖሩ?
5: ቤታክቲቅባ።
4: በየከተማው ሀውልት አለ። ከባድ ነው። በተለይ ደግሞ በዚህ ቀን ይህን ታሪክ ማሳተፍ ምን ያህል ከባድ እንደሆነ ይገባናል። ታሪኩን በትንሹ ቢሆን ስላሳተፉን በጣም እናመሰግኖታለን። የሞቱትን ነፍስ ይማር።
5: አሜን። ነፍስ ይማር። የተባረካቸው ሆኖ እናንተም ይህንን ያቋጠራቸው አንድ በአንድ ሰማቸዋለሁ። በሬዲዮም ቆማቸው ነው የምትኖሩ። እግዚአብሔር ይባርካችሁ። ነፍስ ይማር፣ ነፍስ ይማር። እነሱ ጻድቆች ናቸው። እኛ ነፍስ ይማር ብለን አናስምራቸውም። እውነት ወደዚህ እንቧ እያሉ አፋቸውን ከፍተው የሞቱቱ እውነት በጣም በጣም ህለምለም ነው የሚኖሩ። የታወቀ ነው ይህን። እግዚአብሔር ነፍሳቸውን ይማሩ። አሁንም ደግሜ ቶዳር አባ
4: እናመሰግናለን። ነበር
0: አዮም ቢዮም ኢየሩሻላይም አናሁ ማሊም አነስ את עוז רוחם של משתתפי המסע המפרך מאתיופיה לסודן ומסודן ארצה. ואם אתם מחפשים לדעת את שורשי הגבורה של גיבורי היום, הם שם, בגיבורי המסע הכביר הזה. בין יוצאי אתיופיה שצעדו מאות קילומטר בתנאי סכנה קיצוניים, זה היה סיפור של מימוש הציונות בכפות הרגליים, בלבבות, בדורות. וקיבלתי המחשה מעשית לעוצמת הלהט הציוני שהוליך נהר הדם מאפריקה לירושלים. כפי שנאמר בספר דברים, ונלך את כל המדבר הגדול והנורא ההוא.
6: קלעי מיניסטר בנימין נתניהו, כבורתנה כבורן, יהנן ימותן בתסביה למזכר ימתתשו הוגנוץ', קסוץ', אינדיום יקברנגדוץ', מלאו יתפי היהודיוץ'. זערי יהנן ימותן בתסביה במנסב בית גיזה, לצ'ינים רסן, በኔና በቤተሰብ በእስራኤል ህዝብ ራስን ዝቅ አድርጌ የሙታንን ታሪክ ስዘክር በሌላ በኩል ኩራት እየተሰማኝ ነው። ይሄም የናንተ ጀግነት የናንተ የኢየሩሳሌም ፍቅር ከፍተኛና ታሪካዊ ስለሆነ ነው። የዛሬ ስንት ዓመት የኢትዮጵያ ይሁዲዎች ሲወጡ ህፃን ጋዲ መሸሻ በ9 ዓመቱ ዚህ እንደደረሰ በእስራኤል ውትድርና በመግባት የግር ጠረፍ ኮቲ ከበደዎች ጋር በመሆን የመጀመሪያው የኢትዮጵያ ይሁዲ የግር ኮቲ በማደን ጠረ አጥፍቶ ጠፊዎችን የሚያድን ከፍተኛ መኮንንና መጋቢ ሻለቃ ነበር። የጋዲ ታሪክ የሁላችንም ታሪክ ነው። የጋዲ ታሪክ የወጣቱ ሁሉ ታሪክ ነው። በዛም በማሻገር ኢትዮጵያ ይሁዶችን ባህል እና ታሪክ የሚዘክር የጉብኝት መርካዝ ማዕከል እየተቋቋመ ነው። እኛ አንድ ላይ በመሆን የናንተን ከፍተኛ ፍቅርና የኢየሩሳሌምን ታሪክ ዛሬ ኢየሩሳሌም 59ኛዋን አመት የተቀላቀለችበትን ስናከብር ዝም ብለን አይደለም። ኢየሩሳሌም በቀላሉ የተገኘች ሀገር አይደለችም። ኢየሩሳሌም የተገኘችው በመስዋዕትነት በፍቅር ከፍተኛ ዋጋ ተከፍሎባት ነው። ስለዚህ ሁላችንም ሀገራችን ከፍ አድርገን ለማስቀደም ለሁላችንም ከፍተኛ ኃላፊነት አለብን። ነፍሳቸውን ይማር።
7: ኢፍሻር ሊሽኳህ ለአት ለአት ፖርሰሞ ሲፖሪም አልኮሆት הנפש והגוף שמצאתם בעצמכם לעבור מסעות בלתי אפשריים כוחות של אהבה ואמונה. המסע שלכם אל ארץ אבותינו, אל ארץ הקודש, גבה בתוכו מחיר כואב וכבד. אלפים נספו בו בסבל בל יתואר, בכאב גדול, נשים וגברים, קשישים וטף.
6: פרזידנט יצחק הרצוג ውድና የተከበራችሁ ይሄንን የሙታን መታሰቢያ ለመዘከር የመጣችሁ ወንድሞቼና እህቶቼ የኢትዮጵያ ይሁዲዎች ያሳለፉት ሰቆቃና ችግር ይህ ነው ተብሎ ሊገለጽ አይቻልም። የኢትዮጵያ ይሁዲዎች በኢትዮጵያ በነበሩበት ጊዜ ኢየሩሳሌምን በልባቸው ሰንቀው ለዘላለም ያቆዩአት በፍቅር በሃይማኖት በሰላምና በደህንነት ኢየሩሳሌምን ሲሹ የነበሩ ወገኖች ናቸው። በዚህ አሰቃቂ መንገድ ውስጥ እንደ አባታችን ሙሴ አልመዋት ያላገኙአት ተመኝተዋት ያላገኙአት በሱዳን ምድረ በዳ የቀሩት ወገኖቻችን ዛሬ ስናስታውስ ይህ የእናንተ ብቻ ሳይሆን የመላው የእስራኤል ሕዝብ መታወሻና ማስታወሻ ታሪክና ትምህርት የምንወስድበት ነው። ባለፈው የኢማኑን እህት ነፍሱን ይማር አግኝቼ ባንማነጋግርበት ጊዜ በጣም እጅግ ያስደነቀኝ ስሟ ኢየሩሳሌም እስከ ስም ድረስ በመስጠት የኢየሩሳሌምን ፍቅር የቆየ ፍቅር ይዛችሁ የቆያችሁ ውድ ወገኖች፣ ውድ ጉብዝና ታታሪ የሞላባችሁ እንኳን እዚህ ተገኛችሁ፣ እንኳንም ወገኖቻችን ወንድሞቻችን ሆናችሁ በማለት የሙታንን ነፍስ ይማር ብለዋል።

0: የተከበራችሁ አድማጮቻችን ከዚህ ቀጥለን የታሪክ መምህር ከሆነው የኤርተካ ጋር በኢየሩሳሌም ውህደት ጉዳይ ቃለ ምልልስ እናካሄዳለን። እንግዲህ የኢየሩሳሌም የውህደት ቀን ወይም የኢየሩሳሌም ቀን እየተባለ የሚከበረው ወይም ደግሞ ኢየሩሳሌም የተዋሃደችበት 59ኛ ዓመት እየተከበረ ነው። ይህን በተመለከተ ከእሱ ጋር ቃለ ምልልስ እናካሄዳለን። እሱም በስልክ መስመራችን ይገኛል። ጤና ይስጥልን መምህር እንደምን አለ?
1: ጤና ይስጥልኝ ሰጠኝ። ጤና ይስጥልኝ አድማጮቻችን፣ እኔ ደህና ነኝ፣ አንተስ እንደምን አለ?
0: እኛ ደህና ነን። እንግዲህ ያው ዋና ከተማችን አንድ የሆነችበት ቀን 59ኛ ዓመት እየተከበረ ነው። እንዴት ታየዋል?
1: አሁ እንግዲህ ዘንድሮ ያው 59 ዓመት የኢየሩሳሌም የተዋሃደችበት እናከብራለን። ስለ ኢየሩሳሌም ከማውራቴ በፊት ትንሽ ስለ ስድስት ቀን ጦርነት መግለጽ አለብኝ። የስድስት ቀን ጦርነት ወይም ደግሞ 1967 ዓመተ ምህረት ነው የተጀመረ። እንግዲህ ሰኔ 5 ቀን ስድስተኛ ወር 1967 ዓመተ ምህረት ነው የጀመረ እና እስከ 10 ቀን ስድስተኛ ወር 1967 ዓመተ ምህረት ነው የቀጠለው፣ ስድስት ቀን የወሰደው። ለዛ ነው የስድስት ቀን ጦርነት ተብሎ የሚጠራው። አረቦች ይህንን የስድስት ቀን ጦርነት ብለው አይጠሩትም። ምንድን ነው ብለው የሚጠሩት? አናክሳ ይሉታል፣ ወይም ደግሞ ሄፍሰድ ስባይ የጦርነት ጥቃት ብለው ነው የሚጠሩት። ለምንድን ነው የስድስት ቀን ጦርነት ብለው የማይጠሩት ብለን ጠይቅ። አንደኛ በእነሱ በአረቦች በኩል ማለት ነው፣ እንዲሁ እስራኤል ትንሽ ሀገር ወደ 5 እና 6 የሚሆኑ ሀገሮችን ለምሳሌ የረዱም አሉ። በተለይ 3ቱን ሀገሮች ትላልቅ ሀገሮች እንደ ዮርዳኖስ፣ ግብፅን፣ ሶሪያን በስድስት ቀን ውስጥ እንዴት አጠቃች ብለው ለማውራት ስለሚከብዳቸው ውርደት ስለሚመስላቸው ሽንፈት ነው የሚመስላቸው። ስለዚህ አናክሳ ወይም ደግሞ የ1967 ዓመተ ምህረት ጦርነት ብለው ነው የሚጠሩት አረቦች ማለት ነው። እና እስራኤል ካደረገቻቸው ጦርነቶች ውስጥ ፈጣንና በዓለም ትልቅ አድናቆት ያስገኘ ጦርነት ነው የስድስት ቀን ጦርነት። እና ይህ ጦርነት በጣም በእኛ በኩል በእስራኤል በኩል ትልቅ በይሁዳን በኩል ትልቅ አድናቆትን አግኝቷል አለው። እና በተጨማሪ ለመግለጽ የምፈልገው እስራኤል እንግዲህ ከብዙ ሀገሮች ጋር ነው በዛውን ሰዓት ጦርነቱን ያካሄደችው። በተለይ እንደ ዋናነት የምንቆጥራቸው ከግብፅ፣ ከዮርዳኖስ፣ ከሶሪያ፣ ከሊባኖን፣ ኢራቅ እና ሳውዲ አረቢያም ሱዳንም ሌሎችም ሳይረድቱ አርዛ ነው የሚባል ለአረብ ሀገር ማለት በአንድ ላይ ሆነው በጋራ ሁኔ የተዋጎት እና እስራኤል እቺ ትንሽ ሀገር የዛን ሰዓት እስራኤል 19 ዓመቷ ነበረ። እንግዲህ ከተቋቋመች ከ1948 ጀምሮ እስከ 67 ዓመተ ምህረት ድረስ የ19 ዓመት ነው የነበራት በነጻነት አከበረች ጀምሮ ማለት ነው። እና ብዙ ሀይልም እንደ አረብ ሀገሮች እንደ በተለይ እንደ ግብፅ ብዙ ሀይል አልነበራትም። ግን እስራኤል ያው በስልቷ ተጠቅማ ማለት ነው የአረቡን ሀገሮች ያጠቃችበት ይህ የስድስቱ ቀን ጦርነት እና ኢየሩሳሌምን ደግሞ አንድ ያደረግንበት ሁለቱ ከተሞች ተለያይተው የነበሩትን አሚዝራህና ማዕራብ አንድ ያደረገችበት በስድስቱ ቀን ጦርነት ነው እላለሁ።
0: ጥሩ። እንዲያው ምክንያቶች ይጠቀሳሉ ወይ ለዚህ ለስድስት ቀኑ ጦርነት መነሻ የሆኑ በእስራኤልም በሌላው በኩል?
1: አዎ፣ ለዚህ ለጦርነቱ እስራኤል ያነሳሳት ምንድን

0: ትልቅ ስብሰባ በሚስጥር አድርገው ይሄን ነው የተወያዩበት። ግን አንድ ያልወሰኑት ነገር ግዜ ነበር። እዛን ግዜ ስብሰባ ሲያደርጉ ማለት ነው መቼና በስንት ቀንና በስንት ሰዓት እንደሚጀመር ጦርነቱን ያው አልተስማሙም ነበር ማለት ነው በስብሰባው መሀል። እና ይሄ ለእስራኤል ያው ሾልኮ ደረሳት በሚስጥር ማለት ነው ሚስጥሩ። ሌላው ደግሞ በግብጽ በኩል ስነት ደግሞ ያነሳሳት እስራኤልን ጦርነቱን እንድትከፍት ማለት ነው። በሲናይ በኩል ብዙ የሰላም አስከባሪዎች ነበሩ በዛውን ሰዓት በተለያየ ሀገር የመጡ በግብጽ በሲናይና በአዛ አካባቢ የነበሩትንን ግብጽ ውጡልኝ ከዚህ እኔ ጦርነት ሊከፍት ነው ከእስራኤል ጋር ብላ የዓለም የጸጥታ አስከባሪዎችን ወታደሮች አስወጣቻቸው። ሌላው ደግሞ በግብጽ በሲናይ በረሃ ደግሞ ግብጾች ብዙ መሳሪያ ብዙ ታንኮችን ወደ እስራኤል ድንበር አስጠጋች። ያ ማለት ምንድን ነው? እኔ ትንሽ ቆይቼ አሁን በቃ ከፍቼ እስራኤልን ይዛለሁ በሚል ሁኔታ ማለት ነው። ሌላው ደግሞ በተለይ እስራኤልን ደግሞ ያስቆጣት ማለት ነው አንዱ ደግሞ ቀይ ባህር ተነስቶ ወደ ኢላትና የሚመጣ መርከቦች አሉ። ከአሲያ ወደ ኢላት የሚመጡ መርከቦች አሉ በእስራኤልን እንግዲህ እነዚህ ነዳጅ የሚይዙ ናቸው። ምግብ የሚይዙ እቃዎችን፣ የተለያዩ እቃዎችን፣ የተለያዩ ሸቀጣ ሸቀጦችን የሚይዝ መርከቦች የሚተላለፉበት ሚጸሬ ትራም የተባለ መተላለፊያ ቦታ አለ እና ያንን ለእስራኤል መርከቦች አናስተላልፍም፣ አንሰዳችሁም፣ እናንተ በዚህ ማለፋችን በማለት ያግዳሉ ግብጾች። አሁን በኢራን በኩል ያለው እንግዲህ የመርከብ መተላለፊያ እንደተዘጋው እንደዛ ማለት ነው ለእስራኤል ያደረገችባት ግብጽ ማለት ነው። እና ይህንን የመተላለፊያ መርከቦች አይተላለፉም ማለት የእስራኤልንን ጉሮሮ ዘጋች ማለት ነው። ጉሮሮ እንግዲህ መርከቦች ካልመጡ ምን ካላሉ መድኃኒት መግባት አይችልም፣ ሸቀጣ ሸቀጦች መግባት አይችሉም፣ ደለክም ነዳጅም እና የእስራኤልን ጉሮሮ አንቀን መዝጋት አለበት በማለት ይህንን አንደኛ ዘጉት። በሶሪያ በኩል ስነት ደግሞ አንድ ችግር የነበረ ማለት ነው ከኪነረት አካባቢ ያሉት ገበሬዎች አሉ እርሻ የሚያርሱ እነሱንም እርሻቸው እንዳያርሱ ኪቡቲም እና ሞሻቪም እየተኮሱ አስቸገሯቸው ሶሪም። ሌላው ደግሞ ወደ ኪነረት የሚገቡ ገባር ወንዞች አሉ ያርደን፣ ሄርሞክ፣ ሌሎችም እንዲሁ ያሉትን ገባር ወንዞች ወደ ኪነረት እንዳይገቡ ስበው ወደ እነሱ ኪነረትን ለማድረቅ ሞከሩ። ሌላው ደግሞ የእስራኤል ብሔራዊ ተሸካሚ የውሃ ተሸካሚ አለ አሞቪል አረስ የምንለው ከኪነረት ወደ ኔጌብ የሚያስተላልፍ ውሃ የሚያስተላልፍ አለ። እሱንም ደግሞ ለማድረቅና ለማድከም ለእስራኤል በደቡብ በኩል ውሃ እንዳይኖራት በማለት ይሄንም ሁላ ጥረት ሲያደርጉ ሶሪም ይሄ አንዱ ለእስራኤልም ደግሞ እንዴት እንደዚህ ከሆነማ ውሃስ በምናገኛለን ከደረቀ መምጠጣለን በማለት ይህም አንዱ ነው። ሌላው ደግሞ በዮርዳኖስ በኩል ስነት ደግሞ ዮርዳኖስ ደግሞ ከኢራቲካ ሁነው ማለት ነው ወደ ሆቴሉ እንዳንጸልይ እንዳንገባ ከዚያው አካባቢ ሁነው የተለያዩ ከተሞችን ሰፈሮችን በኢየሩሳሌም እየተኮሱ በማስቸገራቸው በዛ የተነሳ ይህ ሁላ ምልክት ሁኖ ማለት ነው። እና በአንድ ላይ ሆነው ተስማምተው እስራኤልን ለመውጋት ተዘጋጅተው ሳለ ለዛ ነው እስራኤል አስቀድማ የደፈጣው እጅ አድርጋ ጦርነቱን ያጠቃች ማለት ነው።
1: በጣም ጥሩ። እንደው በወቅቱ ማነው ጠቅላይ ሚኒስትር የነበረ የመከላከያ ሚኒስትር ማን የነበረ እንዲሁም ደግሞ የጦር ኃይሎች ጠቅላይ ኤታማዦር ሹም ማን ነበር በወቅቱ?
0: አዎ፣ በዛውን ሰዓት የእስራኤል ጠቅላይ ሚኒስትር የነበሩት ሌቪ አሽኮል ይባላሉ። ሌቪ አሽኮል የእስራኤል ጠቅላይ ሚኒስትር ነው። እንደገና ደግሞ የመከላከያ ሚኒስትሩ ደግሞ ሞሼ ዳያን የሚባል ነው። ሌላው የእስራኤል ደግሞ ዋና የጦር አዛዡ ራማት ካሉ ኢታማጆር ሹም የምንለው በአማርኛ ይስሐቅ ራቢን ነው የነበሩ። በአጠቃላይ እነዚህ ሶስቱ መሪዎች ማለት ነው የስድስት ቀን ጦርነት በነበረበት ውጊያ በአስገራሚ ሁኔታ እስራኤል አስቀድማ ማለት ነው ገና በሰባት ሰዓት ተኩል ሰኔ አምስት ቀን ነው የጀመረው ጦርነቱ። የግብጽና የአረብ ሀገሮች ወታደሮች ምሳቸውን ቁርሳቸውን እየበሉ ጠዋት በቃ እስራኤልን ሂደን አሁን እንጨብጣታለን እንይዛታለን ወላሂ የመኑኝ እያለ ነበረ የግብጽ ዋና መሪ ሲፈክር የነበረው። በሶስት ቀን በሁለት ቀን ውስጥ አመድ አድርገን ከዚህ ከዓለም ካርታ እናጠፋታለን ብሎ እየፈከረ ያለ እስራኤል አስቀድማ ሄዳ በሰኔ አምስት ቀን 1967 ዓመተ ምህረት በጠዋቱ በሰባት ሰዓት ጀምረው በሶስት ሰዓት ውስጥ የግብፅን የዮርዳኖስን የሶሪያና የኢራቅንም የጦር ጀቶች ማለት ነው አመድ በማድረግ

0: ስራዋን ከዛ በኋላ በእግር ጦር የጀመሩት በታንክና በእግር ጦር የጀመሩት የመጀመሪያ የጦር አውሮፕላኖችን ከፈነዱ በኋላ ነው። ሌላው ደግሞ የመገናኛ ራዳር የምንለው ወይም ደግሞ ካንዱ ወደ አንዱ ኬሸር ግንኙነት እንዳይኖር እሱንም ደግሞ በማፈንዳት ወታደሮችና ሀገርና ለሀገር ግንኙነት እንዳያደርጉ አድርጋለች በዛው ሰዓት እስራኤል። ለዛ ነው በአስቸኳይ በስድስት ቀን ውስጥ ጦርነቱም እንዲተናወን ያደረጋት አንዱ ይሄ ባየር ባደረገችው ጥቃትና ከነሱ መሪዎችም እንዳይገናኙ በስልክ ማለት ነው ያንን ሁሉ አድርጋ እስራኤል በስድስት ቀን ውስጥ ከዚያ 3 ቀን ውስጥ የሲናይ በረሃን አዛን የሲናይ በረሃን የሲናይ ምንለው እሱን ሁላ በቁጥጥር ውስጥ በማድረግ በበላይ ባየር በመምጣት በበታች በታንክና በግር ኃይል በ3 ቀን ውስጥ ግብጽነን በቁጥጥር ስር አደረገች የሲናይ በረሃን ማለት ነው አዛን ሁላ። በዛም በኋላ ደግሞ ከዮርዳኖስ ደግሞ ማለት ነው በአራተኛው ቀን ጀምረው 4 ቀን እና 5ኛው ቀን ዮርዳኖስን ደግሞ ኢየሩሳሌምን ኢራቲካውንን ይሁዳ በሸምሮንን በጠቅላላ ሄብሮንን ሺኸምን እንለው እስከ ያርደን ድረስ እስከ ዮርዳኖስ ድረስ በሁለት ቀን ውስጥ ከዮርዳኖስ ደግሞ ጦርነቱን አሸነፍነ። ከበዛን ነው 6ኛው ቀን ደግሞ በአንድ ቀን ውስጥ ደግሞ ወደ ሶሪያ በመዝመት ራማታ ጎላንንና የሄርሞን ተራራን በቁጥጥር ስር በማድረግ እስራኤል የበላይነቷን ያገኘችበት በዚህ በስድስት ቀን ጦርነት ነው ላለው።
1: በጣም አመርቂ የሆነ ሁኔታ ነው። በስድስት ቀን ውስጥና ለመገመትም ይከብዳል። ያው እንደምታውቀው ባለመም ይሄ ስድስቱ ቀን ጦርነት በጣም የሚታወቅ ነው፣ የሚዘከርለት በጣም የሚታረክለት ነው። እንደው በዚህ ስድስት ቀን ውስጥ እስራኤል ምን ምን ጥቅሞችን አገኘች ወይም ደግሞ ግዛት ተስፋፍታለች ወይ ያገኘቻቸው ያስለቀቀቻቸው አካባቢዎች አሉ ወይ?
0: አው አንደኛ እስራኤል በዚህ በሰው እንዳልከው በስድስት ቀን ጦርነት በጣም ዓለምንን ማለት ነው ያስገረመ ማለት ነው። በአይሁዳውያን ደግሞ በተለያየ ዓለም ያሉትና አይሁዳውያን ይህን ሲሰሙ የጦርነቱ እንዴ እስራኤልች ትንሽ ሀገር በ20 አመት ሳይሆናት እንዴት እነዚህ ግዙፍ ሀገሮች እንደን ዮርዳኖስን ግብጽን ሶሪያ እነዚህን ሀገሮች እንዴት በስድስት ቀን ውስጥ አጠቃች በማለት ትልቅ አድናቆትን ያገኘችበት ነው ይህ ጦርነት። ሌላው በዚህ ጦርነት ውስጥ እስራኤል የያዘቻቸው መሬቶች ማለት ነው ከግብጽ ለምሳሌ የሲናይን ክፍል ማለት ነው ትልቅ ነው እስራኤልን ሀገር የበለጠ ሚያህል መሬት ያዘች ከግብጽ አዛንን እንደገና ደግሞ የሲናይን ሁሉ ነገር በቁጥጥር ስር ያደረገችበት። ሌላው ደግሞ ከዮርዳኖስ ደግሞ ይሁዳ በሸምሮንን በሰሜን በኩል ደግሞ እንዳልኩት ያው ራማታ ጎላን ስለያዘች የእስራኤል የመሬት ስፋቷ 3 ሆነ ጨመረ ማለት ነው የቆዳ ስፋቷ የመሬት ስፋቷ እና በዚህ ጦርነት 3 መሬት አግንታ ማለት ነው ይህን ሁላ በቁጥጥሯ ስር አድርጋ ያው የበላይነት ትልቅ እንደ ከትንሽ ሀገር ከነበረችው ሀያል ሀገር ተብላ የዛን ጊዜ ነው ስሙ ይወጣላት ለእስራኤል ማለት ነው። እና ይህ ጦርነት ትልቅ አድናቆት ያስገኘ ነው። ሌላው ደግሞ ቅድም ያልኩህ ወደ ግብጽ ከግብጽ ከሚስተር ኢራን የተባለው የቀይ ባህር ማለት ነው ወደ ኢላት የሚመጣው መርከቦች የነበሩት የተዘጋውን ሁላ እሱን ሁላ አስከፍታ ማለት ነው በመያዝ እስከ ሳውዲ አረቢያ ድረስ ያሉት አንዳንድ ደሴቶች አሉ ቅርብ ለሳውዲ አረቢያ እነሱንም ሁላ በቁጥጥር ስር አድርጋለች በዛው ሰዓት የእስራኤል የባህር ኃይል ማለት ነው። እና አካባቢውን ተቆጣጥሮ የዓለም አረብ ሀገር ትልቅ ሽንፈትና ትልቅ ውርደት የደረሰበት በዚህ በስድስቱ ቀን ጦርነት ነው። ለዛ ነው የስድስት ቀን ጦርነት ብለው አይጠሩትም፣ ሃናክሳ ብለው የሚጠሩት ማለት ነው። ለምንድን ነው በዛውን ሰዓት ብዙ ቦታዎች ደግሞ አረቦች ለቀው ማለት ነው ከእስራኤል ሀገር አካባቢ የነበሩት ለቀው ወደ ተለያዩ ወደ አረብ ሀገሮች የተባረሩበት በዚህ በስድስቱ ቀን ጦርነት ነው ላሉ። በጦርነቱ ደግሞ መስዋዕት ከፍለው ማለት ነው አጥንታቸውን ከስክሰው ደማቸውን አፍሰው ሀገሪቱን ያስጠበቋት በጦርነቱ በስድስቱ ቀን ጦርነት ስንት ወታደር ሞተ ብለን ስንጠይቅ 759 ወታደሮች ናቸው ለእስራኤል የሞቱባት በዚህ ጦርነት ማለት ነው። ለአረብ ሀገሮች በጠቅላላ 22,000 ወታደሮች ነው የሞቱ ለአረብ ሀገሮች። ለግብጽ 15000፣ ዮርዳኖስ 6000፣ ለሶሪያ 1000፣ በአጠቃላይ 22000 የአረብ ሀገሮች ሞተውባታ ወታደሮች። ለገና ደግሞ ወደ 6500 የሚሆኑ የግብጽ ምርኮኛ ነበሩ በዛው ሰዓት እጃቸውን አንስተው አንዋጋም ብለው እጅ የሰጡ ማለት ነው። 6500 የሚሆኑ ምርኮኞችን ከግብጽ እስራኤል ማርካለች። በአጠቃላይ ይህ ጦርነት እንግዲህ በእስራኤል ስናየው ብዙ ወታደርም 759 ነው እንግዲህ የሞተባት ከሶስት ሀገር ጋር ተዋግታ ማለት ነው። እና ነፍሳቸውን ይማርላለሁ ለሞቱት ወታደሮችን ሀገር ለማስከበር ብለው።
1: በጣም እንግዲህ እነሱን መረሳት የለባቸውም። እንግዲህ ከዛም በኋላም ብዙዎች ተሰውተዋል ኢየሩሳሌም ለሀገሪቱ ፍቅር ሲሉ
0: እና ይህ 759 ያልኩት በዛውም በስድስት ቀን ውስጥ የተሰዉ ናቸው ማለት ነው። ከዚያም በኋላ ደግሞ ብዙ ይሞተዋሉ እንግዲህ ለእነሱም ቢሆን ለሀገር ለማስከበር ብለው ነው እና ነፍሳቸውን።
1: ሌላው ለምንድን ነው በዚህ የኢየሩሳሌም ቀን ተብሎ ካፍሄት በኢያር በየአመቱ የሚከበርበት ለየት ያለ ምክንያት አለው ወይ?
0: አዎ እንግዲህ እንደምናውቀው ኢየሩሳሌም የተቀደሰች ሀገር ናተኝ ለሶስቱ የሃይማኖት ለክርስቲያንም ሆነ ለአይሁዳውያን ለእስላሞችም ሆነ እና ልዩ ሀገር ናት። እንግዲህ ከተማ ናት ኢየሩሳሌም። በዘፈንም ይዘፈንላታል እንደምታውቀው። ስምሽ እንኳን ታውቆ እንደ ኢየሩሳሌም አይቆጨኝም ነበር መጥቼ ብሳለም እያሉ ብዙዎች ይዘፍኑላታል። ለምን? ኢየሩሳሌም ትልቅ ስም ያላት የሃይማኖት ቦታ ስለሆነች ለአይሁዳውያን በዛው ሰዓት ዮርዳኖስ በቁጥጥር ስር አድርጋ እዛ እንደነበር እንግዲህ ይህንን ኢራቲካው የምንለውም ማለት ነው የታሚዝራ ሀይር አይሰጡንም ነበር ሆቴል ውደን ለመጸለይ። ይህ ብዙዎቻችን ወደ ኢትዮጵያም ደግሞ ኢየሩሳሌም እያለን የመጣ ሁልጊዜ ስንመጣማ ስናስረው ስለዚህ ያንን ህደን ለመጸለይ ስላልሰጡን መቼ ነው ይህንን ያስለቀቅ ነው ብለን ስንጠይቅ በካትኬት በእያር ካፍከት በእያር ኢየሩሳሌምን ያስለቀቅንበት ከዮርዳኖስ ነጥቀን በጦርነቱ አሸንፈን የወሰድንበት ቀን ካፍከት በእያር። ለዛ ነው በዚህን ቀን ሽህሩር ኢየሩሳሌም ኢየሩሳሌምን ያስለቀቅንበት ቀን ስለሆነ በዚህ ቀን የደስታ ቀን ነው። ይህ ቀን በአይሁዳውያን ዘንድ በእስራኤሎች ዘንድ ትልቅ ደስታ ያለበት ስለሆነ ሄደን የምንጸልይበትና የተመደስ የነበረ ቦታ ሄዶ ማየቱ ራሱ ይህ ትልቅ ነው በማለት ክነሴት ዘንድ በህግ ጸድቆ ማለት ነው የኢየሩሳሌም ቀን ተብሎ ኢየሩሳሌምን ያስለቀቅንበት በካፍሄት በእያር ያው ይከበራል የኢየሩሳሌም ቀን ተብሎ እላለሁ።
1: በጣም ጥሩ። እንደው በዚህ ቀን በየጊዜው በኮቴል አማራቢ አካባቢ ኢራቲካ ውስጥ ባንዲራ ሰንደቅ ዓላማ የመውለብለብ ስነ ስርዓት አለና እንደው ምክንያት አለው ወይስ እንደው እዚህ ቀን ስለሚከበር ብቻ ነው?
0: ያው እንግዲህ ሚጻዳ ዲጋል የሚሉት አለኝ በዛው ቀን ባንዲራ እያውለበለቡ በየውም በኢየሩሳሌም በተዋህደችበት ቀን ማለት ነው በካፍሄት በእያር በኢየሩሳሌም በተለያዩ በሮች አሉ እንግዲህ የቀድሞ ከተማ የምንላቸው ማለት ነው ኢራቲካ የምንለው በተለያዩ በሮች እየገቡ ባንዲራ በማውለብለብ ትልቅ ሰልፍ እያደረጉ እየዘፈኑ ይህንን ቀን ይውላሉ። ለምንድን ነው ባንዲራ የሚያውለበልቡ ሲባል ባንዲራ ምንድን ነው? የአንድ ሀገር መጠሪያ ነው።
1: ምልክት ነው።
0: መጠሪያ ምልክት የሚያሳየ ነው። ይህ በእኛ ቁጥጥር ስር ነው፣ በእስራኤል ቁጥጥር ስር ነው ኢየሩሳሌም። ስለዚህ ባንዲራ ሀገር ነው፣ ምልክት ነው። ስለዚህ እኛ ምን እያውለበለብን ባንዲራውን እያውለበለብን በእኛ ቁጥጥር ስለሆነ በእኛ እጅ አድርገናለኝ እና ደስታችን የምንገልጽበት ቀን ነው እያሉ ያው ባንዲራውን ዞር የሚያውለበልቡት እንግዲህ የሚዘፍኑ እንደዛ የሚሉ በስነ ስርዓት ቀኑ የደስታ ቀን ስለሆነ የተዘፈነ ማለት ነው። ኢየሩሳሌም ብዙ ዘፈኖች ተዘፍኖላታል። ኢየሩሳሌም በአማርኛ ምትል በተለያየ ቋንቋ እና ኢየሩሳሌም ስል ዝሃብ ምደው በተለይ ያነ ያስጠራው ኢየሩሳሌምን በዛውን ሰዓት በወቅቱ የነበረ ዘፈን ይህ ዘፈን ነበር እና ትልቅ ቀን ስለሆነ ኢየሩሳሌምን የተዋሃደችበት ቀን ለዛ ነው ባንዲራውንም እያውለበለቡ በተለይ በአረቦች ባሉበት ሰፈሮች ማለት ነው እየገቡ ማለት ነው ለማሳየት ነው እነሱ እኛንን አናኑ ባላባየት እኛ በእኛ ቁጥጥር ስር ነው ይህ አቸንፈናል እያሉ እነሱንም ብዙን ጊዜ አረቦች ይህን ነገር ሲያዩም አይወዱም ከዛ አካባቢ ያሉት ማለት ነው። ግን የእኛን የምልክት የእስራኤል ምልክት ለማሳየት ነው እንግዲህ ባንዲራው ማለት ነው።
1: በጣም ጥሩ። ሌላው እንደው እንግዲህ ወደ ማጠቃለሉነን ኢየሩሳሌም ቀን ወይም የውህደቷ ቀን እንደው ከኢትዮጵያ ይሁዳውያን ጋር የተያያዘ ነገር አለው ወይ?
0: አዎ እንግዲህ ኢትዮጵያን ብዙን ጊዜ ወደዚህ ሀገር ስንመጣ ማለት ነው ይህም በሱዳን የመጣሁኝ ስመጣ ብዙዎቻችን ስንመጣ የት ልትሄዱ ነው ሲባል ኢየሩሳሌም ልንሄድ እየተባለ ነበር እና እስራኤል ሀገር ተብሎ እንዲያው መንገድ የጀመረ የለም። ወደ ኢየሩሳሌም ልንሄድ መንገዳችሁ የት ነው? ወደ ኢየሩሳሌም። ሀሳባችንም ህልማችንም 2500 ዓመት ስናልመው የነበረ ወደ ኢየሩሳሌም ለመጣን ነው። ኢየሩሳሌም እናስተውከው እንግዲህ እናውቀው ቤተ መቅደስ የነበረበት ያው የሃይማኖት ቦታም ስለሆነ አገሪቱ ይሄ ቀን ማለት ነው። በተለይ ለይሁዳ ኢትዮጵያ የኢየሩሳሌም አንድ የሆነችበት ቀን እኛ መጥተን እንጸልይ፣ እኛንም ደግሞ አሳባችንን ህልማችንን ወደ ኢየሩሳሌም እንድንመጣ ያደረገን የሃይማኖት በተመለከተ ስለሆነ ሃይማኖታችን ጠብቀን 2500 ዓመት ጠብቀን ነው ዘመን የመጣ ስለሆነ ከኢየሩሳሌም ጋር ያለ የይሁዳ ኢትዮጵያ በተለይ ትልቅ ትስስር ነው ያለው። ሴት ጀምሮ ማለት ነው ከእነ ንጉሰ ሰለሞን ገና እነ ማልካት ሽባ እያሉ ጀምሮ ስለ ኢየሩሳሌም እንግዲህ ትልቅ ትስስር ያለን ሀገር ነው። በሃይማኖት በኩልም ቢሆን እንዲሁም ደግሞ በእነ ንጉሰ ሰለሞን በነበረበት ወቅትም ቢሆን በአመራሩም በእውቅናውም በችሎታውም ስናየው ከይሁዳ ኢትዮጵያ ጋር ትልቅ ትስስር አለ። እንኳን አይሁዳውያን ይሁዲዎች ናቸውና የኢትዮጵያ ይሁዲ ያልሆኑት ማለት ነው ክርስቲያኖችም ቢሆን ስለ ኢየሩሳሌም ትልቅ አድናቆትና ለማየት ለመጠየቅ ጉብኝት ለማድረግ ትልቅ ጉጉት አላቸው። እስራኤል ሀገር መጥተው ኢየሩሳሌም ለማየት ማለት ነው።
1: በጣም ጥሩ። በጣም ነው የምናመሰግን። እንግዲህ ለዚሁ ቀን በሰላም አደረሰን እንላለን።
0: አሜን። እሺ፣ አንድ ደግሞ ተጨማሪ ለመግለጽ እንፈልገው ማለት ነው በይሁዳ ኢትዮጵያ አንዱ ትልቁ እንግዲህ ወደ ኢየሩሳሌም እንዳልኩት ቅድም ለማሳባችንም ህልማችንም በመንገድ ያው ሳይደርሱ የቀሩ ብዙ ዘመዶቻችን አሉ። በሱዳን ሀገር ጎንደርም ሆነ በአዲስ አበባም ሆነ በተለይ በሱዳን መንገድ ወደ 4000 የሚሆኑ ይሁዳ ኢትዮጵያ በመንገድ ላይ በተለያዩ ምክንያት በራብ በችግር በውሃ ጥማት በበሽታ ለሞቱት ማለት ነው። መታሰቢያቸው መቼ ነው የሆነው? በዮም ኢየሩሳሌም ኢየሩሳሌም በተዋሃደችበት ቀን። በዛን ቀን ደግሞ የነሱ ደግሞ የሙታ መታሰቢያ ደግሞ በኢየሩሳሌም በሃር ሄርሰል ይከበራል። በእስራኤል ፕሬዚዳንት ጠቅላይ ሚኒስትሮች ሌሎችም የካቢኔትና የሪታም ሆነ የተለያዩ መስሪያ ቤት ሰራተኞች ሁሉ በዚህ ቀን ተገናኝተው በሃር ሄርሰል በትልቁ ተራራ ላይ ማለት ነው ሐውልት ተሰርቶላቸው ለሞቱት ኢየሩሳሌም ለመምጣት ብለው ያልደረሱተኝ ወገኖቻችን የእነሱ መታሰቢያም የሆነው ያው በዚህ በኢየሩሳሌም ቀን ነው። ኢየሩሳሌም በተሃደችበት ቀን ለምን ነው ብሎ ዛሬ አንድ ጠዋት የጠየቀ ሰው ነበር። ለምንድን ነው እናንተ በኢየሩሳሌም ትሄዱ ምናምን ብሎ እኛ በመንገድ ላይ ስንመጣ ኢየሩሳሌም ብለን የመጣን። ስለዚህ ኢየሩሳሌም ስላልደረሱ በዋናው እስራኤል ሀገር ኢየሩሳሌም በተዋሃደችበት ቀን አንድ በሆነችበት ቀን በሱ የእነሱንም ደግሞ የሙታን መታሰቢያ እናከብርላቸዋለን እንዳንረሳቸው መርሳት የለበንም ብዬ አስረዳሁት እላለሁ። በጣም ተገረመ እና እኛም ደግሞ መርሳት የለበንም የሞቱትን ዘመዶቻችን ያልደረሱትንም ነፍሳቸውን ይማር። በዚሁ አጋጣሚ ለሞቱት ቤተሰቦች እኛ ከዚህ ደርሰን ሀገሯን ፍሬዋንም ማሯንም ሁሉንም እንበላለን። እነሱ ግን አልደረሱም እና ነፍሳቸውን ይማር ነው ብለው
1: ነፍሳቸውን ይማር እንላለን። እኛም በጣም ነው የምናመሰግን መምህር ኤርተካ።
0: እኔም አመሰግናለሁ እንደግናለሁ እኔም ይህን እድል ሰጥተህ እንድናገር ስለፈቀድክልኝ ማለት ነው።
1: እኛም እናመሰግናለን። ዘወትር ነው እውቀትህን ልምድህን የምታካፍለን እና በሁሉም ጉዳይ በጣም ነው የምናመሰግን። ሰላም ጊዜ።
0: እሺ፣ መልካም ጠይቃ ተዳ
1: ቻው።
0: አመሰግናቸው።